0: ተፀረርቲኦም ዝብል እውን ምጉታ ኣለዎ ከም በዓል ጆርጅ ኢልየት ካልኦና መልኪቶም እብሉ እዮ ሞ ስለምንታይ ካ ክውንነታዊ ልብወለድ ክልካ
1: ብናተይ መረዳእታ ኣነ እንታይ ሓሲበ ክውነታዊ ክብሎ ከለኹ ሓደ ነገር ናይ ኩናት ግዜ እንተልዩ ኣብኡ ዘለዉ ሰባት እንታይ ክመስሉ ይኽእሉ ብኸመይ ንቀሳቅሱ ይኽእሉ ኣብቲ ግርጭታት ከ በቲ ሓደ ወገን ዘሎን በቲ ሓደ ወገን ዘሎን ኣብቲ ከመይ ይዋሳእ ሕጂ ልክዕ ኣይኮነን ዝዛንታ እዚ ልክዕ ኣይኮነን ልብወለድ እዩ ግን ኣብ ሓደ ታሪካዊ እዋን ዘለዉ ሰባት ከመይ ይኹን ይኮኑ ምስቲ ኣብእምሮና ዘሎ ስእሊ ኣእምሮ ናይቲ ግዜቲ ዝእሰሩ ዝቕተሉ ዝቃለሱ ኣለዉ በቲ ሓደ ከዓ ዝቆትሉን ዝኣስሩን ዝገፍዑን ከዓ ኣለዉ ማለት እዩ ሕጂ ነዚ ኣነ እቲ ሓሳብ ናተይ ከምኡ እዩ እቲ ናተይ ሓሳብ ነይሩ
0: ፅቡቅ እሞ ናብ ኣውራ መልእኽታ ክንከይድ እንታይ መልእኽትካ እንታይ ካ ክትብል ከም ወዳእታ እዚኣ መፅሓፍ ሲ ጠሚር ናብ ዚ 266 ገፃት በቶም ኣውራ መራሕቲ ዛንታ ኣቢልና ንባዓልና ንመሓርን ሓዊስና ብኩሉ ሲ እንታይ ኢካ ክትብል ደሊኻ
1: ሕጂ ዋላ ብኣቶም ተጀሚርና ብመሓርን ተጀሚርና ንኣብነት ኣብቲ ግዜ እቲ ከምኡ ዓይነት ሰባት ብዙሓት እዮም ነይሮም ስድሪኦም ተቐቲሎም ኣቦኦም ተኣሲሩ ተቐቲሉ እቲ ጦር ኣብ ዝባኖም ዝወድቆም እሞ ካብ ኩሉ ካብቲ ሽዑ ዝነበረ ፖለቲካዊ እንታይ ዝበሃሉ እኳ ሓደ እምነት ከም ሃገራውያን መጠን እንተሃለዎም እቲ ናይ ውልቂ ጉዳዮም ዓዚዝዎም እቲ ክብደት ናይ መነባብሩ ንዕኡ እንዳተቃለሱ ኢዶም ከየእትዎ ከለዉ ምስትን ምስትን ግን ዝግፍዑ ዝቕተሉ ከም ዝነበሩ ንምርአ እዩ በንፃሩ ከዓ ትበዓት ኮይኖም ዝቃለሱን ዝብድሁን ከዓ ከም ዝነበሩ ንምርአ እዩ ኣብዚ ግን እቲ ሓፈሻዊ መልእኽቲ እቲ መግዛእቲ ወይቲ ፀላእይ ዝኣመነ ብሴፍ ዝኸሓደ ብሴፍ ፀላእ ህዝቢ ኤርትራ ምዃኑ ነቲ ንፁህ ክንብሎ ኣይንኽእልኒና ግን ብሽግሩ ኣብቲ ቃልሲ ኢዱ ክመልስ ዘይከኣለ እውን እንተኾነ ምሕረት ከም ዘይገብረሉ ንኩሉ ነቲ ህዝቢ ፀላእኡ ምዃኑ ዋላ ነቲ ሰላማዊ ዝበሃል ዋላ ዓባይ ሰበይቲ ትኹን ዋላ ቀሺ ኹን ኣብኡ ተጠቂሶም ኣለዉ ብዙሓት ኣቡናት ዋላ ንሳቶም እንቲ ሓቂ እንዳተዛረቡ ከለዎ እዮም ዝግፍዑ ነይሮም ማለት እዩ ስለዚ እቲ ፀላእ ዝበሃል እቲ መግዛእቲ ዝበሃል ንዝኾነ ሰብ ከም ዘይንሕፍ ንኩሉ ፀላእኡ ምዃኑ ከንፀባርቂ ኢለ የቲ ቀንዲ ገይር እዩ
0: ፅቡቅ ኣብቲ ቀዳማይ ክፋል ናይ እዚ ብዛዕባ መካነ መቃብር ቅድስት ማርያም ማቅሪብካ ኣለካ ስእሊ እንተላይ ኣሎ እቲ ጉዕዞ እውን ኣብ ኢካ ጀሚርካዮ ሓደ መቃብር ዓሚቕ ምስጢር ዘለዎ እዩ ደቂ ሰባት እንታይ ዓይነት ተመክሮ ነይርዎም መን እዮም ኣብ መወዳእታ መቃብር ምዃኑ ሰፈሮም ግን ፅቡቅ ሽም ተገዲፎም ኣብውን ፅቡቅ ሽሞም ከም ዝተርፍ ሂወትን እንታይ እያ ሂወት ዝብል እውን ሕቶታት መሊስካ ኣለካ እሞ እስከ እቲ ኣወዳድባ ናይቲ ዛንታካ ከምዛርብ
1: ሓደ ዛንታ ክህነት ከሎ ናይ ግድን ሓደ ቦታ እቲ ዛንታ ዝካየደሉ ቦታ ክህሉ ኣለዎ እቲ ቦታ ከዓ ምስቲ ዛንታ ክሰማማዕ ክኽእል ኣለዎ ስለዚ ሓደ ሕቡእ ስራሕ ምስጢራዊ ስራሕ ትሰርሐሉ ቦታ ኣበስመራ እንተልካ ኣበይ ክኸውን ንኽእል በዚ መፅሓፍ እዚ እንተርእናዮ እዚ መቃብር ቅድስቲ ማርያም ኣዝዩ ፅምዋ እዩ ብዙሕ ነገራት እውን ክሳዕ ሕጂ ነገራት ኣብኡ ዝግበሩ ከም ዘለዉ ምስጢራውያን ነገራት ከም ዘለዉ ንፈልጥ ኢና ምስ ቃልሲ ተኣሳሰሩ እተ ዘይኮኑ ምስ ናይ ውልቀ ሰባት ኣብኡ ኣቲኻ ሕማቕ ነገር ምግባራት ኣሎ ሕጂ እቲ ቃልሲ ኣበይ ኮንካ ክተካይዶ ትኽእል ንብረት ተለካ በይ ተሓብኦ ኣብ ቤተክርስትያን ክትሓብኦ ትኽእል ኸውን ኣብ መቃብር ከዓ ዝበለፀ ምክንያቱ መቃብር ተፈራሒ እዩ ከቢድ እዩ ርዝነት ኣለዎ ሞር ሕጂ እቲ ስራሕካ ናይ ምስጢራዊ ናይ ምዃን ተኽእሎ ኣለዎ እሱ ጥራሕ ዘይኮነ እዞም ገለርያታት ናይ ኣስመራ ተዳርእኸዮም ብተመሳሳለ መንገዲ ንሕና ቁልዑ ኮይና ክንዓቢ ከለና እዞም ገለርያታት እዚኦም ካብ ጫፍ ናይ እድገት ናይ ኣኽርያ ካብ ሞደሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንገሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ ኣግዲሰና ኒ ኣብኡ ዘሎ ሕማቅ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ንኽእል ይርዳእካ እዩ ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና ቆልዑ ስለዝኮና ግን ኣይርዳእና እዩ ነይሩ ንቃልሲ

እድገት ናይ ኣኽርያ ካብ ሞዴሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ ኣግዲሰና ኒ ኣብኡ ዘሎ ሕማቅ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ንክእል ርዳእካ እዩ ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና ቆልዑ ስለዝኮና ግና ይርዳእና እዩ ነይሩ ንቃልሲ

0: እድገት ናይ ኣኽርያ ካብ ሞዴሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ ኣግዲሰና ኒ ኣብኡ ዘሎ ሕማቅ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ንክእል ርዳእካ እዩ ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና ቆልዑ ስለዝኮና ግና ይርዳእና እዩ ነይሩ ንቃልሲ ዝኾኑ ገመድ ሽጉእ ዝተረክበሉ ግዜ እውን ነይሩ እዩ መድሃኒታት ንረክበሉ ግዜ ነይሩ ስለዚ እቲ ምስ ዓበኻ ነዚታት ዝሕለፈቶ ከዓ ነዊሕ እዩ ብጣዕሚ ፅንዓታ ትብዓታ ብፍላይ ኣብቲ መወዳእታ ብፀላእቲ ምስ ተኸበበት ትገብሮ ስራሓት እንተዳርእኻዮ ትብዓታ ንገለ መሊያን እስዩ ትብል ኣለዋ ስለዚ ብከምዚ ኣንፃር የርእያ ነዛ ሰብ ዚኣ መቐረት ናይቲ ዛንታ እንተሪኢካዮ ምስጢራውነት ናይቲ ዛንታ ምስኡ ተኣሳሲሩ ዝያዳ ምስ ኣዩ ዘሎ ማለት እዩ
1: ድሕሪ ሳልሳይ ብፍላይ ካልኣይ ሳልሳይ ምዕራፍ ደርጊ ናብ ስልጣን ዝመፅሉ ወታደራዊ ስርዓት ኢትዮጵያ ኣብ ስልጣን ዝመፀሉ እዩ ከም ዝፍለጥ ከዓ እቲ መሰለት ናቱ መድረክ ነይርዎ እዩ ናቱ ትርኢት ነይርዎ እዩ ናቱ ተግባራት ናቱ ምንቅስቃስ ናቱ ተሓሳስባ ነይሩ እዩ እሞ ኣብቲ እዋን እቲ ከተማ ኣስመራ ይኹን ብሓፈሻ መነባብሮን ምንቅስቃስን ህዝቢ ኤርትራ ከመ ይመስል ነይሩ ብመንፅር ናይቲ መፅሓፍካ
0: ኣብቲ መፅሓፍ ከኣብ ኩሉ ምዕራፋት ዳርጋ ተጠቂሱኩም ዘሎ ኣብ ሸቁረራ እዩ ትነብር ነይሩ እቲ ህዝቢ ሸለብ ገለብ እዩ ነይሩ እቲ ሂወት ንሕና እኳ ቆልዑ ኮይና ኣርኪብና ኣለዉ ዓርቢ ምሸት ኣብኡ ተጠቂሱ ዘሎ ንመጀመርያ ግዜ ተኽሲ ዝሰማዕና ኣሉ እዩ ህፃናት ኮይና ብዙሕ ፍርሕን ብዙሕ ሸገርገርን ኣትዩና ደርጊ ምስ መፀ ብድሕሪኡ ናይ ደርጊ ኩነታት እንታይ ቀፂሉ ጨካን ዝኾነ ነቲ ህዝቢ መልሾ ኸማን ከምዝጨክን ከም ድሕርን ዝገበረ እዩ እቲ ህዝቢ ከዓ መዋፅኦ ካልእ ስለ ዘይነበሩ ነቲ ኩነታት ብቓልሲ ክብድሆ ሰውራ ቀዲሙ ተጀሚሩ ነይሩ እዩ ናይ ደርጊ ምምፃእ ከዓ መልሹ ነቲ ሰውራ ኣነ ሒልዎ ዝብል ግምት እዩ ዘለና ምክንያቱ ኣዝዩ ጨካ እንደኾነ ኣተሓሕዛ ምሕረት ዘይገብር ምቕታል ምእሳር ስለ ዝነበረ እቲ ግዜ ዝመረረ እዩ ንህዝቢ ኤርትራ ክብሎ ክእል ኣነ ዋላብቲ ናይ ሃይለስላሴ ነይሩ ክኸውን ክእል እዩ ኣብ ርሑቅ ገጠራት ደርጊ ምስ መፀ ግን ኣብ ሙሉእ ኤርትራ ንዝኾነ ሰብ ማለት እዩ ስለዚ ኣዝዩ ሕማቅ እዋኒ ነይሩ ዝብላዕ ተሳኢኑ ሓዊ ዝነድድ ተሳኢኑ ዕንጨይቲ የለ ገለ የለ ስጋዕ ድርፎ እናኸድና ብርእስና በለስ ተሰኪምና ዕንጨይቲ ተሰኪምና እናምፃና ንእሽቶ ኮይና ደቂ 11 ዓመት ከምኡ ኢና ሓሊፍና እቲ ህዝቢ ብዙሕ ሽግር ይሕልፍ ነይሩ በቲ ንፃሪ ክትሪኦ ከለካ ግን ምምፃእ ናይ ደርጊ ነቲ ሰውራ ከዓ ኣሒልዎ እዩ ኣነ ዝብል ብውልቂ ይረአያ ተተሓሓዛ ኣዝዩ ክስታይ ስለ ዝነበረ
1: ካልእ ምናልባት ሕጂ ኣብቲ ዳሕርዋይ ክፋል እውን ብዛዕባ ናይ ዘይተሓስበት ጋሻ ዝብል ኣሎ ዘይተዓደመት ማለት እዩ ዘይተዓደመት ጋሻ ብዘይክኡ እውን እቲ ዝዓበየ ነገር ድፋዕ ኣብ ውሽጢ ከተማ ዝብል ነይሩ እሞ ስ ብዛዕባኡ ንዛረብ
0: እታ ዘይተዓደመት ጋሻ ንሳያ ሰብለል እያ ኣብቲ ግዜቲ ሕጂ ከም ድንግል ኮይና እያ ናብቲ እንዳኣቶ ተስፉእ ትመፅእ ዕላማ ግን ነይሩዋ ንሳ ኣብኡ ነይሩ ሓደ ኣገልጋሊ ናይ ስርዓት ደርግ ገብረ ጨርቆስ ትበሃል ብመንገዲ ቶም ገዛ ትፈልጦም ስለ ዝነበረት እውን ኣቐዲማ ሌላ ስለ ዝነበረ ንዕኡ ንምስላይን ኩነታትን ምፍላጥን ኣብ ልዕሊ እውን ሓደ ነገር ሓደ ስጉምቲ ንምውሳድ ከተፅኒዓ መፅያ ግን ኣብኡ ድንግል ኮይና ናይ ድንግል ክዳን ተኸዲና መልኣኽ ኮይና ይኣትያ ናብቲ ገዛ ነቶም ገዛ እውን ሓገዛ ትገብረሎም ነራ እቲ ካልእ ትገብሮ ነበረት ምስጢር ግን ኣብኡ ንገብረ ጨርቆስ ነቲ ዕሱብ ናይ ስርዓት ደርጊ ዝነበረ ንዕኡ ምስላይ እዩ ኣብ መጨረሻ እውን እንታይ ዓይነት ድሕሪቲ መፅናዕቲ እውን እንታይ ዓይነት ስጉምቲ ኣብ ልዕሊቲ ተኻትብሎ እዚ ኣገልጋሊ ናይቲ መግዛእታዊ ስርዓት እንታይ ስጉምቲ ወሲዱ ርኢና ኢና ማለት እዩ ድፍዓት ከዓ እቲ ገለርያታት እዩ ኣንተ ዝበልኩ ከዓ ንሕና ካብ ጫፍ ናብ ጫፍ ከም ቆልዑት ንፈልጦ ኢና ኣብቲ ከባቢ ዝዓበና ንሕና ኣብቲ ገዛ ባንዳ ሓበሻ ጥቃ እድገት ወይ ሞዴሽቶ ዝበሃል ከባቢና ዓብና ግን ክሳዕ እዚ እግሪ ፎርቶ ዘሎ እግሪኩም ዘሎ ዚ ስጋዕኡ በዚ ንኣቱ ንወፅእ ነርና ኢና እዚ ከም ዝበልኩ ከዓ ድፋዕ እዩ ማለት እዩ ክረአ ዘይክእል ድፋዕ እዩ ምናልባት ኣብኡ እውን ንጥፈታት ከምዝነበረ ናይ ሰውራ ንጥፈታት ከምዝነበረ ኣነርግፀኒ ዝፈለጥዎ ሰባት እውን ዳሕራይ ልዕለሉ ንሎ እዚ ፅሒፍካ ዘለካ ዝበለኒ ሓደ ውድ ገዛውትና ሓፋሽ ውድባት ነይሩ ናይ ህዝባዊ ግንባር ዳሕራይ ግን ቆልዑት ኮይና ደባላሸናሎም ነገር እውን ነይሩ እዩ ዝሓብእዎ ሽዑ ግን ንሳቶም ደገዛውትና

0: ዝኾኑ ስለዝፈለጡ ነቲ ነገር ካልእ መልክዓት ሒዞም ቀይሮሞ ማለት እዩ። ስለዚ እሳቶም ከም ድፍዓት ክትወስዶም ትኽእል ኣብኡ ተቐምጠሎም ትኾንካ ንብረትካ ወይ ሓደ ስርሒት ጌርካ ኣብኡ ትሕባእ እንትኾንካ ነብስኻ ከም ድፋዕ ክትሪኦም ትኽእል። ከምዚ እቲ ሓሳብ
1: ፅቡቅ ዛንታ ምናልባት ዋሕዚ እዩ። ካብ መጀመርያ እንዳ ማዕበለ እዩ ትኸይድ ኣብ ነፍሲ ወከፍ ምዕራፉ ኣከፋፍላ ዋላ ርእስቲ ሃለዎ እምበር ተኣሳሰረ እዩ ሓረግ እዩ ሰንሰለት እዩ እንዳተዋሰበ ኸይዱ መወዳእታ ውን ናፍታሕ ገፁ እዩ ዝኸይድ። ኣብ ነፍሲ ወከፍ ከዓ ታሪካዊ ፍፃሜ ኣሎ። ናይ ዝተፈላለዩ ፀሓፍቲ ጥቕስታት ኣሎ፣ ኣባህላታት ኣሎ፣ ንባዕሉ እቲ መድረኽ እውን ዝሕብር መስመር ግዜ ዛንታ ኣሎ። እዛ ሓበሬታ እዚ ኣብ ቅምር ናይ ልበወለድ ክትፀምብሮ ተርኣ ኮንካ ናይ ግድን መፅናዕቲ ክትገብር ኣለካ። መፅናዕቲ ካብ ምንታይ ተመርኮሰ ነይሩ?
0: ሕጂ ግድን እዩ። ንኣብነት ኢትዮጵያ ኣብ ኢትዮጵያ ካብ ኣዲስ ኣበባ ደርጊ ክመፅእ ከሎ ዝነበረ ኩነታት ኣብ ፅሒፈ ኣለኹ። ኣነ ግን ኢትዮጵያ ረጊፀ ኣይፈልጥኒ ዋላ ኣብዚ ዶባት ትግራይ ዋላ ንበሉ ሰጊረ ኣይፈልጥኒ ካብ ዶብ ናይ ኤርትራ። ሕጂ እቲ ደርጊ ክመፅእ ከሎ ኣብ ኢትዮጵያ እንታይ ኩነታት ነይሩ ክፈልጥ ኮይነ ግን ኢትዮጵያውያን ድዮም ዋላ ኤርትራውያን ድዮም ፀሓፍዎ ነገራት ሓሰስ ክብል ኣለኒ። ካብኣተን ዘን ናይ ብርሃኑ ዘሪሁን ሓንቲ የኣብዮት መባቻ የኣብዮት ዋዜማ ዝብላ መፅሓፍቲ ሳተን ኣዘን ሓገዝቲ ናኡ ነቲ ናይ ተምሃሮ ንዓቢ ናይ ህዝቢ ንዓቢ ብኣዲስ ኣበባ ሃይለስላሰ ንክወድቕ ዝነበረ ብቐጥታ ካብኡ እየ ወሲደ እዩ። ብርኣነ ኣይፈልጦን እየ ኢትዮጵያ ነርካ ዲኻ ኣዲስ ኣበባ ከድካ ነርካ ዲኻ መቐለ ገለ ብሉኒ ኣይፈልጦን ኣይከድኩዎን። ግን ካብ ፅሑፋት እንታይ ኮነ ህሉ ኢለ ሓሰስ ኢለ ዝረኸብዎ ነገራት ብዙሕ እዩ ማለት እዩ። ምስኡ ዝኸደለይ ካልእ ናይ ፍልስፍና ናይ ገለ ጥቕስታት ተረኽብኩሉ ሓሰስ ዝብሎ ናይ ከምዚ ናይ ዶክተር ማይልስ ገል ዓይነት ምንሪ ገለ ምልታት ናይ ሩዝቨልት ታይካ ትብሎ ጥቕስታት እሱታት ብመደብ ደልዮ ማለት እዩ። ኣብቲ ግዜ እቲ ኢትዮጵያ ኤርትራ ምስ ኢትዮጵያ ክትሓብር ዝነበረ ቃልስስ እንታይ ነይሩ ናይ ኣሜሪካ ረኣያ ንፈልጦ እንዲና እንታይ ይብሉ ነይሩ ምኮኑ እቶም ክስታይ እቲ ፖለቲካዊ ፍልስፍና ናቶም ከይሓሰብካዮ ዝግበር ነገር የለን። ኩሉ ተሓሲብሉ እዩ ዝግበር፣ ብዓይኒ ኣሜሪካውያን ተሓሲብሉ እዩ ዝግበር። ኤርትራ ብኢትዮጵያ ክትልሓቅ ከም ዘለዋሲ ፕላን ነይርዎም እዩ። ሕጂ ነዚ ክትረክብ ገላ ክትገብር ኣለካ። ካልእ ምናልባት ደስ ዝብለኒ እዚ ናይ ግእዝ ጥቕስታት ሓደሓደ እቲ ኣለኹ ሓደሓደ እቲ ኣለኹ ገሊኡ ኣቐዲመ ዝፈልጦ ብቲ ናይ ቅሽነት እውን ጀሚረ ነይረ ቆልዓ ከለኹ ገለ እቲ ግእዝ ጠብላሕ ብለኒ እዩ። ግን ገላ ክኢላታት ናይ ሃይማኖት ከዓ ንኣብነት ሓንቲ ላዛ ማኣር እዩ ጥእሞ ለኣድግ እምበለ እጉስታር ትብል ሓደ መሪጌታ ማሓቢሮምኒ እዚ ምስ ነገርኩም ማለት እዩ። እዚ ሕጂ እቲ ንኣድግ እዚ መዓር ኣይጥዕሞን እዩ ሓሰር ወይ እዚ ኩስታር ነገራት እዩ ዝጥዕሙ ማለት እዩ። መዓርሲ ንኣድግስታ ይገብረላ።
1: ብዙሓት ፈላስፋታት እውን ከምኡ ተዛማዲ ይብሉ እዮም። ኣነስቲ ሃፍታምሲ ብንጌራ ገይሩ እዩ ፀብሒ ድበልዕ እምበር ብወርቂ ገይሩስ ኣይበልዕን እዮም ድብሉ ኣብ ማለሲ እንታይ እዩ መዛነቂ ፍልስፍና እዮም ንብሎ ገለገሊኦም ናብስኻ ንምባል እዩ። ግን ብዝኾነ ከምኡ ዝኣመሰለ ነቲ ዘድልዮ ስቲ ዝግብኦ ክረክብ ከሎ ገለ ዝገልፅ እዩ። እዚኣ 224 ኢኻ ሓቲምካ ዝሓለፈ ዓመት እውን እዚኣ ታሪካዊት መፅሓፍ ሕቲምካ ነርካ። ኣበባይ ክብረተይ መሊስያ ናብ ቤተይ ትብል ናይ ስውእ ተጋዳላይ ከመይ ድበለ ፀሓፋ እዩ ፅቡቅ መፅሓፍ ኣቅሪብካ ነርካ ሞ ንእሽተይ ብዛዕባ ክንዛርብ ካልእ ግዜ ብዕምቆት ክንዛትየላ ከመይ ነይሩ እቲ ድሕረ ባይታ ከመይ ጌርኩም ረኪብኩም መንተን ፅሑፋ ዳሓር ከመይ ጌርኩም ረኪብኩም መንሕፅር ኣቢልካ
0: እዛ መፅሓፍ እዚ ሓንደበት እያ ንዓይ ነራ መደብ ኣይነበረኒ ዳርጋ ምስቲኣ እውን ተደሪባት እኒ ኣብቲ ክስታይ ግዜ ማለት እዩ። እዚኣ መፅሓፍ እዚኣ ሓደ ዓንደ ፅዮም መልኣክ ከሰላም ቀሺ ኣፈወርቂ ዝበሃል ወዲ ኣስመራ ወይ ወዲ ኣርባዕተ ኣስመራ እዩ ኣብ 73 እዩ ፅሒፍዋ። ግጥማዊት እያ ብምልእታ ትዛንተ ሓደ እዩ ግጥሚ እዩ። እቲ ግጥሚ እውን ግጥሚ መንባብ ኣብ ባህለና ቁርብ ድኽም ዝበለ እዩ እምበር ንግጥሚ ዘንብብ ዘስተማቐት ኣዝዩ ምሉፅ ክስታ እዩ
1: መፅሓፍ እዩ።
0: ሕጂ ሓደ ዓርከዩ ብሓንሳ ኣነ ምስ ነርና እንታ ቴድሮስ ግጥሚ ገለ ትፍትን ይሓስኻሲ ኣብውን ብበሎም ነረ ተኸትሎ እዳሻሕታት ነምስየሉ ገለ መለ እሞ ከምዚ ኣላ መፅሓፍ ኢሉ እብለኒ ሞ ከምፃ የብለኒ ምፃ ኢሉ እዩ ምስ ምፃ ሒዝያ ገዛይ ከይደ ማለት እዩ። ፅቡቅ ገይሩ ሒዝዎ እቲ ወረቐት ዓብዩ ከምዚ ብክስታይ ፀሓፍ ነበር ቀደም ታይፒንግ ነዊዕ ከምዚ ንሕጂ የፈር እውን ኣይኮነን ብታይፒንግ ተፃሓፈ እዩ። ሕጂ ከይደ ገዛይ ምሰንብብ ኳ ብጣዕሚ እየ ተገሪመ እቲ ወዲ ኣየንብባ እንታርጋ ናይ ግጥሚ ምንባብ ወይ ኣብ ስነ ፅሑፍ ብዙሕ መቐረት ስለዘስተማቅር ስለዘይነበረ ምሰምፃ ምሰንብብ ኳ ኣነ ኣዝያ ፍለይቲ ነገር ኮይና ረኺበያ ዋ እሞ እዚኣ መፅሓፍ ክንገብር ኣለና ተባሂልና ንሽዑ ወዲ እያ ማለት እዩ።
1: እዛ መፅሓፍ እዚኣ ከዓ ብቲ ስርዓት ኣይተፈቅደላን ብክፍሊ ሴንሱርሲ ክልክልቲኣ ኣይፍቀድኒ ድብል ከዓ ተረኪቦዎ ነይሩ።
0: እሱ ተቕም ነገር ኣቐንዲ እዚ ሰብ እዚ ኣብ 73 መፅሓፋ ኣብ 74 ናብ ጀርመን እዩ ተሰዲዱ ኣብ 75 ናብ ሜዳ መፂኡ ኣብ ህዝባዊ ሓይልታት ተሰሊፉ ኣብ 78 ኣብ ግዜ ምዝላቅ እዩ ተሰውዩ። ሕጂ እዛ መፅሓፍ ምስ ተረክበት ከምዚ ትብለካ ከምዚ ገርና ሰሪሕናያ ምስ ሰሎሙን ኮይና ሰሪሕናያ ክብል ክእል ምስቲ ዘምፃ ዳሕራይ ስድራ ቤት ክንረክብ እውን ቁሩብ ተፀጊምና ነርና ንእሽተይ ጫፍ ምስ ተረክበት ግን እሱ እውን ዝምድና ብናይ መውስቦ ዝምድና ስለ ዘለዎ ምስቶም ስድራ ናይ ኣዲኡ ከድና ነቶም ስድራ እውን ረኪብናዮም እሳቶም ፈቃደኛታት ኮይኖም ፅሒፍናዮ ማለት እዩ። ክመፅሓፍ ኮይና ተሓቲባ ውፅያ እዝያ ታሪካዊት መፅሓፍ እያ ብጣዕሚ መወከሲትያ። ሕጂ ኣብዚኣ ቀንዲ ግን እዚኣ ደርግ ክመፅእ ኣዋርሒ ምስ ተረፎ ሃይለ ስላሴ ክወድቕ ከዓ ኣዋርሒ ምስ ተረፎ እንዲዩ ሃይለ ስላሴ ዝወድቕ ደርግ ዝመፅእ ኣብ ናይ ኣዋርሒ ግዜ እያ መፅያ ክእሰር እውን ተገብኦ ነይሩ ኣይኮነ ዶ ዝፅሒፉ ዝኾነ ነገር ቀሊል ነገር ጌርካ ብዙሕ ሰብ ተቐትሉ ተኣሲሩ እዩ። ሰብ እዚ ግን ምናልባሽቲ መኸሪኡ ንጀርመን እውን ህድማ ድዩ ወይ ከዓ ንካ እዚ ኢሎም ምሃቦም ሓደ ምሽጢር ኣለዎ ምሽጢር ኣለዎ እምበር ክእሰር ግብኦ ነይሩ። ምክንያቱ ነቲ ስርዓት ጭፍጭፎ እዩ ርኢካ ኣለካ ደንቆሮ ስርዓት እዩ ብሎ ደንቆሮ ስርዓት እዩ ትብሎ ባህሎም ድሕረት ድሕራት ምዃኖም ከም ባህሎም ኣብቲ ዓዶም ምስከደ ዘጋጥሞ ኩሉ ዛንታታት ኣብኡሎ እቲ ቃልሲ ኣብኡሎ እቲ መኸተብ ኣብኡሎ ፅላኣት ናይ መግዛእቲ ብዓብኡ መሪር ዝኾነ ፅላኣት ናይ መግዛእቲ እዩ ነይሩዎ ትወዲ። እቲ ዝገርመካ ግን ሽዑ ወዲ 20 ዓመት እዩ ነይሩ ወዲ 20 ዓመት ኮይኑ ከምዚ ዓይነት ነገር ክፅሕፍ ከሎ ነና እዩ ዘንፀባረቀልና ዘሎ ነቲ ሽዑ ዝነበረ ወለዶ እንታይ ይመስል ነይሩ እንድሕር ክንሓስብ ጀሚርና እቶም ሽዑ ከይዶም ናፅነት ከምፅ ዝኽኣሉ ሰባት ዝመፁ ኮኑ ዘይመፁ ኮኑ ዝሰንኮሉ ኮኑ ማለት እዩ ማዕረ ክንደይ ብልሒ ከም ዝነበሩ ማዕረ ክንደይ ሓያላት ከም ዝነበሩ ግን ተርእካ እዛ መፅሓፍ እዚኣ ልክዕ ንኦም እያ ትገልፀልካ ንዕዩ ዘርእካ ዋላ እዞም ሕጂ ዘለዎ ሓለፍትና ገለ መለ ክንደኡ ማለት እዩ ዘ ተርእኻዮ እቲ በደህኡ እቲ ሕራንኡ እቲ ፅንዓቱ እ ልክዕ ነዞም ሕጂ ዘለዎ ዓበይቲ ብዛ ሃገር ንዖም ዘዘኻኽረካ ኣብቲ ዕድሚኦም ስደቂ 20 ገሊኦም 20 ከይመልኡ ኣብ ቃልሲ ከይዶም ስነ ሰውራ መሪሖም ኣብያ ምፅኦሞ እንተልካኒ ከም በዓል ዝኣመሰሉ ማለት እዩ ዓብ ውድብ መሪሖም ዓብ ፀላኢ ስዒሮም ኣሰኒፎም ዘለጥመፁ ዝኾኑ
1: ፅቡቅ ፀዋ ጎልጎል ዛጊት 2 ዓመት ገይራ ኣላ እሞ እንታይ መልሰ ተግባር ረኪብካ ወይ ድማ መልሰ ዕንጋሎ ረኪብካ?
0: እቲ ዘንበበ ብጣዕሚ ፅቡቅ እዩ እቲ ዝበካ ዕንጋሎ ናይ ብሓቂ ከምዚ ኸ ኣሎ ድዩ ዝብሉ እውን ኣለዉ ናይ ብሓቂ ፅዋ ጎልጎል ብዙሓት ኣንቢቦማ ፊድባክ እውን ዝሃቡን ኣለዉ ግን ርእቶ ኩሉ ሽዕ ኣወንታ ጥራሕ ኣይኮነን ኣሉታዊ ርእቶ ማለት ኣሉታ ደይኮነስ ንቐፌታዊ ክንብሎ ንኽእል ካብቲ ሓደ ዕብይ ዝበለ ዝብሎ ግጥሚ ላ ነዋሕ ግጥሚ ብቶም ወዳእታ ሕጂ ከም መደምደምታ ኣነ ሓሲብ እያ ነቲ ነገር ከዓ ትድምድማ እያ ትጥርንፍ እያ ሓደ ናትካ ርእቶም ሰምዕኹ ብዛዕባ እሞ ግን ሓደ ክኢላ እንታይ ኢለኒ ቴድሮስ እንድሕር እቲ ሰብሲ ንክመራምር ደይ ተሓድጎ ዝነበርካ በዓልካ ዓፂካዮ ደምዲምካዮ ኢሉ እወ ሕጂ ኣነ ግጥሚ ከዓ ስለዝፈቱ ክኸውን ይኽእል
1: እዩ ባህላታት እውን ግጥምታት ኣይገደፍካ
0: ዋ ከምኣርቶ መጫትኒያ ዝበዝሑ ከዓኒ

0: ነዚኣ ከዓ ድነቁ ከዓ ዓይነት መስለካ እዚኦም እቶም ታራ እቶም ታራ ንበብቲ ብጣዕሚ ፈትዮሞ ብፍላይ እቲ ግጥሚ ኤክስትራኦርዲናሪ ፅቡቅ ብጣዕሚ ግጥሚ ገለ ድብሎ ሓደ ከምኡ ዝነጥፍ ሰብ ግን እዚስ ኣይመድለየካን ድበለኒ ኣሎ ሽሙ ዋላ ድልየና እዩ ግን ኣይመድለየካን ምክንያቱ እቲ ሰብሲ ባዕሉ ጓል እያ ጓል እያ ደራሲት ገለ እያ ባዕሉ ደይማራምሮ ነበረ ባዕሉ እቲ መደምደምታ ባዕሉ ክገብር ሲ ኣይሓደካዮ ኒላትኒ ድሓን ገሌለ ናትካሪኢ ጠቕመ ይመስል ኹ
1: እቲ ዛንታ ተወዲ እዩ እዚ ካልእ ዛንታ እዩ መግለፂ እውን ናይ ድልየኒ ዛንታ ምስ ተወደአ ግን ፅቡቅ ካ እዩ ኣነስ ብግዲ ሓቂ ከም ግጥሚ ግን ፅቡቅ እዩ ሕብሪ ሰማእታት ድብል ዘሎ ሲ እቲ ጉዕዞ እቲ ቃልሲ እቲ ግርጭት ጥምር ድበለ እዩ ብርግፅ ሳ እውን ባዕላስ ዛንታ እያ ማለት እዩ ብኸሙያ ቀሪባ ፅቡቅ እሞ ድሮ ራብዒቲ መፅሓፍ ገፅካ ከድካ ኣለካ ማለት እዩ ብሕጂ እንታይ ክንፅበ ኢና ከባ
0: ቅድሚ ሕጂ ተባሃልና እየ ዝገር ትኾንካ እንታይ ኣብታ ኣክሊል መርሓ ክንዛረብ ከለና ከምዚኣ ሕቶ ቅሪብካ ለ ነርካ ርግፅ ኢላካ ነረ ዝክራ ትኾንካ ርግፅ ክንራኸብ ኢና ካልኣይ ግዜ ተባሂልና ተራኺብና ማለት እዩ ሕጂ ካ ከምኡ ትመልቲ ሕጂ እውን ኣሎ ዝሰራሕ ነገራት ብዙሕ ነገራት ኣሎ ዕድመን ጥዕና እንታይ ይብና ሲ ብፍላይ ሕጂ ከዓ ካብቲ መምህርና ቅሩብ ውፅእ ኢልና ኣብቲ ናይ ቋንቋ ክንሰርሕ ስለ ተረቑሕና ዘለና ብዙሓት ውፅኦት ኣለዉ ናብቲ ናይ ቋንቋ ምርምርን መፅናዕትን ናይ ቋንቋ ትግርኛ ናይ ኩለን ብሄራት ከምኡ ዓይነት ትካልቆቦም ኣለዉ እምባይ ኣብዚ ተካትብሎ እምባትካላ ካብቲ ናይ መምህርና ስራሕ እውን ውፅእ ኢልና ናብኡ ክነተኩር ዕድል ረኪብና ኣለና ማለት እዩ ዝበዝሕ ግዜ ረኪብና ዝበለፀ ስራሕ ክንሰርሕ ከዓ ተስፋ ንገብር ትድልት ኣሎ ትድልት ላዓሊ እዩ
1: ካልእ ምናልባት መወዳእታ ብዛዕባ እዚኣ እውን ንእሽተይ ክብል ኣብዝሓለፈ ብዙሓቶም ስድራ ተሓጒሶም ማለት ፅሑፍ ነባር ምዃኑ ኣርእዩ ግዜ ንኩሉ ግዜ ከም ዘህልዎ እውን ኣረጋጊፁ እዩ ኣብ እውን ኣብቲ ኣብ ሲኖማ ሮማ ዝነበረ ወግዒ ምምራቕ እውን ብዙሕ ነይሩ እዩ እሞ እንታይ ጦብላሕ ተገዲፍልካ እዛ መፅሓፍ እዚኣ ድሕሪ ነዊሕ ዓመት ቲምኩማ ድሕሪ ፍርቂ ዘመን እያ ተሓቲማ ድሕሪ 50 ዓመት በቲ ሓደ ሸነኽ በቲ ካልእ ሸነኽ ድማ ዝስኹም እውን ነዊሕ ሒዝኩም ፅዒርኩም ወግዒ ናይ መሰል ዋንነት ኣከቢርኩም ምስ ኩሉ ኢኹማ ንፅምብል ኣቀሪብኩማ እሞ እንታይ ጦብላሕታ ገዲፋትልካ እንታይ ዕግበትከ ተሰሚዐካ ናይ ሓደ ስውእ ዝተኸልከል እሞ ናብ ኣንበብቲ ክበፅሕ ዝፀዓርካሉ መፅሓፍ
0: ሕጂ እዘን መፅሓፍቲ እዛ ፀዋ ጎልጎል እውን ርኢና ኣለና እታ ናይ ቀደም ማክሊል መርሓውን ርኢና ኣለና ካብዘን ኩለን ነየነይቲ ትፈቱ እንተትብለኒ ነዚኣ ትፈቱ ኣነ እዛ ናይ ዝስውእ ምክንያቱ ሓደ ሕድሪ ናይ ሓደ ስውእ ኢና ሰሪሕና ክብል ክእል ኣነ ኣብ ኩሉ ንጥፈታት ከዓ እቲ ህዝብና ከምኡ ስለዝኸይድ ሕድሪ ስዋኣቱ ስለዘኽብር ምክንያቱ ብዙሕ ነገር ክግበር ክኣል እዩ ሽዑ እውን ጠቂስካያ ነርካ ደይናቶም ናህና ድብሉ ኣለዉ ኢልካ ነርካ ዝከረኒ ሕጂ ንሕና ግን ከምኡ ክንገብር ዘይኮነ ሲ በዛ መፅሓፍ እዚኣ ኮሪዕና ንነብል ክንዲውላዱ ሕጂ ዝወዲ እዚ ኣይወለደን ከምቲ ናይቲ ስድራ ቤት ስምዒታ ሽዑ ድበኽዩ ነይሮም ዝነብ ኣንስቲ ነረን ድበኽያ ነረን እዚ ሰብ እዚ ኣይወለደን ምእንቲ ሃገር ምእንቲ ናይ ፅምነት ከይዱ እዚኣ ግን ከም ውላዱ ኢና ንሪያ ኢሉ እቲ ቤተሰብ ብምልኡ ብቲ ሽዑ ዝነበረ እውን ክርስትያት ብዙሕ ስምዒታት ይፈጢሩ ኣዝዩ ዘሐጉሰካ ከዓ ብጣዕሚ ብጣዕሚ ኣነ እዛ መፅሓፍ እዚኣ ሲ ልዕልተን ናተይ ዝብለን መፅሓፍቲ ዘኽብራ ዝፈትዎ ከዓ ቀፃሊ ሕጂ ንዓየ ዘንብብ እቲ ግጥሚ ከዓ ቅሩብ ስለ ዝስወጠኒ ዜማየ ዝገብረሉ ኣነ ንበይነያ ብልበይ ሕጂ እዚኣ እዛ መፅሓፍ እዚኣ ሞ ከባድ መፅሓፍ እያ ናይ ብሓቂ ከባድ መፅሓፍ
1: ሞ መምህር ቴድሮስ ኣብተ ስለቲ መቕሉልን ሰፊሕና ሓበሬታካ ምስም ተኸታተልቲ ኣመስግነካ ካልእ ግዜ ክንረኸብካ በዓል ሙሉእ ተስፋዬ ይቐኒለይ
0: ይቀኒለይ ክንረኸብካ ዓይና ከምቲ ኩልሻዕ ንብሎ ማለት እዩ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ በዚ ንዛዝም ከምሎም ባህሉ ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቅ

0: ዝኾነ ኣብ ባሕሪ ዝነብር ህወታዊ ተኽሊ ይኹን እንስሳ ንመዓላ ምግቢ ወዲ ሰብ ዝውዕል እንተኮይኑ ምግቢ ባሕሪ ማለት ሲፉድ ተባሂሉ ይፅዋዕ። ምግቢ ባሕሪ ክበሃል እንከሎ ብቐንዱ ዓሳታት፣ ድርዓት ዝዓፀማት እንስሳታት ከም ስትሮምባኽ፣ ጋምበሪ፣ ሎብስተር፣ ዕንቅርቢት ባሕሪ፣ ሳብያ፣ ሕድራ ዝኣመሰሉ እንስሳታት የጠቓለል። ኣብዚ ሕጂ እዋን ብሰንኪ ዘጋጥሞም ዘሎ ናይ ምፅናት ሓደጋ ንኸይምዝመዙ ውጉዳት እኳ እንተኾኑ ከም ላም ባሕሪ፣ ዓሳ ነባሪ፣ ኣቡሳላማ ዝኣመሰሉ መጥበውቲ ባሕሪ፣ ከምኡውን ከም ጎብየ ባሕሪ ዝኣመሰሉ ለመምቲ ባሕሪ ዝተፈላለዩ ሕብረተሰብ ዓለም ከም ምንጪ ምግቢ ስለ ዝጥቀመሎም ከም ምግቢ ባሕሪ ክምደቡ ይኽእሉ። ዝተፈላለዩ ንምግቢ ዝውዕሉ ከም ፀህያይ ባሕርን ሰበባን ዝኣመሰሉ ኣትክልቲ ባሕሪ እውን ኣካል ናይ ምግቢ ባሕሪ እዮም። ኣብ ባሕሪ ዝርከብ ምንጪ ምግቢ ብክልተ ኣገባባት ክሕፈስ ይኽእል። እቲ ሓደ ኣገባብ ብቐጥታ መግፈፊ ናውቲ ተጠቒምካ ካብ ባሕሪ ዝግበር ግፋብ ወይ ሃድን ክኸውን እንከሎ፣ እቲ ካልኣይ ኣገባብ ድማ ሰብ ዝሰርሖ መራብሒ ጋብላታት ብምኽላል ብስነ ፍልጠታዊ መንገዲ ኣራቢሕካ ኣብ መወዳእታ እኹል ደረጃ ዕቤት ምስ በፅሑ ምሕፋስ እዩ። መብዛሕትኡ ዝሕፈስ ምግቢ ባሕሪ ንወዲ ሰብ ብቐጥታ ከም ምንጪ ምግቢ ኮይኑ ከገልግል እንከሎ፣ ብመጠኑ ንኻልኦት ኣብ ሕርሻ ባሕሪ ዝፋረዩ ዓሳታትን ደርሁን ከም ምግቢ ኮይኑ ከገልግል ይኽእል። ገለ ዕሙራት ኣትክልቲ ባሕሪ ብዘለዎም ሃብታም ትሕዝቶ ማዕድናት ምስ ሞቱ ከም ድኹዒ ኮይኖም ፍርያምነቶም መሬት ብምህብታም ውሕስነት ምግቢ ንምርግጋፅ እጃሞም የበርክቱ። ብዘይካዚ ከም ፐችካነ ዝኣመሰሉ ዓሳታት ምንጪ ብማዕድናትን ቪታሚናትን ሃብታማት ዝኾነ ከም መድሃኒት ዘገልግል ዘይተዓ ዓሳ፣ ከምኡውን ካብ ፀህያይ ባሕሪ ዝርከብ ስፕሪሉና ዝበሃል ንመድሃኒ ዘገልግል ከኒና ኣብ ምድላው ልዑል ግደ ኣለዎም።
1: ምግቢ ክንብል ከለና ብሓፈሻ ዝኾነ ንበልዖ ወይ ንሰትዮ ኣብ ኣካላትና ክህበና ዝኽእል ጥዕናዊ ጥቕሚ ወይ ከዓ ዝህበና ፀዓትን ዝህበና ጥቕምታትን እንድሕር ኣለዎ ኮይኑ ከም ምግቢ ኢልና ክንፅውዖ ንኽእል ኢና ማለት እዩ። ሕጂ እዚ ምግቢ ባሕሪ ዝበሃል ድማ ብመንፅር እቲ ካብ ባሕሪ ንረኽቦ ዓይነት ምግብታት ኣብ ኣካላትና ክህበና ዝኽእል ጥቕምታት ንዑርኢና ድማ ካብ ባሕሪ ክንረኽቦ ክሳብ ዝሃለና ምግቢ ናይ ባሕሪ ኢልና ንፅውዖ ማለት እዩ። ሓፈሻዊ እቲ ትሕዝቶ ናይ ምግቢ ባሕሪ ብዙሕ ጥቕምታት ኣለዎ። ንኣብነት ኣብ ምግቢ ዓሳ እንድሕርኢና ምስ ተኻልእ ዓይነት ስጋ ወይ ናይ ከብቲ ስጋ ናይ ከብቲ ክነወዳድሮ ከለና ብዙሕ ጥቕምታት ኣለዎ። እንደገና ንዑኡ ንክባላሾ ወይ ከዓኒ ዝያዳ ተነቃፉ ዝገብሮ ምስቲ ጥቕምታት ኣወዳዲርና ተነቃፉ ዝገብሮ ሰብ ድማ ንኸይጥቀመሉ ዝያዳ ከም ተነቃፉ ከም ምዃኑ ሓሲቡ ዘወግሎ ዓይነት ነገራት ኣሎ። ንኣብነት ስጋ ቀልጢፉ ይባላሾ፣ እንደገና ንኽትበልዖ ካ ጨና ይገብር ስጋ ናይ ዓሳ ማለት እዩ። ዝበዝሕ ሕብረተሰብ ብከምዚ ዓይነት ኣረዳ እዩ ዝኸይድ። ሕጂ ነዚ ተርእናዮ ምስቲ ዘለዎ ጥዕናዊ ጥቕምታት ኣወዳዲርና ኢና ነቲ ምግቢ ክንጥቀመሉ ወይ መዓልታዊ ኣመጋግባና ክነእትዎ ዘለና ዳ እምበር ነቲ ዘለዎ ነገራት ወይ ከዓ ነቲ ዘለዎ ሕማቕ ጨና ይኹን ናይ ምብልሻዊ ተኽእሉ ወይ ዝያዳ ክሕምም ይኽእል ኢልና ክንገድፎ ይኮነን ዘለና። ብሓፈሻ ክረአ ከሉ ሕጂ ኣብ ናይ ስጋ ናይ ዓሳ እቲ ዝበዝሐ ወይ ዝበለፀ ዓይነት ፕሮቲን ክንረክብ ንኽእል። እንደገና እቲ ስብሒ ካብኡ ንረኽቦ ድማ እቲ ኦሜጋ ስሪ ፋታኣሲ ዝበሃል ኣብ ካልኦት ዓይነት እንስሳታት ወይ ከዓ ካብ ካልኦት ዓይነት ምግብታት ክንረኽቦ ዘይንኽእል ኣብ ኣካላትና ብዙሕ ጥቕምታት ክህበና ዝኽእል ንኣብነት ኣብ ነብሶ ፀረታ ኣዴታት ንዓን ኣብ ግዜ ጥንስን ሕርስን ከዳኽመን ዝኽእል ወይ እውን ኣብቲ ምዕባለ ናይ ህፃን ዝያዳ ክሕግዘን ዝኽእል ኣብ ናይ ወርሓዊ ፅግያት ክፍጠር ዝኽእል ቃንዛ ኣብ ግዜ ዕብት ክጋጥም ዝኽእል ዝሕታረ ኣእምሮን ኣብ የዕፅምቲ መለጋግቦን ክመፅእ ዝኽእል ናይ ቃንዛ ይኹን ናይ ምጭባጥ ጅማውቲ እንደገና ኣብ ናይ ፀቕጢ ደምን ብዙሕ ደምን እንደገና ኣብዚ ናይ ሕማማት ልቢ ክከላኸለልና ዝኽእል ብዙሕ ጥቕምታት ስለ ዘለዎ ነቲ ጥቕሙ ዝያዳ ኣጉሊሕና ነቲ ሕብረተሰብ ኣብ ኣፍልጦን ኣተዓቃቕቡን ኣጠቃቅሙን ዝያዳ ጎስጓስን ሓበሬታን እንዳሃብና ነቲ ህዝቢ ክጥቀመሉ ከም ዘለዎ ክንገብር ኣለና እምበር በቲ ዘለዎ ጥዕናዊ ጥቕምታት ርኢና ወይ ከዓ ነቲ ከባላሾ ወይ ከዓ ከምኡ ዓይነት ዝብል ርድኢታት ዝያዳ ኣቶኪርና ምንሰርሕ እቲ ዘለዎ ጥዕናዊ ጥቕምታት ክበና ዝኽእል ካብ ክበና ከምፃልና ዝኽእል ጎድናዊ ሳዕበና እቲ ክበና ዝኽእል ጥዕናዊ ጥቕምታት ይዓቢ ክሳብ ዝኾነ ዝያዳ ንዑ ተጠቀምና።

0: ወይ ከዓ ንዑ ክንጥቀመሉ ዘለና መስራሕት ንተሰብ እናሃላ ኣለና እናንቃሕናን ዝያራ ኣብ ጥቕምናን ኣብ ረብሓ ሕብረተሰብናን ክነውዕሎ ይግባአና ኢለ ይሓስብ።
1: ኣብ ቀፅላታት ማያዊ ኣካል ዝርከቡ ዓሳታት ከም ፐችካነ፣ ቱና፣ ኣቡሴፍ፣ ዴራክ፣ ሳልሞን፣ ወዚፍ፣ ኣንቾቪ፣ በቓንን ካልኦትን የጠቓልሎም። ኣብ ታሕተዋይ ቀፅላ ዝርከቡ ዓሳታት፣ እዞም ዓሳታት ኣብ ጥቓ ባይታ ባሕሪ ዝርከቡ ኮይኖም ከም ቸርንያ፣ ሸበጥ ዓሳ፣ መሽረፈት ባሕሪ ዝኣመሰሉ እዮም። እዞም ዓሳታት ዘይከምቶም ኣብ ላዕለዋይ ቀፅላ ዝርከቡ ዓሳታት ኣብ ምሕንባስ ንጡፋት ስለ ዘይኮኑ ብዙሕ ኣይሃልኩን። ዓሳታት ጥዑም ማይ፣ እዞም ዓይነት ዓሳታት ኣብ ቀላያት፣ ዲጋታት፣ ጋብላታት ዝነብሩ ኮይኖም ቲላፕያ፣ ካርፕ፣ ድሙ ዓሳ ዝበሃሉ ከም ኣብነት ክጥቀሱ ይኽእሎም። ድሩዓት እንስሳታት ባይቫልቭ፣ ሳብያ፣ ኦክቶፐስን ኣሮነን፣ ስትሮምባኽ፣ ክላም፣ ስካሎፕ፣ ኦይስተር ዝኣመሰሉ ንምግቢ ዝውዕሉ ድሩዓት እንስሳታት ዘጠቓለለ እዩ። ብተወሳኺ ጋምቤሪ፣ ሎብስተር፣ ዕንቅርቢት ባሕሪ፣ ክሪልን ዝኣመሰሉ ኣብ ባሕሪ ጥራይ ዝነብሩ ክራስታሽያን ዝበሃሉ ድሩዓት እንስሳታት እውን ኣካል ናይዚ ምድብ እዮም። መጥበውቲ ባሕሪ፣ ሙሉእ ሂወቶም ኣብ ባሕሪ ዘሕልፍዎ ኣስታት 128 ዓሌታት መጥበውቲ ባሕሪ ተለልዮም ኣለዉ።
0: ዝኾነ ዓይነት ምግቢ ብሓፈሻ መጀመርታ ክትቀመሉ ዝገብረካ ነገር እቲ ኣፍልጦ እዩ። ወላ ኣይኮነን ዘይትፈልጦ ወይ ከዓ ኣብ ከባቢካ ልሙድ ዘይኮነ ዓይነት ምግቢ ንትፈልጦ ነገር ወይ ኣብ ጥቓኻ ዘሎ ምግቢ እውን ኣፍልጦ ተዘይብልካ ኮይኑ ብዛዕቡ ዝኾነ ንክጥቀመሉስ ዘተባብዕ ባይታ ወይ ከዓ ዘተባብዕ ነገር የብልካን ማለት እዩ። ሕጂ ብሓፈሻ ኣብ ምግቢ ባሕሪ ኢልና ንፅውዖ ዓይነት ትሕዝቶ ሕብረተሰብና ወይ ከዓ ኣብ ኤርትራ ዘሎ ኣመጋግባ ብዙሕ ኣፍልጦ የብሉን። ምስ ናይ ቀደም ዓይነት ዝነበረ ኣፍልጦ ክረወዳደር ከሎ ብዙ ሕጂ እዋን ብዝተፈላለየ መገድታት ማስ ሜድያ ይኹን ወላ ሚኒስትር ሃብቲ ባሕሪ በቢግዜኡ ብዝገብሮ ዘሎ ዓይነት ናይ ጎስጓስን ሓበሬታን ናይ ምንቕቓሕ መደባት ምስ ዝነበረ ኣብ ደሓን ደረጃ ኣሎ ክበሃል ይከኣል። ግን ክሳብ ሕጂ እውን ዝተርፍ ብዙሕ ነገራት ኣሎ። እዚ ናይ ፀሓያይ ባሕሪ ድማ ኣብ ትሕዝትኡ እንድሕር ርኢና ፅቡቕ ዓይነት ፕሮቲን ተዝበለፅ ዓይነት ፕሮቲንን እንደገና ፋይበር ወይ ከዓ ፅሕዲ ዝበሃል ሃብታም ትሕዝቶ ኣለዎ። ሕጂ ብሓፈሻ ግን እቲ ሰብ ነዚ ዓይነት ትሕዝቶ ናይ ምግቢ ባሕሪ ከም ምግቢ ኢሉ ሳይሓስቦን እዩ። ስለዚ ነዚ ነገር እዚ ክነወግ እንተኮይና መጀመርታ እቲ ናይ ኣፍልጦን ናይ ምንቕቃሕን መደባት ዝያዳ ኣተኪርና ክንሰርሓ ኣለና። እቲ ህዝቢ ከዓ ነዚ ንብሎ ዘለና ፀሓያይ ባሕርስ ከም ምግቢ ሓሲቡ ክሰርሖን ኣብ ጥቕሚ ከውዕሎን ከም ዘለዎ ሲ መጀመርታ ክንረድኦ ክንክል ኣለና።
1: ለመምቲ ባሕሪ፣ ጎብየ ባሕሪ ኣብ ደረጃ ምፅናት እኳ እንተሃለወ ኣብ ገማገም ባሕርታት ዝነብሩ ህዝቢ ከም ምንጪ ምግቢ ይጥቀምሉ። ብተወሳኺ ኣብ ኣፍላጋትን ቀላያትን ሓርገፅ ናይ ምግፋፍ ልምዲ ስለ ዘሎ ከም ምግቢ ባሕሪ ክጥቀስ ይኽእል። ኢኪኖደርምስ፣ እዞም ዓሌታት ብርእሲ ዘይብሎም ዘይዓፀማት እንስሳታት ዝፍለጡ ኮይኖም ኣብ ታሕተዋይ ባይታ ናይ ባሕሪ ተዘርጊሖም ይነብሩ። እሾኽ ባሕሪ፣ ሕድራ፣ ስታርፊሽ ዝበሃሉ ካብቶም ኣብ ባሕሪ ዝርከቡ ከም ምንጪ ምግቢ ኮይኖም ዘገልግሉ ዓሌታት እዮም። ቀጭቀጭ ባሕሪ ማለት ጀሊፊሽ፣ ቀጭቀጭ ባሕሪ ፕላስቲክ መሰል እንስሳ ኮይኑ ኣብ ቀፀላታት ባሕሪ ብብዝሒ ተዘርጊሑ ይርከብ። እዚ እንስሳ ኣዝዩ ተነቃፊ ስለ ዝኾነ ቅድሚ ኣብ ምግቢ ምህላኹ ውሕሉል ዝኾነ መስርሕ ክሓልፍ ኣለዎ። ኣስታት 85 ዝኾኑ ንምግቢ ዝውዕሉ ዓሌታት ቀጭቀጭ ባሕሪ ተለልዮም ኣለዉ። ቀየ ባሕሪ ኤርትራና በዞም ዓሌታት እንስሳታት ሃብታም እኳ እንትኾነ ከም ምግቢ ምህላኹም ግን ገና ኣይተለምደን ዘሎም። ፀሓያይ ባሕሪ፣ ዝተፈላለዩ ዓሌታት ፀሓያይ ባሕሪ ከም ሓመዳዊ፣ ቀይሕን ቀጠልያን ሰበባታት ከም ምግብን ንመመስርሒ መድሃኒትን ምንጪ ንጥረ ነገር ኮይኖም የገልግሉ። ፀሓያይ ባሕሪ ሃብታም ትሕዝቶ ፅሕግን ፕሮቲንን ኣለዎም። ቀየ ባሕሪ ኤርትራና ሃብታም ትሕዝቶ ፀሓያይ ባሕሪ እኳ እንተለዎ ብዘይ ካብ ኣባላት ምርምር ሚኒስትሪ ሃብቲ ባሕሪ ዝግበር ንኡስ ፈተነታት ከም ምግቢ ምህላኽ ልሙድ ኣይኮነን።
0: መጀመርታ ናብቲ ልምዲ ዝበሃል ኣምር ክንመፅእ እንድሕር ኮይና ብኣፍልጦ ወይ ከዓ ብንቕሓ ዝተሰነየም ዝኾን ዝያዳ ውፅኢታውን ኣድማዓን ይኸውን ማለት እዩ። ሕጂ ነቲ ዘሎ ፀጋታት መጀመርታ እቲ ሰብ ዘለዎ ጥዕናዊ ጥቕምታት ወይ ከዓ ዘለዎ ትሕሶታት ፈሊጡ ኣብ ኣገባብ ኣሰራርሑ

0: ኣተሓሕዙ ኣተዓቃቅቡ ኣብ ኣጋብ ኣብ ኣመሳስሩ ኣሰራርዑ እኹል ዝኾነ ኣፍልጦ ክድልብ ክኽእል ኣለዎ እጂ ክሳብ ሕጂ ብተኻይዱ ዘሎ ምስቲ ናይ ቅድሚ ሕጂ ዝነበረ ንቕሓትን ኣፍልጦ ናይቲ ህዝቢ ኣብ ደሓን ዝበሃል ደረጃ ተበፂሑ እኳታ ኣለዎ ብሕጂ እውን ካልእ ኪኑ ንምኻድ ዘለዎ ዝያዳ ብቕዓት ኣብቲ ተመጋምነት ኣብቲ ዓሳ ይኹን ኣብቲ ኣትክልቲ ናይ ባሕሪ ዝያዳ ወሳኒ ዝገብሮ ድማ ኣብቲ ኣፍልጦ እዩ ሕጂ ነዚ ኣፍልጦ እዚ መጀመርታ ከነዕብዮ እንድሕር ኮይና ግን ብጓስጓስ ክስታ ክኾን ኣለዎ ብጓስጓስ ዝተሰነየ ወይ ከዓ ብዝተፈላለየ መስርሕ ነቲ ኣፍልጦ ክዕቢ ዝኽእል ነቲ ኣፍልጦ ዓብዪ ድማ ኣብ ልምዲ ክበፅሓሉ ዝኽእል ደረጃ ክኸውን እንድሕር ኮይኑ እቲ ቀረብ እውን ክህሉ ክኽእል ኣለዎ ሕጂ ነቲ ቀረብ ከተሰኒዮ ከለካ ከም ዝፍለጥ ዓሳ ይኹን እቲ ምህርቲ ናይ ዓሳ ዝያዳ ካብታ ዝተታሕዘላ ግዜ እዩ ናይ ምብልሻው ተኽእሉ ዝጅምር ስለዚ ነዚ ነገራት እዚ ንምውጋድ እቲ ሰብ ኣብ ኣጋብ ኣተዓቃቅቡ ምስ ሓዞ ክገብሮ ዘሎ ንዑን ንኸይባላሾ ወይ ከዓኒ ትትሕዝቱ ከይተበላሸዎ እቲ ሰብ ምስ በልዖ ዝኾነ ጥዕናዊ ጉድኣት ንመታን ከየምፃሉ ነዚ ናብ ኣጋብ ኣተዓቅቡ ኣሰራርሑ ወይ ከዓ ኣብ ፅሬቱ ዘተኮረ ጓስጓሳት ዘተኮረ ስራሓት ክካየድ ክኽእል ኣለዎ ሕጂ ከም ዝፍለጥ እቲ ዓሳ ዝያዳ ናይ ምብልሻዊ ተኽእሉ ኣለዎ ንብል ኣለና ንዑ ዘበላሽዎ ከዓኒ እቲ ማይ ትሕዝቱ ዘለዎ እቲ 70 ክሳብ 80 ሚታ ዝኾኑ ትሕዝቶ ናይ ማይን እቲ ፎኪስ ዝኾነ ጭዋዳ ናይቲ ዓሳን እዩ ዝያዳ ነቲ መግቢ ከም ዝበላሾን ከም ድጨኑን ዝገብሮ ስለዚ ነዚ ነገራት እዚ ክነውግድ እንድሕር ኮይና ንጥቀመሉ መስራሕት ኣሎ ንኣብነት እቲ ናይ ምንቃፅ ወይ ከዓ ምምላሕ ንብሎ ባህላዊ ኣጋባቢ ማለት እዩ ጨው ጌርካ ብምንቃፅ ነቲ ዘለዎ ውሽጣዊ ትሕዝቶ ናይ ማይ ወፂኡ እቲ ናይ ምርባሕ ተኽእሉ ናይዞም ተሃዋስያን ወይከዓ ንዑ ከበላሽዉ ዝኽእሉ ተሃዋስያን በዚ መንፅር ጌርና ክነወግዶም ንኽእል ኢና
1: ልዕሊ 1 ቢልዮን ዝኸውን ህዝቢ ዓለም ንመግቢ ባሕሪ ከም ቀዳማይ መግቦም ይጥቀምሉ ካብ 14 ክሳብ 16 ሚእታዊት ምንጪ ፕሮቲን ካብ መግቢ ባሕሪ ይርከብ ኣብ መግቢ ዓሳ ዘዘውትሩን ዘየዘውትሩን ህዝብታት ዝተገብረ መፅናዕታት ከም ዝሕብሮ እቶም መግቢ ዓሳ ዘዘውትሩ ብሕማም ልቢ ናይ ምጥቃዕ ዘለዎም ተኽእሎ ዝተሓተ እዩ ሰሙናዊ መግቢ ዓሳ መመጋብ ተኽእሎታት ሕማም ልቢ ብፍርቂ ክጎድል ይኽእል እዚ ዝኾነሉ ምኽንያት ዓሳ ትሑት ስብሒ ስለ ዘለዎ ኣብ ኣካላትና ክእከብ ዝኽእል ጠንቂ ቂ ሕማም ልቢ ዝኾነ ኮለስትሮል ዝተባህለ ስብሒ ስለ ዘሕቆቆ እዩ ዓሳ ብዚንክ ኣዮዲን ከምኡውን ሰሌኒዮም ዝተባህለ ንምዕባለ ኣካላት ወዲ ሰብ ሓገዝቲ ዝኾኑ ማዕድናት ሃብታም እዩ ኣዮዲን ካብ ግሩንጉሪት ክከላኸለልና ከሎ ሰሌኒዮም ድማ ኣብ መናድቕ ዋህዮታትና ክፍጠር ዝኽእል ናይ መንሽሮ ዋህዮታት ዝከላኸል ቀመማት የሰስን ቀየ ባሕሪ ኤርትራና ትሮፒካዊ ባሕሪ ከም ምዃኑ መጠን ብስነ ህወታዊ ብዙሕነት ኣዝዩ ሃብታም እዩ እዚ ባሕሪ ዝተፈላለዩ ዓሳታት ድሩዓት እንስሳታት ኣትክልቲ ባሕሪ ልዑል ትዕድልቲ ዘለዎ ባሕሪ እዩ እንተኾነ ዝበዝሕ ህዝብና እኹል ዓሳ ክምገብ ይረአ የለን ስለዚ ነዚ ባህርያዊ ሃብቲ ንምምዝማዝ ኣብ ርሑቕ ከባቢታት ባሕሪ ዝርከቡ ዓሳታት ጥራይ ከይተመርኮሰ ኣብ ከባቢኡ ዝርከቡ ኣትክልትን እንስሳታትን ናይ ምብላዕ ልምዲ ከጥሪ እንተኽኢሉ ልዑል መኣዛዊ ትሕዝቶ ዘለዎ መግቢ ክረክብ ይኽእል እዮም

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ 2 ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ሰላም ዝኸበርኩም ተኸታተልትና ከመይ ቀኒኹም? ንሎሚ ሒዘልኩም መፅኤት ዘለኹ መደብ ብዛዕባ ጥዑን ዓሳ ኮይኑ ብፍላይ ኣብ ጥዑም ማይ ዝፈሪ ዓሳታት ዘተኮረ እዩ። ጥዑን ዓሳ ክንብል ከለና ሓደ ኣገባባት ተዓቃቅባ ዓሳ ኮይኑ ዓሳታት ኣንቂፅካ ብምጥሓን ዝግበር መስርሕ ምዕቃብ ዓሳ እዩ።
1: ጥዑን ዓሳ ክንብል ከለና ሓደ ኣገባባ ተዓቅባ ዓሳ እዩ። እቲ ዝሓልፎ መስርሓት ድማ ከም ፈልጦ ሓደ ጥሉል ዓሳ ብብዝሒ ማይ ኣለዎ። እቲ ንቁፅ ዓሳ ንብሎ ዘለና ወይ ጥዑን ዓሳ ከዓ እቲ ማይ ክወፅእ ኣለዎ ማለት እዩ። ሕጂ እቲ ንቁፅ ዓሳ ሓደ ትሑት ጠልን ስብሕን ኣለዎ። ልዑል ትሕዝቶ ፕሮቲን ኣለዎ። ነዊሕ ግዜ ዝዕቀብ እዩ ማለት እዩ። ዝሓልፎ መስርሕ እሱ እዩ። ሓደ ካብቲ ዲቃ ተገፊፉ ኣብ ተወፀሉ ግዜ እቲ ናውቲ ከብዱ ኣፅሪኻ ሓፂብካ ዝተፈላለየ ኣገባብ ተንቁፆ ብምሉእ ተንቁፆ ኢኻ። እቲ ስጋ በይኑ ተንቁፆ ኢኻ፣ ይዕፅምቱ ከዓ ተንቁፆ ኢኻ ማለት እዩ። ከም በዓል በርበረ፣ ፃዕዳ ሽንኩርቲ፣ ጨው ሓዊስካ ከዓ ከም ትነቅፅ ዝገብር ነዊሕ ግዜ ንክፀንሐልና ማለት እዩ።
0: ዓሳ ተጣሒኑ ክሳብ 6 ወርሒ ከይተዋላሸው ክፀንሕ ከም ዝኽእል ክኢላታት ወሲኹም ይገልፁ።
1: 6 ወርሒ ዋላ ሓንቲ ነገር ከይኮነ ክፀንሕ ይኽእል እዩ።
0: ስጋ ዓሳ ኣዝዩ ሃብታም ትሕዝቶ ዝውንን ምግቢ እዩ። ጥሑን ዓሳ ካብ ጥሉል ዓሳ ብዘይፍለ ብተመሳሳሊ ክንረኽቦም ንኽእል ኣዝዮም ብዙሓት ንኣካላትናን ንጥዕናናን ጥቕምቲ ዝበሃሉ ባእታታት ይርከብዎም።

0: ኣብ ምጥንካር ዕጽምቲ ዝሕግዙ ከም በዓል ካልሽየምን ፎስፎረስን ኣብ ምጉዳል ኮለስትሮል ዝሕግዙ ጠቐምቲ ዝኾኑ ስብሕታት ከም በዓል ኦሜጋ 3 ኣብ ኣእምራዊ ምዕባለ ዝሕግዙ ፕሮቲንን ካልኦት ኣገደስቲ ማዕድናትን ምጥቃስ ይከኣል።
1: እዚ ዕላማ ናይዚ ጥዑን ዓሳ ኣብ ከባቢ ዲጋታት ዝርከብ ሕብረተሰብና ብብዝሒ ተገፊፉ ኣብ ዝወፀሉ ግዜ ብውሑድ ተገፊዖም ኣብ ዝወፅሉ ኣብ ግዜ ክረምትን ኣብ ግዜ ፆምን ኣብ ብዝሒ ዝተረኸበሉ ግዜ ንምዕቃብ ፍርጅ ስለዘየለ ብከምዚ ኣገባብ ተጠቂምካ ኣንቂፆም ጢሒኖም ወቒጦምካ ነዊሕ ግዜ ክዕቀበሎም ዝኽእል ዓይነት ኣገባባ ብከምዚ ዕላማ እዩ ተኣታትዩ ማለት እዩ።
0: ጥዑን ዓሳ ናይ ጥዑም ማይ ካብ ቲላፒያ ተባሂሎም ዝፅውዑ ዓይነት ዓሳ ብብዝሒ ይዳሎ። ቲላፒያ ምስቶም ኣብ ባሕሪ ንጥሑን ዓሳ ተባሂሎም ዝምረፁ ወዚፍ ዝበሃሉ ደቀቕቲ ዓሳታት ክወዳደሩ ከለዉ ብዓቐን ግዝፍ ዝበሉ እዮም። ምስ ተጣሓኑ ኣብ ዝውንንዎ ትሕዝቶ ግን ካብ ነንሕድሕድ ዝፈላለዩ ኣይኮኑን። ኣብዚ መስርሕ ሰፊሕ መፅናዕቲ ዝገበሩ ሞያውያን ጥሑን ዓሳ ብኩሉ መዳያቱ ብቑዕ ምዃኑ የረጋግፁ። ከም ኣካል ናይቲ መፅናዕቲ 5 ኪሎ ጥሉል ዓሳ ምስ ነቐፀ 1 ኪሎ ጥሑን ዓሳ ይኸውን።
1: መብዛሕትኦም ዓሳታት ኣብ ጨዋማ እዮም ዝርከቡ ውሕዳት ድማ

0: ክፅንዑም ኣይርከቡ ማለት እዩ። ሕጂ ብሓፈሻ ግን እትፍልልዮም ኣብ መነባብሮ ክንብል ንኽእል ኢና። እቲ ኣብ ጨዋብ ንብሎም ኣለና፣ እቲ ካብ ጥዑማይ ንብሎም ኣለና። ኣብ ባህርያቶም፣ ኣብ ኣመጋግቦኦም፣ ኣብ ዝኽተልዎ ስርዓተ ነፍረ ፍልል ኣለዎም። ኣብ መቕረት ቁሩብ ፍልል ክህሉ እዩ። ዝያዳ ብቲ ጨዋም ዝነብር ናይ ጨው ጣዕሚ ኣለዎ ካብቲ ዝያዳ ብቲ ናይ ጥዑማይ ማለት እዩ። ትሰውን ከምኡ እዩ ዝብለካ እቲ ናይ ጨው ይምቅር ይብል። ኣብቲ ትሕዝቶ እንድሕር ዳኣ መፂና ግን ካብቲ ናይ ጨዋማይ ሲ ብዙሕ ፍልሊ የብሉን።
1: ኣብዚ መፅናዕቲ እዚ ተመርኪሱ ሚኒስትር ሃፍቲ ባሕሪ ነዚ መስርሕ ልዑል ጠመተ ሂቡ ተጠቃምነት ጥዑን ዓሳ ኣብ ህዝቢ ንምውሓስ ብሰፊሑ ይሰርሕ ኣሎ። ጥዑን ዓሳ ንንውሕ ዝበለ ግዜ ከይተባላሸዊ ክፅንሕ ስለ ዝኽእል ኣብ መዝሓሊ ፍርጅ ክረኽበሉ ዘይንኽእል ቦታታት ወይ ካብ ግማግም ባሕርና ርሒቑ ዝርከብ ሕብረተሰብና ነዚ ጥዑን ዓሳ ከይተሰከፈ ክጥቀም ይኽእል። ኣብ ግዜ ክራማት ዲጋታት ብውሑድ ስለ ዝመልኣ ኣብዚ እዋን ዓሳታት ብብዝሒ ክፈሪ ይረኣዩ። ስለዚ እዞም ዓሳታት ኣብ መዓላ ንክውዕሉ ህዝቢ ብግቡእ ኣንቂፁ ኣብ ጥቕሚ ከውዕሎም ሞያውያን ይምኽሩ።
0: እቲ ምንቃፅ ዘበሎ ኣብቲ ብውሑድ ተገፊዖም ኣብ ዝወፅሉ ወይ ኣብ ግዜ ፆም ኣብ ብዝሒ ዝተገፈፈሉ ስመዕቀብ ፍሪጅ ስለዘየለ እዩ እዚ ምንቃፅ ዓሳ ኣትዩ ማለት እዩ። ሕጂ ትብፃሕ ተደልዩ ዘሎ ማሕበራት ነዚ ግቡእ ስልጠና ወሲደን ይጥቀማሉ ኣለዋ። ህዝቢ ድማ ብመንገዲ እቶም ማሕበራት ተጠቃማይ ንምዃን ማለት እዩ። ሕጂ ሓደ ዕላማ ናይዚ ጨንፈር ሚኒስትሪ ሃፍቲ ባሕሪ ዞባ ደቡብ ተሪእና ካብ ገማገም ርሒቑ ዝርከብ ሕብረተሰብና እስከብቲ ኣብ ከባቢ ዝርከብ ዲጋታት ዓሳታት ዘርእዩ ንኽጥቀም እዩ። ሕጂ ነዚ ንምዕባይ ድማ ዝተፈላለየ ጎስጓሳት ይግበር ነይሩ እዩ። ሕጂ ኣብዚ ዝነበረ ጎስጓሳት ድማ ህዝቢ እቲ ኣፍልጦ ወይ ንቕሓ ተመቀምነት ዓሳ ዓብዪ ክንብል ንኽእል። ገለገለ ሕብረተሰብና ግን ዘይተለወጠ ባህሪ ኣሎ፣ ዓሳ ብጮን ፀልኦ ስነ ኣእምራዊ ፀልኦ ኣሎ ማለት እዩ። ሕጂ እዚ ኣንቂፁ ዝተጣሓነ ሕሩጭ ዓሳ ከዓ ኣብዚ ግደ ኣለዎ ማለት እዩ። ብማሕበራት ነቶም ህዝቢ ምሰጣዕምዎም ህዝቢ ከዓ ብብዝሒ ይቀረብ እንተዝቕረበልና ዝብል ሓሳብ ቀሪቡ ማለት እዩ።
1: ጥዑን ዓሳ ኣብ ኩሉ ዓይነት ፀብሒ የእቲና ክንምገቦ ንኽእል። ኣብ እንገብሮ ዓቐን ጥራይ ጥንቃቐ የድልየና። ምክንያቱ ኣብ ሓደ ኪሎ ጥሑን ዓሳ ናይ 5 ኪሎ ጥሉል ዓሳ ትሕዝቶ ስለ ዝርከብ፣ ኣብ ናይ ሓንቲ ስድራ ፀብሒ ሓንቲ ማንካ ጣውላ ጥሑን ዓሳ ክንጥቀም ንኽእል።
0: ተታሒዙ ዘሎ መደብ ከምቲ ክንብሎ ፀናሕና እዩ። ማሕበራት ሰልጢኖም ኣሎ። ንህዝብስ ብርት ዓዋጋ ዘቕርብሉ መንገዲ እቲ ቀፃሊ ተታሒዙ ዘሎ መደብ ማለት እዩ። ነዚ ቅድሚና ብማሕበራት ቅድሚ ምውራዱ ዝተፈላለየ መፅናዕትታት ድሕሪ ምክያሉ ናብ ማሕበራት ከም ዝሰርፅ ገይሩ ኣብ ማሕበራት ምስልጣን ክጥቀምሉ ከም ዝኽእሉ ነዚ ዓይነታት ኣብ ዓሳ ዝተፈላለየ ጎስጓሳትን ኣስተምህሮታትን ኣብ መሃብ ይርከብ ማለት እዩ። ተዛዕቤት ናይ መፃ መደብ ናይ ዝጨንፈር ድማ ብመንገዲ ማሕበራት ህዝቢ ተጠቃማይ ንምግባር ማለት እዩ።
1: ሚኒስትር ሃፍቲ ባሕሪ ነዚ ኩሉ ጥቕምታት ተረዲኡ ጥዑን ዓሳ ናብ ኩሉ ሕብረተሰብ ንምብፃሕ ዘድሊ ፃዕርታት የካይዳ ኣሎ።

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነስጋ ሕጂ ኣብ እንዳዓፅሚ ስለ ዝስራሑ ኣነ እንዳዓፅሚ ዳርጋ ውዒ ዓብየሎ ማለት እዩ። እዚ ገዛ እዚ ካብቲ መጀመርታ ኣቃወምኡ እንዳዓፅሚ ተባሂሉ ብሙሉእ እትስራሕ ናይ እንዳዓፅሚ ናይ ሃገር ሙሉእ ኣብዚኣ እትስራሕ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚቲ ናይ መጥባሕቲ ጥራሕ ማለት እዩ ተካልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ሌት ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትካ ትሰርሖ
2: to establish a unit or residency here it needs at least 6 specialist consultant to be in the unit for
3: different ከምዚ ዓይነት ኣሃዱ ከተቐውም ነዘተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድልኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲቲን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ዓቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ዓቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
2: እዮም። So we are trying, we have for example one of the two doctors Dr. Yoel and Dr. Yosef in the unit.
0: ነዚ ኩሉ ጸገማት መስበርትን መንቃዕትን እተነጽር ካልእ ኣገዳሲት ኣህዱ ኸኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
4: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሕት ከዓ ካብ እግሪ ካብቲ ለወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ ኣልትራሳውንድ መርመራታት ኣለውና። ሰለስተ ክፍልታት ማለት ዲያግኖስቲክ ዝበልና ናይ ሰለስተ ክፍልታት መርመራ ንገብረሉ ናይ ኣልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚዩ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓሊበት እዩ ማለት እዩ። ሆስፒታል ሓሊበት ከዓ ቀንዲ ዕጥቁ ከዓ ምንታይ ክኾን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለ ንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ይምፃና ሞ ንበል እዚ ሕሙም እዚ ኤክስሬ

0: ከይገበርና ንንዳ ዓፅሚ ወይ ከዓ ንፊዮስትራፒ ወይ ከዓ ጆሶ ንክገብር ናብ ካ ዲፓርትመንት ኣይንሰደና ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ ንዳ ኤክስሬ ካብ ንዳ ኤክስሬ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬ ጌርና ኢመርጀንሲ ትመልሶ ኢመርጀንሲ ከዓ ፎቶ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
1: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሰይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣሃዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
2: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅ ካ እግሪ ጠልጠል እዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰይራ እንተመፅያትካ ውን ኢድ ተሰይራ እተመፅያትካ ዝኾነ ኣካል ናይ ሰውነትና ንድሕር ተሰይሩ መፅኡ ከተዕርዮ ክትክእል ኣለካ። እንተዳእዚ ዝዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅእ ክእል እዩ። እቲ ስንክልና እተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነና ብዚ ዝስራሕ ናይ ብብዙሕ ነገራት እዩ ዝስራሕ እጂ ኣገዳስነቱ ዓብ እዩ።
3: The unit of orthopedics is doing well with the minimum support they have. They are doing the maximum with what they have.
4: ኣሃዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላ ኣላ። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና። ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግዳያት ድማ ኣለዎም። እዚኦም ተተካኢ ክፍለ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
3: Any operation regarding the spine not needing implant we are doing it here, but when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
1: ተርእዮ መንከስቲ ገመልውን ካልእ ተወሳኺ ጠንቅ ናይዞም ኣብዚ ኣሃዱ ዝግበሩ መጥባሕቲ እዮም። ብዛዕባ ዝኸ እንታይ ርእቶ እዩ ዘለዎም ሓካይም
3: ከምልዞ? But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one.
4: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዘኻኽር ፈቱም። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሶ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ጸገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግዳያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቱም። 50 ሚታዊት ካብኦም ድማ እቲ ዝቆስል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
3: So this is really, you have touched a very big issue that we encountered here in our hospital. Every year about 17 patients, they are victims of the camel bite, and usually in the lowland area. So when it happens, it's really a disaster, because 50 of the patient may lose their function of the hand that is affected, and the others will be managed, you see. That is

0: ቢግ ኢሹስ
1: ብዘይካ እዚ ካልእ ፍኹስ ዝበለ ሓደጋታት ዝሕከምሉ ኣህዱ ድማ ኣሎ። ካብ ዓቕሚ ናይ ዝኣህዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣህዱ መጥባሕቲ ዓፅሚ ዝለኣኹ።
2: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብ እዩ ዝግበረሉ ኣብታ ራጂ መጀመርታ ምስ መፁ ራጂ ይገብሩ ኣብ ራጂ ሽዑ እታ መስበርቲ ዓይነት ትርያ ሕጂ ክምክም ኢላ እንድሕር ተሴራ ኣብ እዩ ዝግበረሉ እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፅሃልካ ሽዑ ጀሶ ትገብሮ ኣንድር ኣንስቴድያካ ትገብሮ ዘዝወሲዶም ንገብሮ ምክንያቱ ንክሰሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳጀሶ ገብሩ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
1: ኣባላት እዚ ክፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ። ብቕዓትን ጻዕርን ናይቶም ሞያውያን መንእስያት ድማ ብከምዚ ዝስዕብ ይግለጽ።
2: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም። መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፊዮም እዮም ዝኸዱ። ተፈዲስና ሰዓትና ኣኺል ኢሎም ካ ንገዝኦም ኣይከዱን እዮም ከይወዳእና ይንኸይድና ሕጂ ዝያዳ ግን ነዚ ካ ከዕብይዎ ከዓ ፅቡቅ እዩ ነዚ ክዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ካባና እውን ኣለው እሳቶም ውን ዶ ኢሎም ሸለል ከይብልዎ ምእንትን ክሓልፉና ክኽእሉ ኣሎ ዋና ንሕና ዝግበሩ ተደበልና ምስ ክሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደሓደ ግዜ ሸለል ይብሎ እዮም ዒራ ኣለኽ ዶ ዒራ ኣለካ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን እዮ ሓሊፎምና ክኸዱ ኣለ።
1: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም። ከምኡ ክኾኑ ዝገብሮም ምኽንያት እንተሎ ድማ
2: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነታ ሃገር ከዓኒ ነታ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ ምሂርዎም ክሰርሑሉ ኣለዎም ክሰርሑሉ ከዓ ሞር ትምህርቲ ከዓ የድልዮም።
1: ፃዕራማት ሞያውያን መንእስያ ኣለው ተገሊጹ ኣሎ። ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፃዕርን ተበግሶታትን ድማ ኣሎ።
0: Yeah, it is I'm hoping that with the help of the Minister of Health and with the help of the Minister of Higher Education that in the coming future we will have a good number of consultants and we have good orthopedic reconstructive center for to feed the whole country about that. And we are also trying to push the and talk to the heads in the Minister of Health and Education that also in the periphery they have we must have also small orthopedic procedures to be done there so that to decrease our number in Halibitol because sometimes we have the patient lying on the floor.
3: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ። ጻዕቂ ጸቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕብባር እዘን ዝተቕሳ ትካላት ኣብ ዞባታት ቀለልቲ ጸገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዱታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና። ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ። ሕክምና ዓፅሚ እውን ብሓቂ ዛረብ ኣዝዩ ኣገዳሲ ኣካድዩ ነዚ ሃገር ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ። እዚ ክኾነሉ ዝግባእ ምክንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወሰኸ ስለ ዝኸይድ ዘሎ እዩ። ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ ብሉፅን ውፍይን ሓኪም ኣብ ስራሕን ከሎ እውን ስኢልኩሞ ኣለኹም ብሓደጋ ትራፊክ ተጎዲእና እዩ። በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊና ኣሎም። በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕታይ
0: ያ ሂ ፓስ ቢካዝ ኦፍ ዘ ትራፊክ ሶ ፍሮም ዲስ ሂር ኣይ ዊል ያ ሌት ጎድ ፕሬስ ሂዝ ላይፍ ኣንድ ሌት ሂዝ ሶል ቢ ኢን ሬስት

0: So this is really, it needs people to stand in of it, yeah, to think of it properly, that we can help if they can bring us nurses from the periphery for at least 3 weeks here. We train them about how to handle orthopedic procedure, and then we let our doctors to go also to the periphery. And we need young doctors also to come here to our unit. Really, we need at least 10, 7 doctors we need in the unit. And then the other thing also to enlighten the people about, we have good number of nurses in orthopedics, but most of them are female. We need male, by the way, also, because orthopedic is a tough job, you know.
1: ክፍሊ ሕክምና ዓፅሚ ሆስፒታል ሓሊበት ዘሰላስሎም ስራሓት ልዑል ጥንቅቕን ምትዕፅጻፍን ዝሓትኦም ኣብ ኣህዱ መጥባሕቲ ዓፅሚ ዝመፁ ኸዓ ብፍላይ ከቢድ መስበርትን ስንክልናን ዘጋጥሞም ሰባት እዮም። ትሕቲ ዕድመ ቆልዑትን ተቐዳድምቲ ብሽክለታን ድማ እቶም ቀንዲ ዓማዊል ናይዚ ኣህዱ ምዃኖም ዝፍለጥ።
2: እዚ ኢመርጀንሲ እንድሕሪኦም ኮንኩም ደገ ስጋዕ ድወፅ እዩ ኣብ መሬት ስጋዕ ድቁስ እዮም። እዚ ካብ ሓደጋ እዩ። ቀደም ናይ ኩናት ነይሩ፣ ሕጂ ኩናት የብልና። ኩሉ ሓደጋ እያ። ሓደጋ እዚኣ ከዓ ብብሽክለታ ትመፅ እያ። እሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሴሮም ሽዑሽዑ እንተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሴሮም ኣክንዲ ናባና ቐልጢፎም ዶምፅኦም ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰዲዶሞ መሊስካ ሴርካ ካ ተዕርዮም ኣብዚ ባህላዊ ሕክምና ማለት እዩ። ሴርካ ካ ተዕርዮም ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂካ ክትዕርዮንካ ብበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ። ካልእ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እንዳተባሃለ ኣብ ካልእ ሞያ ብዚ ፈለኛ መበሎ ዋላ ገለበሎ ገለበሎ ዋዓት ቆልዑት እዮም ኢዶም ተቆሊፆም ትመፁና ብጣዕሚ እዮም ድማ ድሕዙንኻ ንኣሽቱ ደቂ ሸውዓተ ደቂ ሸሞንተ ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም እውንሲ ኣይፍቅደሎም። ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
1: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክእላታት ወፃእተኛታት ዘለዋ እያ። እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና።
2: እዚ ሞ ዓብይ ሓገዝ እዩ። ገሊኦም ሕጂ እንድሕር ሪኢካ ይኹን ካዚ መፂ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበር ካብ ሜዳ ኣብዚ ድሕርና ፅነት ከዓ ብዝተፈላለዩ ሃገራት ናባና መፅኦም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦምና ድኸዱ ሓካይም መፁ ነርስስ መፁ ኣንስቶሎጂስ መፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮምን እዮም ድኸዱ። እዚም ሕጂ ንኣብነት ክመፁ ከለዉ ኣብ ሰሙን ናይ ምሸት ናይ ምሸት ተርኪብና ተደይኮነ ኣብ ሰሙን ክልተ ግዜ ምሂሮምና ኸዱ ብሓባር ነቶም ሓካይም ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዎ ዝበሃል ካብኦም ቀሲሞም እዮም ድኸዱ። ነቶም ነርስስከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳ ዓፅሚ ዓብ ሓገዝ እዩ ዘለና። ምክንያቱ ንሓንቲ ስኩሩ ክትገዝእ $25 እያ ዋጋ ንሶም ግን ሒዞምና መፁ ሒዞምና ስለ ዝመፁ ከዓ ኣብዚኣ ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓኒ ፅሑፎም ከዓ ንህቦም ወረቀቶም ማለት እዩ።
0: ፎርቹነትሊ ኢን ዲስ ካንትሪ ዊ ሃቭ ኣ ሬጉላር ቪዚት ኦፍ ዲ ፕሮፌሽናል coming from the Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit and headed it.
3: ኣብዚ ሃገር ሓያሎ ሞያውያን በፃሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዎም። ከምዚኦም ዝኣመሰሉ በፃሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም። እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ጸኒሖምን ኣለውን። ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም። ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይን እውን ኣለዎም። ብዝኾነ ብዘይካቶም ከቢድ ወፃኢ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
0: ኣሎና።

0: that is hindered about the in front of them is the implants. Yeah. The implant, of course, you know, is very, very expensive of the spine surgery.
1: ሙያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ። ንሶም ብወገኖም ኣብዚ መፂኦም ዝካፈልዎ ጸጋን ተመክሮን ክህሉ ድማ ግድን እዩ።
0: From us they also they may be encountered with new cases that might not be got in the Europe, because here they can encounter the developmental hip dislocation in children. This is in Europe, in Italy, for example, or in Germany, or Switzerland, or most of the countries.
2: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም። ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም። ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ጸገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም። ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ጸገም ድሮ ተሓላሊኹን ዓብይን እዩ ዝጸንሕ። እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል። ስለዚ ነዚ ንምግባር ዝግበር ወጻኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሙያዊ ክእለት ኤርትራውያን ዶኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣለና። እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወጻኢታትን ገዚፍ ኣበርክቶ ክህልዎ እዩ።
0: ስክሪኒንግ ፕሮግራም ኢን ሮታ ዊ ዲድ ላስት ታይም ስክሪኒንግ ፕሮግራም ኤንድ ዲስ ይር ኦልሶ we did a screening for the Eritrean doctors about how to screen the children when they born to know if they have problem in their hip or not. So when they are discovered earlier, so we avoid all this burden of money and burden of time and burden of effort from the doctors and patient themselves. That is right.
3: Kavana aqad zmaharwat faqrin sinit mezi yahad ና ሕጂ ኩሉ ግዜ ትዛረቡላ ኣብ ዝገዛና ስራሕ ብዙሕ ብዙሕ ብጣዕሚ እዩ ብዙሕ ካባ ሕማቅ ገፅ ኣይትርኢኒኻ ኣይትበኣስኒኢኻ ፍቅርን ስኒትን ኣለዎ ካባ ነምሃሩ ኣካይዳና ህዝቢ ኤርትራ ብምልኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ክማንሲ ኣይደልዩን እዮም ሓደሓደ ግዜ ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ ስርቂ የለ ምህራም የለ ከም ድሌትካ ለይቲ ትዘውር ገሊኦም ዝብሉካ ብዙሕም ዝምሃሩ ካባና
1: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ። ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡና ለበዋ ምስማዕ ኣገዳሲ እዩ።
0: ያ ደ ሞስት ኮመን ሰርጀሪ ሂር ዊ ኢንካውንተር ኢን አወር ዩኒት ኢዝ ሪጋርዲንግ ዘ ፊመር ፍራክቸር ዘ ሂፕ ፍራክቸር።
2: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጠሞም ግዳያት እዮም። ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጠሞም ሰባት እዮም። እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም። ከምኡ ክንዲ ዝኾነ መዓልታዊ ኣብ ዝኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዮም። ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ። ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
0: Education for the old people when they are moving around to have to take care about themselves and so on, because we are burdened with the hip fracture. Every day we have one or two operation of hip fractures in the country.
3: ana ant ne detat yezbul adetat sene musdeqom de musdeqan du ala dolwa mustasobru beqatsana bzi akhamtsom khalalo akend ne habesha ፍቕዱ ሓበሻ ከየድካ እቲ ሓር ምሰንከለ ምንቅስቃስ ኣብያቶ ከምዚ ኮይናቱ ኢለ ናባና ዶምፅኦ ምስተሃሮም ብቐጥታ ናባና ከምፅኦ ክእል ኣሎ። ካልኣይ ናይ ሓዊ ተሃሮም እውን ተሰብሩ ክመፁና እዮም። እዚኣኸ ኩላ ነዴታት የመሎ ዝበል ቆልዑስ ክትጥንቀቀሎም ክትክእል ኣለካ ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም፣ ግን ውዕያ ስለ ዝኾኑ ከዓ እንተጋጢሙካ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት እዩ።

ኣእሙር ኣለዎም ከንብብኦም ይሓትኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ነሮም።

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ኣብ ኩርኑ ኩርናዓት ኤርትራ ኮንኩም ትካትና ዘለኹም ፍትዋ ተምሃሮ 4ይ ክፍሊ እንቋዕ ናብ ትምህርታዊ መደብ ናይ ማሕበራዊ ትምህርቲ ብሰላም ኣራኸበና። ከምቲ ልሙድ ኣነ ከምትፈልጡኒ መምህር ብርሃነ ካሕሳይ ይበሃል። እዞም ምሳይ ዘለዉ ከዓ ንፉዓት ተምሃሮ የማነይ ዘሎ ቢላን፣ ብፀጋማይ ዘላ ንፍዕ ተምሃሪት ከዓ ሰሚራ ትበሃል። ንሎሚ ድማ ሓደ ምዕራፍ ሒዝና መፂና ኣለና። ቅድሚኡ ግን እስኪ ቢላን ኣብ ዝሓለፈ ምዕራፍ ሲ ብዛዕባ እንታይ ኢና ተማሂርና
3: ነርና? ኣብ ዝሓለፈ ምዕራፍ ብዛዕባ ታሪክና ንዳስ።
2: ምዕራፍ ክንደያ?
3: ምዕራፍ ሓደ
2: ንፉዕ ሚላን ሓራይ ሰሚራ። ሎም መዓንቲ ኣብ ካልኣይ ምዕራፍ ኢና ክንመሃር። ካልኣይ ምዕራፍ ከዓ ብዛዕባ ግዜን ኣጠቃቅሙን እዩ ዝብል። ሕጂ እስኪ ተቐዳሚት ምዕራፍ ታሪክ ናህና ንዳስስ ታሪክ ትብል ነራ። እዛ ካልኦይቲ ከዓኒ ግዜን ኣጠቃቅሙ ትላላ። እስኪ ግዜን ታሪክን ኣነፃፂርክሲ እስኪ ብምንታይ ዘተኣሳስር ኣለዎ ምክልቲ እዮም?
3: ታሪክ ኣብ ሕሉፍ ዝተፈፀመ ነገራት እዩ። ሕሉፍ ድማ ሓደ ካብ ክፋላት ናይ ግዜ።
2: ብራቮ። ስለዚ ከም ትሰምዕዋ ዘለኹም ከምዚ ንክልቲኦም ሰምዕዎም ዘለኹም ማለት እየ። ናይ ሎም መዓልቲ ትምህርትና ብዛዕባ ምዕራፍ 2 ኮይኑ ግዜን ኣጠቃቅሙን ዝብል ይኸውን። ነዚኦም ከዓኒ ኣብ 4 ክፋላት ጌርና ኢና ክንሪያ ነዛ ምዕራፍና ማለት እዩ። እቲ መጀመርያ እቶም 3 ክፋላት ግዜ ክንሪኦም ኢና። ድሕሪ ብምቕፃል ኣቆፃፅራ ግዜ ዝብል ክንርኢ ኢና። ድሓር ቀደም ተኸተል ናይ ፍፃሜታት እውን ክንርኢ ኢና። መወዳእታኡ ከዓ ኣጠቃቅማ ግዜ ዝብል ክህልወና እዩ። ግዜና ብግቡእ ብኸመይ ንጥቀመሉ እሳ ግን በዞም 2 ውፀትኩም ብቅድሚ ተሰኒያ ትቀርበልኩም። ንሕጂ ግን ክፋላት ግዜ ንብላ ኣለና። እስኪ ገለ ካብቶም ክፋላት ግዜ እስኪ ሓደ ሃበኒ።
3: ሕሉፍ
2: ሰሚራ ኸ
3: ህሉ
2: ሳልሳይ ከመኒ
3: መፃኢ
2: ንፉዓት። እስኪ እዞም ብኩርናዓ ቴሌቭዥን ኮንኩም ትከታተሉና ዘለኹም ተምሃሮ ከምቲ ልሙድ ገሊኹም ምስ ወለድኹም ኣለኹም፣ ገሊኹም ከዓ ምስ መምሃራንኩም ኣለኹም፣ ገሊኹም ከዓ ምስ ብፀትኩም ኮንኩም ትከታተሉ ኣለኹም። እስኪ ኣብ ነንሕድሕድኩም ምስ ወለድኩም ምስ መምሃራንኩም ምስ ብፀትኩም ኮንኩም እንዳተረዳዳእኹም ሲ ሕሉፍ እንታይ ማለት እዩ፣ ህሉ ከ እንታይ ማለት እዩ፣ መፃእ ኸ እንታይ ማለት እዩ ንዝብል ሕቶታት እስከ ብኡ ኮንኩም ንስኩም መልስዎን። ንሕና ከዓ በዚ ኮይና ንዞም ፍትዋ ተምሃሮ ኮይና ከዓ ክንምልስ ኢና ማለት እዩ። ሕጂ ግን ንሕና ዘይ ንሪኦም 2 መምሃራና ኣለዉ። ወላ ቢላልን ሰሚራን እውን ኣይፈልጦም እዮም። መምህር ፊልሞንን መምህር ሚካልን ዝበሃሉ እዚኦም ከዓ ነዞም ንፉዓት ተምሃሮ 4ይ ክፍሊ ሓደ ቪድዮ ብስእሊ ዝተሰነየ ኣዳሊናሎም ኣለና ንግዜ ዝምልከትላሎ እሞ እስኪ ንሕሉፍ ህሉ መፃኢ እንታይ ክብሉና እዮም እስከ ማሕባር ንርአዮ ናብታ ቪድዮ ከብለኩም።

ኣብዛ ምዕራፍ እዚኣ እትምሃርዎ ብዛዕባ ግዜ እዩ። ብዛዕባ ግዜ ክንዛረብ ከለና ኣብዝሓለፈ እዋን ዝተፈፀመ ሕሉፍ ዝፍፀም ዘሎ ህሉው ወይ ከዓ ኣብዚ መፅእ ዝፍፀም መጻኢ ክኸውን ይኽእል። ግዜ ከመይ ከም ዝዕቀን ወይ ከም ንቆፅር ከምኡ ውን ብዛዕባ ቀደም ተኸተል ናይ ፍፃሜታት ክትርዩ ኢኹም። ብተወሳኺ ግዜ ክቡር ከም ዝኾነን ብግቡእ ክትጥቀምሉ ከም ዝግባአኩም ክትምሃሩ ኢኹም።

0: እንገብሮም ነገራት ኣብ ዝተፈላለዩ ግዜያት ይፍፀሙ። እዚ ማለት ከዓ ካብ ዘለናዮ ግዜ ኣቐዲሞም ዝተፈፀሙ ሕሉፍ፣ ሕጂ ዝፍፀሙ ዘለዉ ህሉ፣ ብድሕሪ ሕጂ ዝፍፀሙ መጻኢ ክኾኑ ይኽእሉ ማለት እዩ። ሕጂ ሕሉ ግዜ ይሕብር፣ ትማሊ ሕሉፍ ግዜ የመልክት፣ ፅባሕ መጻኢ ግዜ ይሕብር።
1: ቀፂልና ነዘን ስዕባ ኣብነታት ንርአ። ህሉ ኣብ ዓራት ደቂሰ ኣለኹ።
0: ኩዕሶ ንፃወት ኣለና።
1: ዕድመይ 10 ዓመት እዩ። እዘን ተጠቂሰን ዘለዋ ሰለስተ ሙሉኣት ሓሳባት ኣየናይ ግዜ የመልክታ? ብዛዕባ ኣብ ሕጂ ወይ ሎሚ ዘሎ ኩነታት ስለ ዝዛረባ ህሉው ግዜ የመልክታ ንብል።
0: ሕሉፍ፣ ዓሚ ዕድመይ 9 ዓመት ነይሩ።
1: ትማሊ ክዳውን ተሓፂበ።
0: ዝሓለፈ ሰንበት ቤት ትምህርትና ብኩዕሶ እግሪ 2-0 ተዓዊታ።
1: እዘን ሰለስተ ሙሉኣት ሓሳባት ከ ኣየናይ ግዜ የመልክታ? ብዛዕባ ድሮ ዝተፈፀመ ነገር ስለ ዝሕብራ ሕሉፍ ግዜ የመልክታ።
0: መጻኢ፣ ስራሕ ምስ ሓስኩ ወለደይ ክሕግዜ።
1: ንዓመታ ዕድመይ 11 ክኸውን እየ።
0: ቤት ትምህርቲ ምስ ተዓፅወ ናብ ሓወቦይ ክኸይደ። እዘን ተጠቂሰን ዘለዋ ምሉኣት ሓሳባት ብድሕሪ ሕጂ ወይ ኣብ ዝመፅእ ግዜ ዝፍፀሙ ነገራት ይሕብራ። ስለዚ መጻኢ ግዜ የመልክታ።
1: ኣብዚ ኣርእስቲ ግዜ ብምንታይ መገዲ ከም ዝቁፀር ክንርኢ ኢና። ነገራት ኣብ ዝተወሰነ ግዜ ይፍፀሙ።
0: መዓልቲ፣
1: ሰሙን፣
0: ወርሒ፣
1: ዓመት ወዘተ።
0: መዓልቲ፣ ኣብ ሓንቲ መዓልቲ 24 ሰዓታት ኣለዋ። እዘን 24 ሰዓታት ኣብ ክልተ ይኽፈላ። 12 ሰዓታት ቅድሚ ቀትሪ፣ 12 ሰዓታት ከዓ ድሕሪ ቀትሪ። ካብ ፍርቅ ለይቲ ክሳብ ፍርቂ መዓልቲ ዘለዋ ሰዓታት ቅድሚ ቀትሪ ይበሃላ። ካብ ፍርቂ መዓልቲ ክሳብ ፍርቂ ለይቲ ዘለዋ ሰዓታት ከዓ ድሕሪ ቀትሪ ይበሃላ።
1: ሰሙን፣ ሓንቲ ሰሙን 7 መዓልታት ኣለዋ። መጀመርታ መዓልቲ ሰሙን ሰኑ እያ። ቀፂለን ዝመፃ መዓልታት ከዓ ሰሉስ፣
0: ረቡዕ፣
1: ሓሙስ፣
0: ዓርቢ፣
1: ቀዳም፣
0: ሰንበት እየን። ወርሒ፣ ኣብ ሓንቲ ዓመት 12 ኣዋርሕ ኣለዋ። መጀመርታ ወርሒ ናይ ዓመት ጥሪ እያ። ቀፂለን ዝመፃ ለካቲት፣
1: መጋቢት፣
0: ሚያዝያ፣
1: ግንቦት፣
0: ሰነ፣
1: ሓምለ፣
0: ነሓሰ፣
1: መስከረም፣
0: ጥቅምቲ፣
1: ሕዳር፣
0: ታሕሳስ እየን። እታ ዝሓፀረት ወርሒ ለካቲት እያ። 28 መዓልታት ከ ኣለዋ። ኣብ ነፍሲ ወከፍ 4 ዓመት 29 መዓልታት ኣለዋ። ንኣዋርሕ ኣብ ክንዲ ብሰሙን ጥሪ፣ ለካቲት፣ መጋቢት ወዘተ ንብል ወርሒ 1፣ ወርሒ 2፣ ወርሒ 3 ኢልና ክንሰሚ ንኽእል።
1: ዓመት፣ ኣብ ሓንቲ ዓመት 365 መዓልታት ኣለዋ። ዕለታት ወይ ኣዋርሕ ንምቁፀር እንጥቀመሉ ሰነድ ወይ ሰንተረጅ ዓውደ ኣዋርሕ ይበሃል። ኣብ ዓለምና ዝተፈላለየ ዓይነት ኣቆፃፅራ ዓመታት ኣሎ። ካብዚኦም እቲ ብዙሕ ግዜ እንጥቀመሉ ግሪጎርያን ካላንደር እዩ።
0: ብዘይካዞም ኣብ ላዕሊ ዝጠቐስናዮም መዐቀኒታት ካልኦት እውን ኣለዉ። ንኣብነት 100 ዓመት ሓደ ክፍለ ዘመን ተባሂሉ ይፅዋዕ። 1000 ዓመት ከዓ ሚለኒየም ወይ ከዓ ናይ 1000 ዓመት ግዜ ኢልና ንሰሚዮም።

0: ጥበ ምስ ተበራበርና ጣዕሞትና በሊዕና ምስ ጥራዝና ንዕልል ንስራሕ እዮ ገዛና
1: ምስ ኣክልና ምዝናይ ግዜና ኩላትና ንፃወት ምስ ይዕሩቅ መሓዙትና
0: ንዘናጋዕ ንፃወት ብስሩዕ መደብ ምህሮ ምርሳዕ ግን ኣገብ ይዓገብ
1: ግዜ ብእዋኑ ከይዓረበ ፀሓይ ንእቶናብ ገዛና እናበልና ስድራሕ
0: ምስ ወልድናን ኣሕዋትናን ብፍቕሪ ምስ ሓለፍና
1: ዘይትርዳእና ንስዳናሓትና ንሕቶና መልቲ ምስ ረኸምና
0: ኣቕምና ኣንቢብና ፅሬት ኣካላትና ብግቡእ ኣካይድና
1: ሰናይ ዘውዕለና ፈጣሪ ኣመስጊና ብእዋኑ ግዜና ንደይ ብዓራትና
0: ንፅቢሕቱ ድማ ከምታ ናይ ቀደምና ብግቡእ ንጠቀመሉ ግዜና
1: ካብዛ
0: ሎሚ ፅባሕ ንክትፅብቕ መታን ነፍሲ ወከፍ ድያ ክትባኽን የብላን
2: ሓራይ እምበኣር ፍትዋ ተምሃሮ ረብዓይ ክፍሊ ብጣዕሚ ፅቡቅ መደብ ክብ ፀንሐ ርግፀኒ ንዝያደ ሓበሬታ ድማ ምስ ወለድኹም ምስ መምሃራንኩም ወይ ምስ በፅዋትኩም ተረዳዲኢኩም ዝኾነ ንቐፌታ ይኹን ሃና ፅርኢቱ ክትሰዱልና ብትሕትና ንሓትት ንሕጂ ግን ብዛዕባ ግዜን ኣጠቃቅሙኡን ዝብል ፅቡቅ ተረዲእና ክህሉ ተስፋ እናገበርኩ ምስዞም ብፅዋትኩም ተምሃሮ ኮይንና ሓንሳብ ቻው ዶ ንበሎም ኣብ ምዕራፍ 3 ይራኽበና ቻው።

0: ንእምነት ሃገር
1: መደብ ካብ ንጥፈታት ኣብያተ ትምህርቲ
2: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
1: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
2: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
1: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
2: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
1: ትምህርታዊ መደብ እዩ።
3: ተማሃሪት ባርካየ ናይንስ 15 ካክላሰይ ብሎማ ዓንቲ ሒዘልኩም መፅኡ ዘለኹ ብዛዕባ ዩኒቨርስቲ ኮይኑ ዩኒቨርስቲ ክንሉ ከለና ዳስ ኮንሲስት ኦፍ ኤኒ ባዲ ብዙሓት ባዲታት ዘለዎም ንኣብነት ከም በዓልሳን ርዝ ሙን ዳስ ንኩሎም ሓቂፉ ዝርከብ ዩኒቨርስቲ ንብሎ ማለት እዩ። ሕጂ ኣብ ውሽጢ ዩኒቨርስቲ ክንብል ከለና ፕላኔት ኣለዋ ንባዕልና ንታንትና ነብርላ ዘለና ርስ ከዓ ፕላኔት ኣለዋና ማለት እዩ። ሕጂ ተን ፕላኔት ክንብል ከለና 9 ክፍለ ዓለማት ፕላኔታት ኣለዋና። ተን ፕላኔት ከዓ ሜርኩሪ፣ ርዝ፣ ማርስ፣ ቬኑስ ኩለን ኣብዚያ ዘለዋ ሳተርን እዚን 9 እዚያ ዘለዋ ማለት እዩ። ሕጂ ነዘን 9 ክንብል ከለና ኣብ 2 ንኸፋፍለን ማለት እዩ። ኢነርን ኣውተር ንብለን ኢነር ንብለ ዘለና እተን ኣብ ቅድሚት ዘለዋ 4 ማለት እዩ። ሜርኩሪ፣ ርዝ፣ ማርስ እተን 4 እዚያ ዘለዋ ማለት እዩ። እተን ኣውተር ንብለና ከዓ ነዚአን ጁፒተር፣ ዩራንስ፣ ኒፕተን፣ ሳተርን ማለት 4 ብኸመይና ከምዚ ጌርና ፈላለዩናን ኢና ንድሕር ተሓሲብና ከዓኒ እቲ ግራቪሽናል ፎርስ ዝበሃል ዘሎ ካብ ሳን ዝጅምር ክጅምር ከሎ ብሰንኪ ናይ ግራቪሽናል ፎርስና ሕጂ ዓለምና ኦቫል ሸፕ ኣለዋ ማለት እዩ። ኦቫል ሸፕ ክህልዋ ከሎ ሕጂ እዚአን ከምዚ ጌርና ስለዝፈላለናን እዚአን ሕጂ ማራ ቁልጡፍ ዝኾነ ደሓን ዝበሃል ዓቐን ዘለዎ ኮይኑ ቅልጣፈ ኣለዎን ማለት እዩ። ሚን ግራቪሽናል ፎርስ ኣለዎን ማለት እዩ። እዚአን ከዓ ካብኡ ናብኡ ማለት እዩ። ኣብዚ ሰዓት እዚ ግን 8 እየን ኮይነን ዘለዋ ታሽዒቲ የላን ማለት እዩ። ምክንያቱ ኣዝያ ደቃ ብዘይብኡ ከዓኒ ኣዝዩ ዝሕሉ ስለዝኮነ ግራቪሽናል ፎርስ ብከምኡ ሕጂ ኤክሰብት ኮይና ኣላ። ሰብ ከዓኒ ኣብ ኣርስ ጥራይ ዘይኮነ ኣብ ማርስ ክነብር ኢሎም ከዓኒ ስጋ ሕጂ ኣብ ግምት ኣለዎ ማለት እዩ። ማራመሩ ኣለዎ ማለት እዩ። ደንሽዑ ና ሙን ንምፃእ ሙን ክንብል ከለና 3 ዓይነት ሙን ኣለና ማለት እዩ። እታ ሙን ሓንቲ እያ ግን 3 ክፋላት ኣለዋ ፌዝስ ኣለዋ ንብሎ ማለት እዩ። ሃልፉ ሙን፣ ፉል ሙን፣ ኒሙ ኢናኸኒ ንፈላለየን ማለት እዩ። ደንሽዑ ናብ ዓለን ንምፃእ ናብ ኣርስ ንምፃእ ኣርስ ክንብል ከለና ቱ ሙቭመንትስ ኣለዋ። እዘን ሙቭመንትስ ክንብል ከለና ከዓኒ ሮቴሽን ኤንድ ሪቮሉሽን ኢና ንፈላለየን። ሮቴሽን ክንብል ከለና ኣብ ገዛ ርእሳ ክዘውርን ከለና ሮቴት ክትገብር ከላ ኢንዲያር ኦን ኦፍ ኤክስ ኣክሲስ ሮቴት ክትገብር ከላ። ሪቮሉሽን ክንብሎ ከለና ከዓኒ እዚኣ ንድሕርታ ፀሓይ ተላ ንስ ከዓኒ ሮቴት ክትገብር ከለና ከዓኒ ሪቮሉሽን ንብሎ ማለት እዩ። ሪቮሉሽን ክንብሎ ከለና ከምዚ ኢላ ሮቴት ክትገብር ከለካ ሪቮሉሽን ንብሎ ማለት እዩ። ደንሽዑ ብሰንኪ እዚ ቱ ኢፌክት ዝተፈጢሮ ማለት እዩ ክልተ ፅልዋ

0: ታት ኣለዎና ኣብ ሮቴሽን ተኮይኑ ማለት እዩ። ሕጂ ተቐዳሚት ንብላ ዘለና ደኢን ናይት ማለት እዩ። ሌይትን መዓልትን ብሰንኪር ናይ ሮቴሽን ኦፍ ናይ ኤርስ ተፈጢሩ ማለት እዩ። ጠጦቴላ ፍርቃ ፀልማት ፍርቃ ከዓ ብርሃን ክትኮይና ሮቴት ንድሕር ተገይራ ግን ንኩላትና ላይት ክበፅሓኒ። ስለዚ ከዓ 24 ሃዋርስ 12 ቀትሪ 12 ከዓ ምሸት ማለት እዩ ሰዓታት ማለት እዩ። ሪቮሉሽን ክንብሎ ከና ከዓ ፎር ኢፌክትስ ኣለዎ። ዘን ኢፌክት እዚአን ከዓ ካብን ሕጂ ዘልኩ መፅኡ ዘሎ ከዓ ሲዝንስ እያ። ሲዝን ክንብል ከለና ከዓ ወቅቲ ማለት እዩ። ወቅትታት ክንብል ከለና ኣርባዕተ ዓይነት ወቅትታት ኣለውና። ናሰቶም ከዓ ሳመር፣ ኣንተም፣ ዊንተር፣ ስፕሪንግ ኢልና ከዓ ንፈላለዮ ማለት እዩ። እዚኣ ትመስል እዚ ሕጂ ኦልሬዲ እቲ ፖዚሽን እዩ ዝቅይረሎ እምበር ንስ እዩ ዘሎ እቲ ሙቭመንት ግን እቲ ፖዚሽን ከዓ ይቀያይር ኣሎ ማለት እዩ። ሽዑ ናብ ዓለምና ተመፂና ሰቨን ፕላቲስ ኣለዋ፣ ሸውዓተ ክፍለ ዓለማት ኣለዋና። ዘን ሸውዓተ ክፍለ ዓለማት ለን ዘለና ከዓ እዚአን ማለት እዩ ሳውዝ ኣሜሪካ፣ ኣፍሪቃን ፕላቲዩ፣ ኣውስትራልያ፣ ኣንታርክቲካ፣ ኤሮጵያ ፕላቲዩ ንከዓ ንፈላለየን ማለት እዩ። እሺ ቴንክ ዩ።
1: መጀመርያ እንኳዕ ብድሓን መፃኹም ሃዊሳ ለመፃእተኩም ኢል እያ። ንሕና ናይ ሶሻል ሳይንስ ደይ ወይ ድማ መዓልቲ ማሕበራዊ ስነ ፍልጠት ኢና ብሒዝናዮ መፂና ዘለና ርእስቲ ድማ ግእዝ እዩ። ቋንቋ ግእዝ ቅድሚ 2500 ዓመታት ድማ ኣቢሉ ዝጀመረ እዩ።
2: እዚ ቋንቋ ድማ ኣብ ኤርትራን ኢትዮጵያን ሳውት ሴሜቲክ ወይከዓ ሰሜያዊ ሴሜቲክ ደቡባዊ ሴሜቲክ ቦታ እዩ ተጀሚሩ። ቅድም ሰብያዊ ፊደላት እዩ ዝበሃል ነይሩ፣ ሽዑ ድማ ናብ ግእዝ ማዕቢሉ። እቲ ቅድም 29 ነይሩ ሰብያዊ ኮሎ 29 ሌተርስ ነይሩ፣ ሌተሩ ድማ 24 ሌተርስ ዝበሃል። እቲ ስትራክቸር ድማ ቼንጅድ ኮይኑ
1: ቀንዲ ብሓፈሻ ግን ቀንዲ ነዚ ቋንቋ እዚ ሒዝና መፂና ዘለና ዝበዝሐ ሰብ ናይ እዚ ቋንቋ ዝኣፍልጦ የብሉን፣ ማለተይ ዝበዝሐ ኣይፈልጦን እዩ። ንሕና ድማ ነዚ ከመይ ጌርና ብቕልል ዝበለ መንገዲ ንሰባት ነረድኦም ኢልና ኢና ሒዝናዮ መፂና ዘለና። ከምኡ ውን እዚ ቋንቋ እዚ ኣብ ቀደም ዘበናት ወይ ድማ ኣብ ዝሓለፉ ዘመናት ከም ዕለታዊ መነባብሮ ከም ዕለታዊ ቋንቋ እዩ ዝሰርሕ ነይሩ። ልክዕ ከምዚ ንሕና ትግርኛ ከም ዕለታዊ ቋንቋና ንጥቀመሉ፣ ልክዕ ከም ዕለታዊ ቋንቋኦም እዮም ጥቀምሉ ነይሮም። ኣብዚ ሕጂ ግዜ ግን ኣብ ኦርቶዶክሳዊ ተዋህዶ ቤተክርስትያን ጥራይ ተሓፂሩ ዝርከብ ቋንቋ እዩ። ነዚ ድማ ከመይ ጌርና ኣብ ብዙሕ ቦታታት ንጥቀመሉ ወይ ድማ ከመይ ጌርና ብዙሕ መፅሓፍቲ ዛዕብኡ ነንብ ብዙሕ ንኣብነት ሕጂ ዝኾነ ሰብ ፊልማት ክርኢ ከሎ ትግርኛ፣ እንግሊሽ፣ ኮርያ፣ ህንዲ ከምኡታት ጥራይ ዝርኢ። ንሕና ግን ከመይ ጌርና ነዚ ቋንቋ እዚ ኣብ ፊልማት እንዳተና ኣብ መፅሓፍቲ እንዳተና ንጥቀመሉ ኢልና ኢና ሒዝናዮ መፂና ዘለና።
3: መጀመርታ ሽሜ ኤልሻ ሚካኤል ይበሃል። ናይ ሎማዓንቲ ኣርእሰይ ድማ ኣብ ጂኦግራፊ ስትሪም ኣብ ሶሻል ሳይንስ ደይ ብዛዕባ ጂፒኤስ ኤን ጂኣይኤስ ክኸውን እዩ። ደቂ ግሩፔ ብዛዕባ ጂኣይኤስ ገልፂ እዮም፣ ኣነ ድማ ብዛዕባ ጂፒኤስ ማለት እዩ። ፈርስት ዋት ኢዝ ጂፒኤስ ንዝብል ሕቶ ክንምልስ ከለና ጂፒኤስ ሲምፕሊ ኣን ኣብሪቬሽን ኮይኑ ሕፅሮት ኣል ኮይኑ ጂኦግራፊካል ፖዚሽኒንግ ሲስተም ይገልፀልና ኤንድ ኢትስ 13 ሳተላይት ቤዝድ ናቪጌሽን ሲስተም ዊች ፕሮቫይድስ users with an accurate information about their geographical location, their speed, their time. ቅልጣፈ ትኸደሉ ዘለካ ዘለናዮ ልክዕ ግዜ ነግረና ክእል ኮላይ ድማ ታይም ከዓ ነግረና ክእል ማለት እዩ። ካብዚ ቀፂልና ድማ ብከመይ ንጥቀመሉ ክንብል ንክእል ኢና። 30 ሳተላይትስ ኣለዋ ንዓለም ኦርቢት ትገብራ ማለት እዩ ትዋይስ ኣደይ። እዘን ሳተላይትስ እዚአን ሲግናል ዝሰዳ ናብ መን ናብቲ ሰብ ጂፒኤስ ረሲቨር ተርንኦን ጌይሩ ዘሎ ኣብ ሞባይሉ ማለት እዩ። ሲግናልስ ምሰደዳ እዘን ሳተላይትስ እዚኣተን ሽዑት ሰብ ኤግዛክት ሎ ካልኩሌት ትገብር እቲ ዲስታንስ ካብተን ሳተላይት ዘለዎ ርእዩ። ሽዑ ካልኩሌት ምስ ገበሮ እቲ ዲስታንስ ካብተን ሳተላይትስ ዘለዎ ሽዑ ዘለዎ ኤግዛክት ፖዚሽን ክፈልጥ ይክእል ማለት እዩ። ካብዚ ቀፂልና ድማ እንታይ ነገራት ኣድልዩና ነዚ ጂፒኤስ ሲስተም ንክንጥቀም ዝብላ ርእሲ ክንርኢ ኢና ማለት እዩ። ፈርስት ኣፎርዳቢሊቲ ኣድለየና ዊች ሚንስ ኢንሹሪንግ ስማርትፎንስ ስማርትፎንስ ኣድለየና ኮላይ ካ ኤዲኬትድ ጂፒኤስ ዩኒትስ ምሁራት ዜጋታት ናይ ጂፒኤስ ዩኒትስ ኣድለየና ማለት እዩ። ካብ ቀፂልና ድማ ኢንፍራስትራክቸር ኣሎ ኢንተርነት ስታቢሊቲ ኦር ዊዛውት ኢንተርነት ወላ ክሰርሕ ይኽእል እዩ። ካብ ቀፂልና ድማ ማፒንግ ጋፕስ ኣሎ ኣብ ማፕስ ዘሎ ጋፕስ ኩሉ ክመላእ ኣለዎ ኦር ሌብል ክኸውን ኣለዎ ማለት እዩ። ካብ ቀፂልና ድማ ፖሊሲ ኣለና ፖሊሲ ጅ ሲምፕሊ ሚንስ ኢንካሬጅንግ ታክሲ unions or services or transportation companies to use this technology efficiently ማለት እዩ። ተጠቀምቲ ናይ ዝነኹን ከውንሲ ናይ መጓዓዝያ ትካላት ክሰርሓሉ ኣለዎን ማለት እዩ፣ ነዚ ቴክኖሎጂ ወይ ከተኣታትዎ ኣለዎን ማለት እዩ። ካብ ቀፂልና ሓፈሻዊ ጥቕሚ ናይ ጂፒኤስ ሲስተም እንታይ እዩ ቴልና 5 ሜን ዩዝስ ኣለውና። ዘ ፈርስት ዋን ሎኬሽን ኣሎ ሎኬሽን ቴልና ኢት ቴልስ ኣስ ኦር ኢት ዲተርማይንስ ዘ ኤግዛክት ፖዚሽን ኦር ሎኬሽን ማለት እዩ። ልክዕ ቦታ ነግረና።

0: ካብ ቀፂልና ናቪጌሽን ኣሎ። ናቪጌሽን ከዓ እንታይ ማለት እዩ? ካብ ሓደ ቦታ ናብ ካልእ ቦታ ክንከይድ ተደሊና ሾርትካት ዘርእየና። ካብ ሾርትካት ዝቀፂሉ ከዓኒ ነቲ ቦታ ዘለናዮ ክንበፅሕ ሕግዘና ማለት እዩ። ሳልሳይ ድማ ታይሚንግ ኣለና። ታይሚንግ ማለት ኤግዛክት ታይምና ክንፈልጥ ሕግዘና። ኣብ ሳተላይት ተመርኪስና ማለት እዩ። ካብ ቀፂልና ድማ ማፒንግ ኣፕስ ኣለና። ወርልድ ማፕስ ክሬት ንክንገብር ከዓ ክሕግዘና ይኽእል ማለት እዩ። ፎር ትራኪንግ ከዓ ጠቕመና እዩ። ትራኪንግ እንታይ ማለት እዩ? ፐርሰናል ሙቭመንትስ ኦር ኦብጀክት ኢት ሞኒተርስ ኦብጀክትስ ማለት እዩ። ኣብ ዝኾነ ይኹን ቦታ ወይ ኣብ ሃገር ድካየድ ዘሎ ሙቭመንትስ ወይ ድማ ዝኾነ ኦብጀክትስ ሞኒተር ንክንገብር ይጠቕመና ማለት እዩ። ሶ ኣብ መወዳእታ ድማ ከመይ ገይሩ ጂፒኤስ ሲስተም ምስ ዲቨሎፕመንት ሪሌት ዝገብር እንድሕር ኢልና መጀመርያ ፖይንት ኦር መጀመርታ ኣርእስትና ክናኸውን ዘለዎ ናቪጌሽን ጠቕመና ኢለ ፀኒሐ ምሽ ናቪጌሽን ካብ ሓደ ቦታ ናብ ካልእ ቦታ ከም ንኸይድ ይሕግዘና ማለት እዩ። እንድሕር ካብ ሓደ ቦታ ናብ ካልእ ቦታ ብሾርት ካትስ እንድሕር ንኸይድ ኣለና ረዲሲንግ ኦፍ ፊል ኮንሳፕሽን ኣሎ ኦር ነዳዲ ኣይንህልኽኒ ኢና ዘለና ማለት እዩ። ካብ ዝቐፂል ብከምዚ ድማ ጥቕሚ ኣለዎ ነዳዲ ንክንቁጥብ ማለት እዩ። ካልኣይ ጥቕሙ ድማ ኩክ ሪስፖንስ ቱ ኢመርጀንሲስ ማለት እዩ። ኩክ ሪስፖንስ ቱ ኢመርጀንሲስ እንታይ ማለት እዩ? ዝኾነ ኢመርጀንሲ ነገራት ዝቐልጢፍና ግብረ መልሲ ንክንህብ ጠቕመና። ከም በዓል ኣምቡላንስ ኣለና። ኣምቡላንስ ሲምፕሊ ሕጂ ናብ ፔሽንትስ ንክበፅሕ ይሕግዘና ማለት እዩ። ጂፒኤስ ፖሊስ እንድሕር ኢልና ፖላይስ ዝኾነ ክራይም ኤርያ ኣበይ ከም ዘሎ ፈሊጦም በሲስተም እዚ ተጠቂሞም ክበፅሑ ይኽእሉ ማለት እዮም። ካብ ቀፂልና ድማ ክሪሚናልስ እውን ንክሕዙ ይጠቅሞም እዩ ማለት እዩ ፖላይስ። ኡርባን ፕላኒንግ ኣለና ኤንድ ሞደርን ኣግሪካልቸር ሲስተም ንክጥቀም ድማ ይጠቕመና። ታንክ ዩ ፖሊስ።
1: እምባርከስ ሕጂ መጀመርያ ሽመይ ስምድሌ ዳዊት ይበሃል። እዚ ኣብ ሎማዓንቲ ኣብዚ ናይ ኣርት ደይ ማለት ኣብ ጂኦግራፊ ድማ ብዛዕባ ጂኣይኤስ ወይ ድማ ጂኦግራፊካል ኢንፎርሜሽን ሲስተም ገሊፅ መፅእ ኣለኹ። ጂኦግራፊካል ኢንፎርሜሽን ሲስተም ዝበሃል ሞደርን ኮንት ላይንስ ዝበሃል ወይ ድማ ኣብ ዝበረሉ ግዜ ማለት እዩ። ስለዚ ኣብዚ ድማ ብዛዕባ ጂኦግራፊካል ዳታ ወይ ድማ ብዛዕባ ኩሉ ናይ ጂኦግራፊካል ኣፕሊኬሽን ኣብ ዝዓለም ዘሎ ዳርጋ ኩሉ ኣጠቃሊልዎ ይርከብ። ንሱ ዘፅንዕ ድማ ብዛዕባ ሁማን ኣክቲቪቲ ኢኮሲስተም ወይ ድማ ክላይመት ድማ ብዛዕባ እዚ የፅንዕ። ኣብዚ ድማ ዘይተፈጠሩ ወይ ድማ ብዙሓት ዳታታት ኣለዉ። ናቱ ኣፕሊኬሽን ድማ ኢመርጀንሲ ማኔጅመንት ኣለና፣ ኢኮኖሚክ ኣለና፣ እንደገና ድማ ስፖርት ኣለና፣ ኢኮኖሚክ፣ ፖለቲካል ኢን ዋርስ ካልና። ፖለቲካን ዋርስ ክንብል ዘለና ኣብ ዋርስ ነታ ዝደለና ቦታ ታርጌት ክንገብራ ሕግዘና። ኣብ ስፖርት ድማ እታ ደሊና ደለና ፖይንት ሜሰራ ወላ ፔናልቲ ኤርታ ንዓ ንምርኣይ ድማ ይሕግዘና ማለት እዩ። ብድሕሪ ድመፅእ ዲስኣድቫንቴጅ ናቱ። ኣብዚ ዲስኣድቫንቴጅ ናቱ ድማ ዋግኡ ክብር እዩ። ሓደ ድማ ዲፐንደንስ ኣብ ቴክኖሎጂ ገብረልና ኣብኡ ከም ንምርኮስ ገብረና። እንድሕር ኣብዚ ጂኣይኤስ ወይ ድማ ጂፒኤስ ተዝሃልዩ ከዓኒ ሰባት ክንረድእ ወይ ክንሕግዛ ይንክእል ማለት እዩ። ብድሕሪ ድመፅ ኣብ ከም ኤርትራውያን ኮይናስ እዚ ጂኣይኤስ ሲስተም ዝበሃል ዘሎስ ንዓናስ እንታይ ጥቕሚ ኣለዎ ወይ ድማ ንሃገርናስ እንታይ ከምዕብላ ክእል ዝብል ሕቶ እዩ። እዚ ማለት ድማ ኡርባን ፕላኒንግ ኣለና እታ ከተማ ንክትነት ወይ ድማ ንክትምዕብል ይሕግዛ ማለት እዩ። እዚ ምስተሃነፀት ምስተማዕብለ ድማ ቱሪስት ክስሕበልና ትኽእላ። ቱሪስት ምስተሰሓበት ድማ ኢኮኖሚክ ናይቲ ሃገር ይሕግዘና ማለት እዩ። ብድሕሪ ድመፅ ድማ ሳብሸንሳል ዲቨሎፕመንት ዝበሃል ናት ሪኒዋብል ደሎ ነትናሪኒዋብል ደሎ ብሪኒዋብል ክንጥቀ ግበረና ማለት እዚ ኣብ ሕርሻ ንኣብነት ክንጥቀም ትኮና ሕጂ እቲ ነዳዲ ዓመት ዓመት ክንገዝኦ ድግባኣና። ሓንቲ ግዜ ሶላር ምስ ገዘአና ንኩሉ ግዜ ከገልግለና ክእል ማለት እዩ።
2: ሽመይ ቢሩ ፀጋ ይበሃል። ሕጂኻ ኣፕሊኬሽን ኦፍ ጂኣይኤስ ክንብል ከለናስ ጥቕምታት ናይ ጂኣይኤስ ንገልፅ ኣለና ማለት እዩ። ብዙሓት ጥቕምታት ኣለዎ። ገለ ካብኣቶም ከዓ ፎር ዌዘር ፎርካስቲንግ እዚ ክንብል ከለና ድማ ኣብ ዝመፅእ ወቅትታት ዓመታት ዝጋጥሙ ኩነታት ኣየር ንክንበ ወይ ከዓ ንክንግምት ይሕግዘና። ካልእ ከዓ ፎር ኣግሪካልቸር ኣብ ኣግሪካልቸር ክንብል ከለና ከዓ እቲ ንዘሮ ዓይነት ኣካል ንዘሮ ዓይነት እኽሊ ወይ ንዞሮ ዓይነት ዘርኢ ምስሊ መሬት ፍርያምነቱ ከመይ ይመፅእ ወይ ከዓ እንታይ ንድዕረትና እንታይ ተዘሪና እንታይ ዝያዳ እቶት ንረክብ ከምኡ ውን እንታይ ዓይነት ምልዋጥ ናይ ኣካል ተካይድና ኢኻ ከዓ ዝለዓለ እቶት ንረክብ ይገልፀልና። ሳሳይ ከዓ ፎር ኡርባን ፕላኒንግ ክንብል ከለና ድማ ከምዚ ኣብዚ ስእሊ ንሪአ ዘለና ንከተማታት ክናንፅ ከለና ናይ ቦታ ዝያዳ ሰሓብነት ክኸውንን ከምኡውን ሃገር እዚ ኣብታ ናይታ ሃገር ምዕባለ ንኸምፅእ ድማ ይሕግዘና።
3: መጀመርታ ሽመይኖ ፊልሞን ይበሃል። ሕጂ ዝገልፆ ድማ ኢንቴግሬሽን ኦፍ ጂፒኤስ ዊዝ ጂኣይኤስ ማለት ጂፒኤስን ጂኣይኤስን ብሓደ ከመይ ጌርና ንጥቀመሎም ጂፒኤስን ጂኣይኤስን ዋላ ነንበይኖም ኣርስቲ እንተኾኑ ከም ሓደ ንጥቀመሎም ግን ንኽእል ኢና። እዚ ዝገብዘግረና ምክንያት ድማ እቲ ጂፒኤስን ጂኣይኤስን ብሓደ ኣብ ንጥቀመሉ ግዜ እቲ

ኮኦርዲኔቲንግ ሲስተም ወይ ቦታ ሎኬሽን ኣረኻኽባ ወይ ኣፅናንዓ ናይ ሓደ ቦታ ሞር ኤፊሽንት ወይ ተወሳኺ ሓይሊ ይድልበልና ማለት እዩ። ካልእ ክንርድኦ ዘለና ከዓ እቲ ዲፈረንስ ኣብ መንጎ ጂኤስን ጂፒኤስ ዘሎ ጂኤስን ጂፒኤስን ዋላ ተመሳሳሊ እንተኾነ ዝመሳሰል ኣርእስቲ ንብዙሕ ሰብ መስሎ እንተኾነ ንንበይና ኣርእስቲ እዩ። GIS ሓደ ኮምፒተር ቤዝ ሲስተም ክኾን ከሎ GPS ድማ ብሳተላይት ቤዝ ዝኾነ እዩ። እዚ ድማ እቲ ናይ GPS ሲስተም ብሳተላይት ንእርስ ዝኮላ ወይ ዝዘርአ ሳተላይት ተጠቂምና ናብቲ ኣብ እርስ ዘሎ ኣብ ዓለም ዘሎ GPS ረሲቨር ሓደ ሓበሬታ ናይ GPS ትራኪንግ ሰደልና ማለት እዩ። ካልእ ኣብቲ ዲፈረንስ እንተርኢና ኣብቲ ኣፕሊኬሽንስ ኣሎ GPS ሎኬሽን ናቪጌሽን ወይ ናብ ሓደ ቦታ ኣብንኸረሉ ኤግዛክት ቦታ ኣብንኸረሉ ንወጠቂምና መገድና ንምፍላጥ ሓግዘና። GIS ድማ ብሳተላይት ኢሜጅ ስገርና ንሓደ ክነ ፅንዕ ደልና ዘለና ቦታ ነቲ ናቱ ፕላኒንግ ዲ ከም ማይኒንግ ሳይትስ ወይ ላንድ ሲስተምስ ንኸነፅንዕ ሓግዘና ማለት እዩ። ኣብቲ ዳታ ሞዴል ናቱ ምስ ንመፅእ ድማ GPS ብሰለስተ ዳታ ሞዴል ዝቆመዩ ሎኬሽን፣ ኣቲቱድ ኤንድ ኤሊቬሽን እዚኦም ካብቶም ጂኦሎጂካል ሎኬሽንስ ንብሎም ማለት እዩ። GIS ድማ ነቲ ኦርቶሬክቲፋይድ ኢሜጅ ካብ ሳተላይት ንረኽቦ ብዲጂታል ወይ ከዓ ብተንቀሳቀሲ ስእሊ ብዝመስል ኣገባብ ናነቅርቡ ሓግዘና። ካብቲ ቤነፊትስ ናይ GIS ን GPS ብሓደ ምጥቃም ድማ ኢንሃንስ ሴፍቲ ኣለና። ንሓደ ክንጓዓዘ ልና ዘለና ቦታ ልክዕነት ፈሊጥና ብተኣማሚና ሙሉእ ሙሉእ ንክንከይድ ሓግዘና። ካልኣይ ድማ ኣብቲ ንሕና ስራሕ ኣብ ናሃንፀ ይኹን ከንኣብነት ኣብ ህንፃ እቲ ክነፅንዖ ዘለና ዘለና ቦታ ክንደይ ስፍሓት ኣሎ ኣብ ይርከብ ንምንታይ ከቀንዲ ምችው ነቶ ኣብ ምፍላጥ ሓግዘና ፎልስ

ሰዓት 5 ኣኺሉ ዜናዊ መሰናዶና ንፍልም ኣሎና። ዝኽበርኩም ተዓዘብትና ከመይ ትውዕሎም? ንሎም ሓሙስ 10 መስከረም ዝተዳለወ ዜናታት ውሽጢ ሃገርን ወፃእን ሒዝናልኩም ቀዲምና ኣሎና። ንምክትታልኩም ብክብሪ እንዕድም እስቴፋኖስ ግርማይ ምስ ኣቕራ ቤት ቋንቋ ምልክት ኣብርህት ተወልደ ብሓባር ብምዃን ኢና። ብቐንዲ ኣርእስተ ዜና ንፍልም። ሚኒስትሪ ትምህርቲ መስርሕ ተግባርን ውፅኢትን ዜግነታዊ ትምህርቲ ገምጊሞ። ኤርትራውያን ተቐማጡ ኣውስትራልያን ኒውዚላንድን ዝኽል ምጅማር

0: ብረታዊ ቃልሲ ብድምቀት ጸንቢሎም። ኣብ ኖዞባ ዓዲ ቀይሕ ኣብ ምልላይ ዝረበጠበ መምርሒ ምዘና ናይ ኣሰልጠንቲ ስልጠና ተዋሂቦም። ቪየትናምን ሩስያን ኣብ ምዕባል ፅላታት ነዳድን ባህርያ ወጋዝን ብሓባር ክሰርሓ ተሰማሚዐን። ቻይናን ኣሜሪካን ንግዳዊ ናይ ምምኽኻር ርክብ ከም ዘካየዳ ሓቢረን። ኣብ ፊሊፒንስ ኣብ ጃልባ ብዝተኸስተ ሓደጋ ኣባርዕ ሰብኣዊ ክሳራሕ ከም ዝወረደ ተቓሊሖም። ዘርዘር ዜና። ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ዝግምግም ናይ 2 መዓልታት ርክብ ኣካይዶም። ነዚ ኣብ ኣስመራ ዝተኻየደ ርክብ ዝተኸታተለ ወኪል ኤሪና ዳንኤል ወልዱ ዘዳልዎ ዜናዊ ፀብጻብ ኣሎ። ያሲን ሳልሕ ከቕርቦ እዩ።
1: ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ዝገምገመ ርክብ ብ89 መስከረም ኣብ ኣስመራ ኣቃኒዑ። ኣብቲ ወከልቲ ዞባዊ መማሕዳራት፣ ሓለፍቲ ህግደፍን ሃገራውያን ማሕበራትን፣ ሓለፍቲ ክፍልታት ሚኒስትሪ ትምህርትን ጨናፍር ዞባታትን፣ ከምኡውን ካልኦት ኣካላት ማሕበረሰብ ትምህርቲ ዝተሳተፈዎ ገምጋም ሓላፊ ክፍሊ ምርምርን ስነዳን ህግደፍ ኣቶ ዘምህረት ዮሃንስ ንማእከላይ ቤት ፅሕፈት ህግደፍ ወኪሉ ኣብ ዘስምዖ ቃል ዜግነታዊ ትምህርቲ ዋላ ካ ደንጊኡ እንተጀመረ ኣብዚ እዋን እዚ ግን ኣብ ሓደ ደረጃ በፂሒ ምህላው ብምጥቃስ እቲ ተበፂሑ ዘሎ ደረጃ ከም ሓደ ምዕራፍ ተወሲዱ ናብ ካልኣይ ምዕራፍ ክሰግር ኣተሓሳሲቡ። ዜግነታዊ ትምህርቲ ኣብ ምህናፅ ዜጋታት ዘተኮረ ዓውደ ትምህርቲ ከም ምዃኑ መጠን ነቲ ዛጊድ ዝተዓመን ጥፈታት ብነቐፌታዊ ዓይኒ ብምግምጋም ኣብ መጻኢ ክውሰድ ኣብ ዘለዎ ስጉምትታት ብምትኳር ናይ ሓባር መደብ ንምሕንጻጽ እቲ ገምጋም ኣገዳሲ መድረኽ ከም ዝኾነ ኣስሚሩሉ። ኣብቲ ገምጋም ድሕረ ባይታ ዕላማታትን መትከላትን ዜግነታዊ ትምህርቲ፣ ካሪክለማዊ ቅርፅን ህልው ኩነታትን ዜግነታዊ ትምህርቲ፣ ሓድሽ ኣገባብ ስርዓተ ኣመሃህራ ብሓገዝ ኣኒሜሽን፣ ከምኡውን ተመክሮ ፖለቲካዊ ትምህርቲ ኣብ ዞባ ማእከል ዝብል ወረቓቕቲ ቀሪቡን ባህናፅ ርእቶታት ሃብቲሙን። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ መዛዘሚ ቓል ንኣቕረብትን ተሳተፍትን ድሕሪ ምስጋን እቲ ዕማም ንሚኒስትሪ ትምህርቲ ጥራይ ከይተሓድገ ናይ ኩለን መሻርክቲ ኣካላት ተሳትፎ ክዓዝዝ ተላብያም። ዜግነታዊ ትምህርቲ ካብ 2013 ኣትሒዙ ኣብ ስሩዕ ትምህርቲ ኣትዩ ካብ 4ይ ክሳብ 10ይ ክፍሊ ዝውሃብ ዘሎ ኮይኑ ኣብዚ እዋን ናይ 11 ክፍሊ መምሃሪ መጻሕፍቲ ኣብ ናይ መወዳእታ ንድፊ፣ ናይ 12 ክፍሊ ድማ ኣብ መስርሕ ምድላው ከም ዝርከብ ካብ ክፍሊ ሓፈሻዊ ትምህርቲ ዝተረኽበ ሓበሬታ የነፅር።
0: ዝኽሪ ባሕቲ መስከረም ብ65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ኣብ ኣውስትራልያ ከተማታት ሜልበርን፣ ፐርዝ፣ ሲድኒ፣ ኣደላይድን ብሪድቤንን ከምኡውን ኣብ ከተማታት ኒውዚላንድ ብድምቀት ተጸንቢሎም። ኣብ ከተማ ሜልበርን ኣብ ዝተኻየደ መደብ ጠቕላሊ ቆንስል ኤርትራ ኣብ ኣውስትራልያ ኣቶ ኢንድርያስ ኣብርሃም ንዝኽርቲ ዓለት ኣመልኪቱ ኣብ ዘስምዖ ቃል ባሕቲ መስከረም መሰል ህዝቢ ኤርትራ ንናጽነት ብዝኾነ ይኹን ሓይሊ ከም ዘይቁዕፀት ዘረጋገጸት ታሪኻዊት ዕለት ከም ዝኾነት ገሊጾም። ኣብዚ ዓዘዝታ ዕለት ዝፈለመ ሓድነታዊ ቃልስና ሸትኡ ምርግጋጽ ሃገራዊ ናጽነት ጥራይ ኣይነበረን ዝበለ ኣቶ ኢንድርያስ ልላውነትና ብቁጠባዊ ሓድነት ምድራዕ ኣካል ናብትኹም ዝኾነ ብምሕባር ባሕቲ መስከረም ነዚ ታሪኻዊ ሓላፍነት እዚ ዝተሰከሙ ህዝቢ ኤርትራን መሪሕ ውድብ ህዝባዊ ግንባርን ግዜያውን ሓላፍን ግድላት እናመከቱ ምህናፅ ስልጥንቲ ኤርትራ ንኸረጋግፁ ቃሎም ዝሐድሱ ላዕለት ከም ዝኾነ ኣብሪሆም። ኣቦ ወንበር ማሕበረኮም ኤርትራውያን ኣብ ዞባ ቪክቶርያን ኣቶ ኪዳነ ግንቦት ብወገኑ ነዚ በዓል ክውን ንምግባር ንዝፀዓሩ ውዳቤታት ብሓፈሻ ድማ ንተሳተፍቲ ምስጋና ኣቕሪቦም። እቲ ፅምብል ብባህላውን ስነ ጥበባውን መስተናድኦታት ደሚቑ ነይሮም። ኣብ ኖዞባ ኣፍ ዓበት ብ5-6 መስከረም ዓመታዊ ገምጋም ትግባረ መደባት ትምህርትን ዘተ ኣብ ናይ መጻኢ ውጥን ስራሕን ተኻይዶም። ሓላፊ ምምሕዳርን ፋይናንስን ኣቶ ኢድሪስ ማሕሙድ ኣብ ዘስምዖ ቃል ምልላይ ዘሎ ሃጓፋትን ሕፅረታትን ንምፍዋሱ ኣብ ዝውሰድ ስጉምቲ ስለ ዝሕግዝ ዕቱብነት ተሳተፍቲ ኣገዳሲ ከም ዝኾነ ገሊጾም። ኣብቲ ኣጋጣሚ ኣብ ኣጀማምራት ትምህርቲ ዝነበረ ፀገማትን መፍትሒኡን ጠንቅታት ምቁራፅ ዝተምሃሮ መጠን ምሕላፍን ምትራፍን ተምሃሮ ብቕዓት መምህራን ክብ ንምባል ዝተወደበ

ጠናታትን ውፅኢቱን ከምኡውን ኣብ ተሳትፎኩም ኣብ መስርሕ ምምሃርን ምስትምሃርን ዘተኮረ ጸብጻባት ቀሪቡን ብዕምቆት ተዘቲሎን ኣብ ንኡ ዞባፍ ዓበት ካብ መውዓለ ህፃናት ክሳብ ካልኣይ ደረጃ ዘምህራ ብጠቕላላ 199 ትካላት ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ንርእሰ መምህራን ብዛዕባ ኣቀራርፃ ኣቀራርባ ጸብጻባት ኣታሓሕዛ ንብረት ከምኡውን ምድላው ናውቲ ትምህርቲ ዝምልከት ስልጠና ተዋሂቦም ብቤት ፅሕፈት ትምህርቲ ንዞቦ ዓዲ ቀይሕ ዝተወደበ ኣብ መብልላይ ዝረጠበ መምርሒ ምዘና ዘተኮረ ናይ ኣሰልጠንቲ ስልጠና ንሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ተዋሂቦም ኣሰልጠንቲ ኣብ ዝሃበዎ መግለፂ ምዘና ኣገዳሲ ኣካል መስርሕ ምምሃርን ምስትምሃርን ከም ዝኾነ ዝዳለው ጥናት መህሮ ድማ ንምዘና መዘመጣጠረ ክኸውን ከም ዝግባእ ገሊፆም ምዘና ዓቕሚ ተምሃራይ ፍልጠቱ ርድኢቱ ከምኡውን ምእካብን ምትንታንን ሓበሬታ ዝፍትሽ ኣገባብ ከም ዝኾነ ብምጥቃስ ንዚ ዝበቅዕ ቅፅዕታት ክህሉ ከም ዝግባእ ሓቢሮም ሓላፊ ስነ መምህርና መምህር መብራህቱ ተስፎም ብወገኑ ዕቤት ተምሃራይን ትምህርትን ከምኡውን ደረጃ ምትራፍን ምሕላፍን ተምሃራይ ንምውሳን ምዘና ከም ዝካየድ ብምግላፅ ርጡብ መምርሒታት ምኽታል ወሳኒ ምዃኑ ኣብሪሆም ኣብ መወዳእታ ሓላፊ ኣብያተ ትምህርቲ ኣብቲ ንኡ ዞባ መምህር በየነ ተስፋይ እቲ ስልጠና ብዓይነቱ ናይ መጀመርያ ከም ዝኾነን ከም ዝቕፅልን ብምጥቃስ ንዝቐሰምዎ ኣብ ማእዛን ሓበሬታ ኣብ ትሕቲኦም ናብ ዝርከቡ መምህራን ከም መሓላልፍዎን ብተግባር ክሰርሕሉን ኣተሓሳሲቦም ዝስዕብ ዜና ሃገራት ወፃኢ እዮም። ሩስያን ቪየትናምን ኣብ ምምዕባል ፅላታት ነዳድን ባህርያዊ ጋዝን ብሓባር ክሰርሓ ተሰማሚዐን። እቲ ስምምዕ ኣብ ሩስያ ምብፃሕ ክፍፅም ዝቐነየ ፕሬዚደንት ቪየትናም ቶ ላም ምስ ፕሬዚደንት ቭላድሚር ፑቲንን ላዕለወት ካልኦት ላዕለወት ሰመዝ ሩስያን ኣብ ከተማ ሞስኮ ኣብ ዘካየደ ዝርርብ ተበፂሖም። እቲ ክልተኣዊ ስምምዕ ሩስያን ቪየትናምን እስትራቴጂካዊ ምኽዘን ነዳዲ ኣብ ግዛኣት ቪየትናም ክሃንፃ ዘጠቓልል እዩ ነይሮም። እዚ ከምዚ ኢሉ እንከሎ ሩስያ ንቪየትናም ኣብ ሰላማዊ ኣገልግሎት ዝውዕል ትካል ኒክሌሳዊ ፀዓት ክተሃንፀላ ከም እትኽእል ኣብቲ ርክብ ኣሚታላ። ክልቴን ሃገራት ኣብ ምምዕባል ወፍርን ንግድን ዘለዎን ምትሕብባር ንምስፋሕ ከም ዝሰርሓ እውን ገሊፀን ኣለዋ። ህዝባዊት ሪፓብሊክ ቻይናን ኣሜሪካን ሎሚ 10 መስከረም ንግዳዊ ናይ ምምኽኻር ርክብ ከም ዘካየዳ ሓቢረን። እዚ ሓድሽ ርክብ ብሰንኪ ወሰኺ ቀረፅ ኣብ መንጎ ክስተ ክልቴን ሃገራት ክኽሰት ዝኽእል ሓድሽ ንግዳዊ ምትፍናን ንምግታእ ምዃኑ ሚኒስትሪ ንግዲ ቻይና ገሊፆም። ኣሜሪካ ካብ ቻይና ክትገብሮ ዝፀንሐት ሸመተ ተንቀሳቐስቲ ሮቦታት ድሕሪ ምቁራፃ ቻይና ናብ ኣሜሪካ ንእቲ ልእኮ ሲቪላውን ወተሃድራውን ማዕላታት ዘገልግል ዝኽእል ፍርያት ከም እትድርቶ ኣብ ብፈለማ ዝሓለፈ ወርሒ ናሓሰ ምግላፃ ዝዝከር እዮም። ዝተወስደ ሕድሕዳዊ ስጉምትታት ንንግዳዊ ፍልልያት ክልቴን ሃገራት መሊሱ ዘገፍሕ ምዃኑ እዩ ክጥቀስ ፀኒሖም። ሰመዚ ንግዲ ኣሜሪካን ቻይናን ዘካየድዎ ናይ ምምኽኻር ርክብ ንሳዕቤራት ናይቲ ስጉምትታት ኣብ ምፍዋስ እወንታዊ ተራ ከም ዝህልዎ ይእመት ኣሎም። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናባስታት 490 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም። እቲ ምቁልቋል ሳዕቤራት ናይቲ ኣብ መንጎኦን ተፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቁራዊ ምዃኑ ክኢላታት ይገልጾም። ኣብ ፊሊፒንስ ኣብ ጃልባ ብዝተኸስተ ሓደጋ ኣባርዕ ሰብኣዊ ክሳራ ከም ዝወረደ ተቓሊሖም። በቲ ትማሊ 9 መስከረም ኣብ ማያት ፊሊፒንስ ዘጋጠመ ዛጊድ ጠንቆ ዘይተነፀረ ሓደጋ ብውሕዱ 5 ሰባት ከም ዝሞቱን ልዕሊ 80 ድሃዮም ጠፊኡ ከም ዘሎን ተገሊጹሎም። ዛጊድ ብዝተኻየደ ስርሒት ምድሓን ህይወት 43 ሰባት ብህይወት ክሰሩ ከም ዝኽኣሉ ዝተቐሱ ሰመዚ ፊሊፒንስ እቲ ስርሒት ይቕፅል ከም ዘሎ ኣረዲኦም። እታ ጃልባ 134 ሰባት ፅዒናን ከለያ ኣብ ምዕረባዊ ሸነኽ ፊሊፒንስ ነቲ ሓደጋ ከም እተቓልዐት ዝግለጽ ዘሎም። መራሕቲ ሩስያን ኣሜሪካን ትማሊ 9 መስከረም ኣብ ምምዕባል ዝምድናታት ዘተኮለ ናይ ቴሌፎን ዝርርብ ኣካይዶም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን እቲ ንኣስታት ሓደ ሰዓት ዝቐፀለ ሃናፂ ምንባሩ ዝገለፅዎ ዝርርብ ኣብ ምፅባብ ፍልልያት ሃገራቶም እወንታ ውፅኢት ከም ዝህልዎ ብምእማት ብስሩዕ ከም ዝቐፅል ሓቢሮም። ኣብቲ ርከብ ኣብ ጉዳይ ኪናት ዩክሬን ዓሚቖም ከም እተመያየጡ እውን ኣፍሊጦም ኣለዉ። ኣሜሪካን ሩስያን ኣብ ዝሓለፈ ቀረባ መዓልትታት ኣብቲ ጉዳይ ከም እተዘራረባ ዝፍለጥ ኮይኑ እቲ ርክብ ነቲ ኩናት ብሰላም ንምዕራፍ ባይታ ክፈጥር ከም ዝኽእል ምሕባርን ይዝከር። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብዚ ዓመት እዚ ብውሕዱ 5 ግዜ ናይ ቴሌፎን ዝርርብ ኣካይዶም ኣለዎም።

ፈረንሳን ደቡብ ኮርያን ኣብ ምምዕባል ቁጠባ ዘተወከረ ብርክት ዝበለ ስምምዓት ከም እተፈራርማ ኣፍሊጠን። እቲ ስምምዓት ፕሬዚደንታት ክልቲአን ሃገራት ትማሊ 9 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርብ ተኸቲሞም። ክልቲአን ሃገራት ኣብ ምምዕባል ወፍሪ ፀዓት ምክልኻልን ቴክኖሎጂን ብሓባር ክሰርሓ ምዃነን ኣብቲ ርክብ ኣፍሊጠን። ከም ኣካል እቲ ስምምዕ ክሳብ 2030 ኣብ ዘሎ ግዜ መጠን ዓመታዊ ክልተኣዊ ንግዳዊ ምልውዋጥ ናብ ልዕሊ 20 ቢልዮን ዩሮ ክብ ከብልኦ መደብ ኣለወን። ሩስያን ደቡብ ኮርያን ኣብቲ ኣጋጣሚ ይቕሬታ ፈረንሳን ደቡብ ኮርያን ኣብቲ ኣጋጣሚ መበል 140 ንምስራት ዲፕሎማስያዊ ዝምድነአን ወን ፀንቢለን። ፕሬዚደንት ፈረንሳ ኢማኑኤል ማክሮን ኣብ ዝሓለፈ ወርሒ መያዝያ ኣብ ደቡብ ኮርያ ኣብ ዘካየዱ ዑደት ሓያሎ ስምምዓት ከም ዝተፈራርማ ፀብጻባት ይረድኦም። ህንዲ እትገብሮ መጠን መፍረ ወተሃደራዊ ንዋት ልዕሊ ዝኾነ ይኹን ካልእ እዋን ከም ዝዓበየ ፀብጻባት ተሃገር ሓቢሮም። ኣብ 2025-2026 ኣስታት 19 ቢልዮን ዶላር ዝግመት ኣፅዋር ከም ዘፍረየት፣ ከም ውፅኢቱ ድማ መጠን ዝገበረቶ ሰደድ ካብቲ ቅድሚኡ ዝነበረ ዓመት ብልዕሊ 600 ከም ዝዓበየ እቶም ፀብጻባት ኣነፂሮም። ዝፈረየ ወተሃደራዊ ንዋት ካብ ንኣሽቱ ተተኮስቲ ክሳብ ልዕሊ ፍጥነት ድምፂ ዝውንጨፍ ዝተራቐቐ ሚሳይላት ከም ዘጠቓልል ተገሊጹሎም። ህንዲ መጠን መፍረ ጥራይ ዘይኮነ መጠን ካብ ካልኦት ሃገራት እትሽምቶ ወተሃደራዊ ንዋት እውን ዓመታዊ እናዓበየ ይመፅእ ከም ዘሎ እዩ ዝሕበር። ኣብ 2025 ዝበዝሐ ናይ ሩስያ ዝርከቦ ልዕሊ 12 ቢልዮን ዶላር ዝግመት ወተሃደራዊ ንዋት ከም ዝዓደገት እዮም ፀብጻባ ዝጠቐሶም። ህንዲ ፅላት ምክልኻላ ንምድንፋዕ ኣብ 2026 ኣስታት 87 ቢልዮን ዶላር ወተሃደራዊ ባጀት ከም ዝሰልዐት እዩ ዝግለጽ። ኣብ ሶርያ ትማሊ 9 መስከረም ኣብ መኽዘን ኣፅዋር ብዘጋጠመ ሓደጋነት ጉ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ኣብ ኣውራጃ ኢድሊብ ዝተኸስተ ዛጊድ ጠንቁ ዘይተነፀር ሓደጋ ብውሕዱ 14 ሰባት ከም ዝሞቱን ዓሰርታት ከም ዝቆሰሉን ሰብ መዚ ፀጥታ ሶርያ ሓቢሮም። ብዘይካዚ ብሰንኪቲ ሓደጋ ኣብቲ ከባቢ ኣብ ልዕሊ ዝነበረ ትካላትን መንበር ህንፃታትን ከቢድ ዕንወት ከም ዝወረደ ተገሊጹሎም። ጠንቂ ናይቲ ሓደጋ ንምንፃር መርመራ ይካየድ ከም ዘሎ ተፈሊጡሎም። ዜና ንምዝዛም ቀንዲ ነጥብታት ወደግመልኩም። ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ገምጊሞም። ኤርትራውያን ተቐመጡ ኣውስትራልያን ኒውዚላንድን ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ዘንቢሎም። ኣብ ንእሶ ብዓዲ ቀይሕ ኣብ ምልላይ ዝረጠበ መምርሒ ምዘና ናይ ኣሰልጠንቲ ስልጠና ተዋሂቦም። ሩስያን ቪየትናምን ኣብ ምምዕባል ፅላታት ነዳድን ባህርያዊ ጋዝን ብሓባር ክሰርሓ ተሰማሚዐን። ቻይናን ኣሜሪካን ንግዳዊ ናይ ምምኽኻር ርክብ ከም ዘካየደ ሓቢረን። ኣብ ፊሊፒንስ ኣብ ጃልባ ብዝተኸስተ ሓደጋ ኣባርያ ሰብኣዊ ክሳራ ከም ዝወረደ ተቓሊጹ። ዜና ተዛዚሙ ኣሎ። ሰናይ ምሸት።

ሰላምታና ይብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢ ንወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም ናትራን ናብኹም ንብለሉ ሰዓት ኣኺልሎማ ክሳብ ፍፃምና ክትከኣተርና ድማ ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዳሳስና ኣብ ፊሊፒንስ ዝርከቡ ኣብ ትሕቲ መነባብሮ ዝነብሩ ኣህዛብ ካብ ጓሓፍ መግቢ ኣርዮም ኣብ መስሪሖም ናብ መሸጣ ዘውዕሎ ናብሮኦም ንኸመሓዩሽ ማለት እዩ። እንታይ መስሪ ናብሮኦም ብሓባር ክንከታተልና ኣብ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዛ ኣብርክቶ ዝነበራ ከራሬት ኣኽበረት ብዛዕባ ዘላለ ትሕሶ መደብ ከህልወና እየ። ብዘይካ እዚ ንኡስ መደብና ዓለም ሰጠብ ድማ ብዛዕባ ምርኢት ኦርኬስትራ ገለ ክትብለና ተኸታታይ ድራማ ሳውን ከምኡ ፋኒ ክሊፕን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ካብ ተወስሩ ንገብሮ ትሕሶና ብደርፊ ክድፍልሞ ኢና እሞ ናብዛ ትቐፅል ደርፊ እየ ከስክረኩም ዘኒኣም ስምዋል

ንስ መደብና ፍረተ ህይወት ቀፅላት ተቃሪባላ ሎሚ ፍረተ ህይወትና ካብ ግዜ ገድሊ ኣትሒዛ ኣበርክቶ ዝነበራ ከራሬት ኣኽበረት ብዛዕባ ዘለለ ትሕሶ መደብ ክህልውና እንታይ እንታይ ዓይነት ስራሓት ኣቕሪባ ትኸውን ብሓባር ንከታተል ናብ ሲራክ ወረደ ከስግራ

0: ሓንቲ ካብተን ምስ ውላደን ናብ ሜዳ ዝኸዳ ተጋደልቲ ኣዴታት እያ። በቲ ዝነበረ ሕሱም መግዛእቲ ዝተፈላለየ ግፍዒ ክፍፀም ኣብ ንኡስ ዕድሚያ ተዓዚባ ዛንታ ውዕሎ ጅግንነት ተጋደልቲ ህዝባዊ ግንባር ክዝንቶ ካብ ህፃንነታ ትሰምዕ ስለ ዝነበረት ኣብ ልባ ገሎ ቦታ ሒዙ እዩ። ኣብ ሜዳ ምስ ከማ ኣዴታት ብምዃን ኣብ ማእተታዊ ንጥፈት ገድሊ እጃማ ኣበርኪታ ትምህርቲ ሙዚቃ ብምውሳድ ክራር መሊኻ ጉጅለ ባህሊ ባና ሓርነት ኣዴታት ንክትምስረት ካብ ዝገበረ ኣዴታት እያ። ምስ ጉጅላ ብምዃን ብርክት ዝበለ ስነ ጥበባዊ ዕዮ ኣፍርያ። ኣብዚ እዋን ከዓ ኣብ መሓዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዘዋትራብሉ ኮይና ተገልግላ ኣላ። ኣኽበረት ፍስሃየ ብ1960 ኣብ ምስጋድ ተወሊድ ዓብያ። ኣኽበረት ካብታ 7 ውሉዳ ዝፈረየት ስድራ ቤት ፍስሃየ ዘራፅን እሳስልደያ። ስድራ ኣኽበረት ከም ኩሉ ኣብ ገጠር ዝነብር ሕብረተሰብ ብሕርሻን ውጓስን ዝናበሩ ሓረስተት ብምንባሮም ኣኽበረት ዓቕማ ዘፍቅዱ ንጥፈት እናገበረት ዓብያ። ኣቦ ኣኽበረት ፍስሃየ ገና ኣኽበረት ሓደ ዓመት ከይመልአት ስለ ዝዓረፈ ወላዲታ ኣስካሉ ቀሽገረ ዝገር ክንዳ ኣቦን ኣደን ኮይና እያ ኣዕብያቶም። ኣብ ዓዶም ቤት ትምህርቲ ስለ ዝነበረ ከዓ ኣኽበረት ዕድለኛ ኮይና ክሳብ 8ይ ክፍሊ ድሕሪ ምብፃሕ ብሰንኪ መርዓ ትምህርቲ ኣቋረፀቶ። በቲ ዝነበረ ልምድን ወግዕን መሰረት ኣብ 1975 ኣብ መበል 15 ዓመታ ገና ተማሃሪት ንከላ መርዓኣ ብስድራ ተቆፂሩ ተወደአ። ምስ ሃይለ ዘርእዝጊ ዝበሃል ተመሪዓ ድማ ናብ 4 ስምረኣት እያ። ቀሲኖም ሓዳሮም ከይገብሩ እቲ ግዜ ሕሱም እዋን መግዛእቲ ብምንባሩ ቀይ ሽብር እውን ይፍራሕ ስለ ዝነበረ ንቕርብ እዋን ሓዳር ድሕሪ ምግባር ምስ በዓል ቤታን እንዳ ሓሙኣን ናብ ጊንዳ ኣምሪሖም።
1: ሕጂ ኣነ ኣብ ጊንዳዕ ክኸይድ ከለኹ ነፍሶ ፆር ይኸይደ ነዚ ዓባይ ጓለይት ንህዝባዊት ማለት እዩ። ነፍሶ ፆር ስለ ዝኾንኩ ጊንዳዕ ከይደ ኣብ ጊንዳዕ ሽዑ እንዳ ቤሳሊሕ ከምዚ ድብለካ ብ እንዳ ቤሳሊሕ ኮፍ ምስ በልና ገዛ ምስ ሃቡና ኣብኣኻ ተኸሪና ማለት እዩ። ሕጂ ኣብ ጊንዳዕ መዓት ስምዒታት እዩ ነይሩ ናይ ሰውራ ማለት ስቕሕቲ ዕምባባ ነይሮም መዓት ሂርሂር ገለመለ በቃ ካላስ ዝኾነ ነገር መዓት እዩ ነይሩ ሽዑ። ሕጂ ኣነ ቁርብካ ንዓይ እእምሮይ ስክስሕበኒ ጀሚሩ ዋላ ብዓዲ ከለኹ እውን ኣሕዋተይ ነይሮዮም ሓፋሽ ድባት ሕጂ እሶም እንታይ ግብሩ ነይሮም ይርኦም ነይረ ኣነ ሕጂ ምስቲ ኣሕዋተይ ዝርእሉ ዝነበርኩ ኩነታት ናይ ጊንዳዕ ካ ተደሪብኒ ሕጂ እወ ምስቲ ዝነበረ ናይ 75 ዘይተኣደነ ሰብ እዩ ኣብ ዓዲ ብኻ ኮይተረሽንና ንዓና ሕጂ ኩሉ ነገር ንዓይ ሕጂ ከም ንእሽተይ ከዓ ስለ ዝነበርኩ ምስቲ ናይ ኣሕዋተይ ዝገብርዎ ስምዒትን ምስቲ ጊንዳዕ ከይደ ዝሪኦ ዝነበርኩ ናይ ህዝባዊ ግንባር ባህልታትን ንዓይ ክስሕበኒ ክኢሉ ማለት እዩ። ሕጂ በዓል ቤተይ እውን ሽዑ ከይዱ ምስ ከደ ሽዑ ኣነ ነፍሶ ፆር ኮይነ እንዳ ጀማሂር ከይደ ብኢደወነንካ ሰኢልካ ይትኸኒኻ ፀላእ ይሕልፈካ ነስመራ ክትመፅእ ወረቐት መንቀሳቀሲ ክህልወካ ኣለዎ ሽዑኡ ወረቐት ክህቡን ኢሉ ኣነ ብታ እንዳ ጀማሂር ከይደ ማለት እዩ። እታ እንዳ ጀማሂር ከይደ ምሳኹም ክኸይድ ደልየል እዮ ከመ ኢልኩም ከምዚ ኢል ክትከዲ ኢሉ ከምዚ ኢልክስ ከመ ኢል ክትከዲ ሕጊስ ነብሶ ፆር ነይረ ሽዑ ኣብ 17 ዓመተይ ማለት እዩ ሽዑ ድሕሪ 2 ዓመት ሽዑኡ ኖኖ ከምዚ ኢልክስ ክትከዲ ትኽእልኒ ኸ ሕጂ ተኽኢልክ ነስመራ ክትምለስ ዝግባእኪ ክትከዲ ዘለክ ገለ ኢሎምኒ መድሓን ወረቐት ክንበኪና ኢሎም ፅሒፎም ወረቐት ሂቦምኒ መፅያ ስመራ ማለት እዩ።
0: ድሕሪ እዚ ኣኽበረት ናብ ዓዳ ምስጋድያ ተመሊሳ። ኣብዚ እዋን ከዓ ሕርሳ ስለ ዝኣኸለ ንበኽሪ ጓላ ህዝባዊት ብሰላም ተገላግለት። ጥምቀታ ድሕሪ ምሕላፍ ከዓ ሃማን ቀልባን ምስ ገድሊ ስለ ዝነበረ ንብረታ ሸይጣ ብ1981 ናብ ሜዳ ተበጊሳ። ኣኽበረት ንሜዳ ክትከይድ መደብ ከም ዘለዋ ንወላዲታ ኣስካሉ ኣካፈለታ። እታ 2 ደቃ ንሜዳ ዝሰደደት 2 ደቃ ድማ ዝመትዋ ብዘይ ሰብኣይ ደቃ ዘዕበየት ወላዲት ግን በይነይ ክተርፍ ኢላ ባሃይበላን። እንተኾነ ኣኽበረት ሓንሳብን ተንቂዳ ስለ ዘይትምለስ ውሳኔኣ ኣፍለጠታ። ውሳኔ ጓላ ዝኸበዳ ወላዲት ብኽያት ተርጓሓቶ፣ ኣኽበረት እውን ምስ ኣበኸየት። ኣብ መወዳእታ ግን እታ ለዋ ወላዲት ዕረንዳ ጣዕማ ንጓላ ምስ ውላዳ ከተፋኑ ነቐለት። ንህፃን ጓላ ዝኸውን ኣስቤዛ ገዚአን ድማ ክሳብ ፍልፍል ኣብ ፀሓታ ክትምለስን ከላ እውን ምኻል ስኢነን ከም እንደገና ብብኽያት ተፈላለያ። ድሕሪዚ ወላዲት ኣስካሉ ናብ ገዛኣ፣ ኣኽበረት ከዓ ናብቶም ኣብቲ ኸባቢ ዝነበሩ ጀማሂር ከይዳ። መታን ምስ ከማ ዝኣመሰላ ካብ ዝተፈላለየ ቦታታት ኤርትራ ዝመጻ ብእኩብ ናብ ሜዳ ክኸዳ ኸኣ ኣኽበረት ንሸውዓተ ወርሒ ኣብ ክፍሊ ገንዘብ ክትጸንሕ ተገይሩ ምስተኣከባ ድማ ምስ ብፆታ ብምዃን ናብ ሳሕል ተበጊሰን ኣብዚ እዋን እታ ኸብዳ ምግባር ዝኣበያ ወላዲታ ከም እንደገና ክልተ ግዜ ናብዚ ቦታ መጺያ ርኣታ እያ
1: ሕጂ ቀጥታ ምስ ኮድኩ ኣነ ናይ ቆልዓ ሕጂ ተጋደልቲ መርያን ቆልዓ ድፈቱ ሕጂ ኣነ ዋላ ዶ ቆልዓ ይኹን እምበር ከመዶ ቆልዓ ኮይነ ይተሰማዕኒ ምክንያቱ ኣዝያ ፅቡቕት እያ ነይረ ተጓለይ

0: ሓደ ምጥላት ሓደ ምጥላት ሓደ ምጥላት ፍልፍል ከዓ ከምዚ ዛራማይ ኣለዎ ጃሕጃሕ ድብል በዓል ድንሽ ከምዚ ገይሮም ኣብኡ ገላ ብጥዋ ገለ መለ ማለሰይ ኣደ ቆልዓ ኹን ካሳይ ትስከፍኒ ኢኻ ፅቡቅ እዩ ነይሩ ተሃሁ ማለት እየ ካብኡ ግን ንሳሕል ወሪዳ ነብሳሕል ምስ ወረድኩ ሕጂ ባይኣት እያ ጀልሃንታኣት ኣብ ጀልሃንቲ ሕጂ ከማይ ዳኣ ምሰላ ብዙሒ ሰብ ፀኒሕኒዎ ብዙሕ ሰብ ፀኒሕኒ ኣትየኡ ድሓር ኣብ ሓንቲ ቴንዳ ማሕበራ ጉዳይ እዮም ዶቕበሉካ ምስ ኣብ ሓንቲ ቴንዳ ከዓኒ ክልተ ሰብ ኢኻ ትቕመጥ ሕጂ ምስ ካልኣይተይ ንዓይ ኣለፈሽ ትበሃል በፂሓትኒ ምስ ኣብ ሓደ ቴንዳ ኮፍ ኢልና ማለት እዩ ሕጂ ብሓደ ቴንዳ ኮፍ ምስ በልና ኣይደንጎኹን ኣነ ማለሲ እታ ናተይ ዞባስ ንማእቶት ስለ ዝተበገሰት ምስኣ ተበጊሰ ናበይ ከይደ ንቦርሱዳን ከይደ ኣብ ቦርሱዳን ከዓኒ ነዞም ውግኣትና ቦርሱዳን ዝነበሩ ንዕኦም ዝተፈላለየ ነገር ትገብር ክትሓፅብ ዲኻ ሕፅቦ ምግቢ ዲኻ ትገብር ፀብሒ ዲኻ ትገብር ገዛ ዲኻ ትውልውል ንዕኦም ኣዝዩ ደስ እንዳበለና ከዓ ንዕኦም ከዓኒ ምስኦም እንዳሰሓቅካ እንዳተዋዘኻ ስድራኻ የዘክር ዓድኻ የዘክር ኣብኣ ከዓ ብከምዚኣ ከዓኒ ማእቶት ተሳቲፈ ኣብ ቦርሱዳን ማለት እዩ
1: ኣኽበረትን ብፆታን ጎኒ ጎኒ ናይ ማእቶት ኣገልግሎተን ምዝንጋዕ ይገብራ ነይረን እየን ተምሃሮ ካድር ግጥምን ዜማን ይገብሩለን ንሰን ድማ ኣብቲ ናይ ምዝንጋዕ መደብ የቕርቦኦ ነይረን በዚ ድማ እዛ ጉጅለ ባህሊ ኣብ 1982 ክትምስረት ክኢላ ኣብዚ ኣጋጣሚ ተስፋ ኣለዎን ባህሊ ኣዴታት ክትቀውም ኣለዋ ስለ ዝተባሃለ ኣኽበረት ትርከበን ካብ ቤት ትምህርቲ ካድር ባቆስ 78 ዝኾነ ኣዴታት ናብ ዓራርብ ከይደን ካብ ማእከላይ ሕክምና ቤት ትምህርቲ ሰውራ እንዳስንኩላን ሙፋርን ካልእን ዝነበራ እውን ንተመሳሳሊ ዕላማ ናብ ዓራርብ መፅአን ኣብዚ እዋን ከዓ ባህሊ ቆይማ ኣለይተን ዝነበሩ ጎይቶም ኣለምን ኣፀደ መስፍንን ድማ ግጥሚ ዜማ ድራማ ይሰርሑለን እንዳስንኩላን ድማ መሳርሒ ሙዚቃ ይሃርሙለን ነይሮም ድሕሪ እዚ ነብሰን ክኽል ኣለዎን ስለ ዝተባሃለ ኣኽበረት ትርከበን ከክልተ ዴታት ክራር ኦርጋን ሊድ ጊታር ቤዝ ጊታር ፍሉድ ፊዞርሞኒካ ንኽመሃራ ናብ እንዳስንኩላን ማእከላይ ሕክምና ምሪሐን ክልተ ወርሒ ዝወሰደ ትምህርቲ ድሕሪ ምቕሳም መሳርሒ ሙዚቃ መሊኽን መፅአን ክገብር እየ ዝብል ውሽጣዊ ድልየት ዘለዋ ነብሲ ኣበይ ተሃሉ ብዘየገድስ ኣብቲ ዘላቶ ቦታን ኩነታትን ኮይና እያ ተፍሪ ግዜን ኩነታትን ኣይጣዓመን ኢላ ኣይተመኽንን ንኹሉ ሰብን ተፈጥሮን ዝቐረቦ መሰናኽል ክብድሄ ብምባል ኣብ ቅድመ ግንባር ትግተር ሓቦኒሕን ተቐኒታ ከዓ ኣብ ኩሉ ፀብለሊላ ትወፅእ
0: ሕጂ እንታይ ድዩ ንሕና ካብ ዓድና ክንመፅእ ከለና ሰ ዝኾነ ነገር ክእለት ኣይነበረና ዋላ ከም ደቂ ኣንስትዮ ኸማ ርእየሞ ምስቲ ሕብረተሰብ ሕብረተሰብ ሰ ክራር ክትሃርም ገለ ክትገብር ሰ ኣየፍቅደልካኒ ኣብቲ እዋንቲ ግን ህዝባዊ ግንባር ሓያል እዩ ብጣዕሚ ሓያል ስለ ዝነበረ ደቂ ኣንስትዮ ከዓ ማዓረ ደቂ ተባዕትዮ ተሰሪዐ ንኸዳ ስለ ዝነበራ ብዘየፈላላይ ሕጂ ንሕና ከምዚ ድብለካ ካብ ዝተፈላለየ ምሽቲ ኣኪብና ሕጂ ብታ ባህሊ ከለናስ ኣነ እንታይ ዝያዳ የበርክት ሓንቲ ከንታይ ዝያዳ ኣብኡስ ትረብል ኢኻ ሕጂ እዚኣ ተስፋ ኣለዋ ክትሕዝ ትኽእል እያ እዚኣ ክትገብር ትኽእል እያ ተባሂሉ ካብተን 30 ገለና ዴታት ዳርጋ ክክልተ ከይድና ንሕና ሕጂ ሙዚቃ ክትክእል ኢልካ ወይ ከም ደቂ ኣንስትዮ ሙዚቃ ሒዝካ ሳብ መድረክ ወፂኢካ ክትደርፍ ወይ ሙዚቃ ክትሃርም ሲ እንድዒ ሕልሚ እዩ ንዕና ግን ንሕና ብዝተኻእለ መጠን በቲ መንግስትና ውድብና ዝሃበና መምርሒ ከይድና ንዓራርብ ከምዝድብለካ ተማሂርና መፅና ባዕልና ነብስና ክኢልና ኣይትመርፅኒኻ ወ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ኢሎም እዮም ብውዝዑካ ሽዑኡ ከይድካ እታ ተዋህበትካ ዓይነት መሳርያ ከተፅንዓ ከመይ ገይረ ይኽእላ ኢድካ ኢኻ ሒኹ ትብል ስለዚ ብከምዚ እቲ መደብ ክኢልናዮ ሕጂ ዋላ ሂማን ይኣብሴ ኦርጋን እንድያ ተማሂራ ምሰ ቆልዓ ነራ ተሸግረና ዝገርማ ከ እንታ እንተ ትምህርትና ከይበኩር ከየፅናዕና ከይንብል ኢልና ተቆልዓ ስለ ትርብሸና ኣብዚ ገይራ ተኣስራ ነራ ሂማን ኣብዚ ተኣስራ ገመድ ነዊሕ ገይራ ነታ ጓላ ሽዕታይ ትጎም ፍሑኽ ኢላ ንዮ በፂሓ ትመፅእ ምክንያቱ ንሕና ኣብ ኣይና ቀኒን ክንብል ንውዕል ምእንታን ክንክእሎ ኢልና ተማሂርና መፂና ከዓ ንመጀመርታ እዋን ንህዝብን ሰራዊት ናብ ዓራርብ ኣብታ ቦታና ምርኢታ ርእና ባዕልና ኣብ ስተጅ ደው ኢልና ቤት ትምህርቲ ሰውራ እትያ ምክንያቱ እንታይ መስለካ እንድሕሪ 7-6 ዓመት ገይሮም ንቤት ትምህርቲ ሰውራ እዮም ድኸዱ ሕጂ ህዝባዊት ጓል እያነ ንቤት ትምህርቲ ሰውራ ከይዳ ማለት እዩ
2: ኦርጋኒስቲ ደራፊ ተዋሳኢት ናይ ጉጅለ ባህሊ ባናሓርነት

0: ሕጂ እቲ ናይ ኣኽበረት ካብ 81 ያ ንኽበረት ትፈልጣ ምስ መፀት ማለት እዩ። እሳ ሕጂ እቲ ብልሕናታ ነቲ ክራሪስቲ ነይሩ ናናትና ካሃርም ስቕ ኢላ ምሽ ትሰምዖ ትፀንሕ ልክዕ ተንኢዱ ዝተንቀሳቐሰ እንትሕዝሙ መልሓሳት ውስኸሉ ጃንብ እንዳ ሃርም ክኸልኹ ውሑድ ምቕባል ገለ መለ ተሪ ኮይኑ ከምኣይ ሃርምን እዩ። እሳ ግን መልሓሳ ወሲኻትሉ ክትደርፍ ጀሚራ ካባና ፍሉይ ኢላ ወፅያ።
1: ኣኽበረት መሳርሒ ሙዚቃ ክራር ብኖታ ምስተምሃረት ኢዳ ንምፅራይን ዓቕማን ክእለታን ድማ ንምድራዕን ብኸም በዓል ህዝባዊ ሰራዊት እሳተ ጎመራ ጸላም ብሮ ዘላታ ኣብ ምዕጉርታ ዓደየ ዓደየ ኣጉዶኔራት ንዝኣመሰላም ንኽትሃርምን ቅልል ዝበላ ደርፍታት እያ ተላሚዳ። ለይትን ቀትርን ጥሪምሪምና በለት ከዓ ኣብ ውሽጢ ሓፂር እዋን መሊኻ ክትፃወት ጀሚራ።
2: ሕጂ ንኣብነት እዛ ህዝባዊ ሰራዊት ብኖታ እትሕዙና ነይሮም ሽዑ ሕጂ ሚረሚሶ ላላ ሰላዶላዶ ሰላዶ ረሚረዶ ሚረሚሶ ላላ ሶል ሚረሚሚ ሚረሚሶ ላላ ሰላዶላዶ ግዜ እንታይ ብኖታ ኮይና ግን ህዝባዊ ሰራዊት እሳተ ጎመራ ይወና ጨፋ ኣሎ ኣብ ሜዳ ኤሪትራ ሓራ ንኽፀንጭቁን ተሓበራ በዓል እዚ

0: ኣብ ፈለማ እዛ ጉጅለ ባህሊ ካብ ዝተፈላለየ ቦታታት ብዝመጻ ኣዴታት ምስ ተመሰረተት ብዘይ ስምያ ትጓዓዝ ዝነበረት ትምህርቲ ወሲደን ነብሰን ክኢለን ሙዚቃ ክትፃወታ ምጀመራ ግን እዛ ጉጅለ ብቕልጡፍ ክትዓቢ ኽኣለት። ነቲ ፈለማ ርእሰን ክኢለን ኣብ መድረኽ ዝተፃወተኦ ድማ ኣኽበረት ብኸምዚ ትዝክሮ።
1: እዚ 83 ሕጂ ኣብቲ ውሽጥና ዝነበረ ህይወት ግን እንታይ ኣይድገምኒ ሕጂ ምክንያቱ ኣዝዩ ፍቅሪ ነርና ኣዝን ዕውነት ነርና በቃ እንታይ ሞ ክብለካ እየ ጉጅለ ባናሓርነት ሲ ዋላ ካብ ካልእ ባህልታት ከማንስ ዘፍሊ ኩነታት ሲ ዋላ ሓደ ይነበራ እንታይ ሞ ክግለፅ ኣይክእልኒ ሕጂ ናይ ሜዳ ዝነበረሉ ኩነታት ሲ ብምንም ተኣምር ኣይግለፅኒ። ስለዚ ኣነ ብጣዕሚ ሓጎስ ተሰሚዕኒ ኩላህና እንዳሰሓቕና ዋላ ኣብቲ ክንሃርም ከለና ምንቅስቃስና ገለ ንትሪኦን ከማንሲ ከምዚ ተልሜደን ኣይንመስልኒ ኢና ከምዚ ነዊሕ ድተፃወትና ነዊሕ ድሃረምናዮ ወይ ነዊሕ ክንሰርሓሉ ድፀናሕና ኢድኮይኑ ድረኣየካ ነይራ ሽዑ ግን ብተኽኣለ መጠን ነቲ ዝሃቡና ትምህርቲ ቀሚስና ኣብ መድረክ ወፂና ደው ኢልና ምርኢትናን ሓፋሽናን ዋላ ተጋደልትናን ክነርእሲ ኣዝዩ ደስ ይድብለካ ተሓጉሽና ኸ። ስለዚ ብከምኡ ተባህሊ እንዳቐፀለት ሕጂ እቲ ኣቃወማ ናይቲ ባህሊ ከዓኒ ኣብ ሰለስተ ተመዲብና ማለት እዩ። ሕጂ ኣብ ሰለስተ ቦታ ክንምደብ ከለና መስርዕ ሙዚቃ፣ መስርዕ ተዋስኦ፣ መስርዕ ድምፃውያን ተባሂልና ኣብ ሰለስተ ተመቒልና። ሕጂ እታ መስርዕ ተዋስኦ እያ ትኽእል እንተልካያ ኣብ ተዋስኦ ተኣቱ፣ ግጥም እዚ ደርፊያ ትኽእል እንተልካያ ኣብ ደርፊ ተኣቱ። ሕጂ ግን ንሕና ግን እንታይ እዩ ዳርጋት ኩሉ ድፈረየ ተዋስኦ ኹን ዋላ ድራማታት ኹን ደርፊ ኹን ኩሉ ነገር ዳርጋ ኩሉ ትኡድ ነበረስ ተላቢሱ ወይንዑ ሕጂ ሓንቲ ደስ ተዋሳኢት ትኸውን ደራፊት ትኸውን ድምፃዊት ከ ሙዚቀኛ ከ ትኸውን ሕጂ መብዛሕትና ስኮም ኢና ነርና።
0: ጉጅለ ባህሊ ባናሓርነት 9 ብሄራ ዝሓዘት ስለ ዝነበረት ሰፊሕ ዝርግሒ ነይርዋ። በብመድረኹ ንእዋናዊ ኩነታት ዝገልጥ ስነጥበባዊ ዕዮ እውን ብዙሕ ከተፍርኽ ኢላ። ገለ ካብተን በዛ ጉጅለ ዝፍረያ ድራማታት ምስ ንጠቅስ ከኣ ሸዊቶ፣ ከዳዕ፣ ስርናይ እናበላዕኩ፣ ባሻይ ተኽላይ። ደርፍታት ድማ ኣዴታት ኤርትራ፣ ሓበን ናይ ውላዳ፣ ከበሳ፣ ቀይሕ ባሕሪ፣ ንቃለስ ንቃለስ፣ ካድረይ፣ ኣስመራ ናቕፋ፣ ዕርዲ ወደይ፣ ወላዓያባና ኣፍርያያ። ነዚ ትሕዝቶ ሒዘን ድማ ካብ እናብንናኸዳ የዘናግዓን ይጉስጉሳን ነይረን።
1: ስለዚ ዓፈት

0: 100 متر ش بعرر قو بታ ና نበر بنقف بخل ول بحل ጥر زيكن تجل ካل نጥفታت ر ምክንያቱ እንታይ ነይሮ መሲልካ ሕጂ ንኣብነት መካይን መጻብቶም እዩ ዝራገፋ መሻርፍ ንራግፍ ምስ ሰብና ዕንጨይቲ ንወፍር ዕንጨይቲ ሕጂ ማኪና ንእዝዝ ነታ ጉጅለ ትኸውን ሓንቲ ማርቸድስ ህቡና በረኻ ከድና ነታ መኪና ካብ ኣነ ደይበለ ኣፃድፍ በረኻ ከድና እንዳንከራርና ነቲ ዕንጨይቲ ንመሬት ኣብ መሬት ከዓ ድእክባ ገሊአን ንሕና ነፅድፍ እዳገበርና ማኪናና ፅዒና ከማን ብቦታና ንመፅእ ንዓና ድኸውን ንምግብና ማለት እዩ። ስለዚ እቲ ጉጅለሴ ባህሊ ጥራይ ኣይኮነን ነይሩ ንጥፈታቱ ኣብ ርእሲኡ እውን 85 ጉቡእ ታዕሊም ወሲድና ኢና ንሕና። ምክንያቱ ንሕና ደይናእትዎ ቦታ ስለ ዘይነበረ 6 ወርሒ ተዓሊምና ብዓራር በዓል ወዲ ተክላይ ዝመንሽሙ እዚ ማሕበራዊ ጉዳይ ወዲ ረኣያ ዓሊሞምና 6 ወርሒ ጉቡእ ተዕሊም ወሲድና ምስ ወዳእና ሽዑ ዕደት ክንከይድ ከለና ብረት ናፍሳ ንደቑና ሒዝና ኢና ንኸይድ ነርና። ምክንያቱ ኣብቲ ኣፋፊ ቦታ ንኣቱ ስለ ዝነበርና ስለዚስ ኣብ ሓደ ጥራይ ኣይኮነን ቆይሞ ኮፍ ኢሉ ድበልዕ ድሰቲ ነይሩ ጉጅለ ባናሓርነት ኣብ ኩሉ ድዋሳእ ነይሩ ማለት እዩ። ምሳኺ ኤሪትራ ናይ ህወት ምህርቲ ሰወይተይ ዘለላ
1: ናይ ረሃዋ ደገ ሓረይቲ ተቕላላ እዛ ጉጅለ ዝተፈላለየ ንጥፈታት እናገበረት ክሳብ ናፅነት ብከምዚ ዓይነት ኣገባብ ተጓዒዛ ኣኽበረት ከዓ ሓንቲ ኣባል ናይ ዝጉጅለ ነይራ
0: እወ ስጋዕ 91 ቀፂልና ሕጂ 91 ከማን ባፅዕ ተሃርመተሉ ዝገርመካ ንባፅዕ ከይድና ነ እታ ጉጅለሲ ገለ ከተማ ንድሕር ሓራ ወፅያ ናብኣያ ትብገስ ኣብ ባህልስ ነረና ነ ኣንስቲ ስዋኣት ሕጊ ዘና ኣንስቲ ስዋኣት እዚኣተን ሰብኣይካ ተሰዊኡስ ንምርኢት ኣይትኸይኒኻ በዚ ሎሚ ምኸድና ኣይምኸድና ሽዑ ግን ኣዝዩ እቲ ደረጃ ንቕሓትና ኣዝዩ ዓብ ስለ ዝነበረ መስዋእቲ ሰብእተን ሰሚዐን ንባህሊ ኸዳ ደቀን ቀቢረን ሽዑን ሽዑን ቀቢረን ደቀን ምርኢ ተርእያ ኣብ ስተይ ተተኺለን። ስለዚ ኣብ መደበር ሰሎምና ዝግበር ነበረ ታሪክ ፍሉይ እዩ። ኣነ ከማን ክዝንተወሉን ክስነደሉን ክዝከርን ከማን ይደልዩኣነ ምክንያቱስ ካብ ዝናተይ ንላዕሊ ሓሳባት ደለዎን ወይ ደለዎን ክህሉ ስለ ዝኽእሉ መደበር ክስመኹ ንደለዎ የ ድብል ስለዚ እቲ ጉጅለ ባህልስ ኣብ ኩሉ ንጥፈታት ኣይተርፍን እዩ ነይሩ።
1: ናፅነት ኤርትራ ምስ ኮነ እታ ናብ ሜዳ መሳሒዛታ ዝኸደት ህዝባዊት ጓል 15 ዓመት ኣቢላ ነስመርኣት እያ። ኣኽበረት ከዓ ምስ ጉጅለባን ሓርነት ብምዃን ናብ ዓሰብን ኣዲስ ኣበባን ብምኻድ ን6 ወርሒ ምርኢት ኣቕሪበን ድሕሪ እዚ ኣብ ትሕቲ ፅላል ሃማድኤ ኣብ ኣብርሃባህታት ተጠርኒፈን ንጥፈታተን ንቑርብ እዋን ቀፂለን ነይረን። እንተኾነ ብሰንኪ ዝተፈላለየ ምኽንያት ግን ኣይቀፀላን ናብ ውላድን ሓዳርን ኣምሪሐን።
0: ብድሕሪኡ ከዓኒ ኣይቀሰናን ከዓ ወያነ ምስ ጀመረ ከዓ ድሕሪ 4 ዓመት ከዓ ዋ ኣንትን እንታይ ንገብር ኣለና ንሕናስ ዋ እዚ ደቅና ድወለድናዮም ከቲቶም ስለምንታይ ኢልና ከማን ባዕልና ተወዳዲብና ተኣኪብና ከማን

0: ደርጋ ተለቃቂሕና መሳርያ ሰሪሕና ዘገዚእና ተባህለ ከማ ናቆምና እያ። ስለዚ ኣላ ስጋብ ሕጂ ብሂወት ማለት እዩ ተባህለ ኣይጠፍአትን እንተ ብሓይልና እንተ ብሓይሊ ኣምላኽ እንተ በቲ መንግስትና ዝገብረልና ድጋፍ ስጋብ ሕጂ ላታጉጅለ ማለት እዩ። ዋላ እቲ ናትካ ድልየት ናትካ ስምዒታት ክትገድፎ ይትኽእልኒ ኢኻ ኣነ ሕጂስ ባህለስ ክገድፎ ይክእልኒ እየ ምክንያቱስ ትወነይ ኣሎ ኩሉ ግዜ ኣሎ። ስለዚ ታጉጅለ እውን ስጋብ ሕጂ ኣላ ማለት እዩ። ኣብኡ ግን ገለገለ ጎዲለና ናየን መሳኪን ሓያለ ጎዲለናና ዳርጋ 10 ኮና ብዝሕና 36 እዩ ነይሩ። ስለዚ ተን ብፀትና እውን ከይዘክርና እየን ክንሓልፋ ይንደልን እተን ደለና ግን ስጋብ ሕጂ ተዋሂድና ከማን ንሰራሕ ኣለና። እዚ ሕጂ በዓል ቸሪና ካ መሊእና እያ ደለና ንስኡን ሓደ 10 ገለ ደርፍታት መሊእና ኣለና ሓደሽቲ። ስለዚ እታ ጉጅለስ ብሂወት ስላ ማለት እያ።
1: ድሕሪ ዝኣኽበረት ኣብ ሜዳ ምስው ዮሃንስ ካሓሳይ ተዛሚዳ ድሕሪ ብኽሪ ጓላ ህዝባዊት ጓል 6 ወርሒ ኮይና ነስመራ ዝኣተወትሉላ ሄኖክ፣ ቤሉል፣ ሱዚ፣ ሮዳስ፣ ያፌት ዝበሃሉ ቆልዑ ወሲኻ እያ። ኣብዚ እዋን ከዓ ኣማሓዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዞባ ትራቨሎ ብምዃን ን8 ዓመት ኣብ ምዕያይ ትርከብ።

0: ብቋንቋ፣ ልምዲ፣ ታሪኽ ሕብረተሰብ ተፈላለዩ ካብ ኣህጉር ናብ ሃገር ዝተመቓቐለ ህዝቢ ዓለም ብሓደ ቕኒት ኣስሚሩ ክሰማማዕ ዝኽእል ኣካል ናይ ጥበብ ዝኾነ ኣዝዩ ረቂቕ ኣምር ኣብ መላእ ዓለም ብዙሓት ሰዓብቲ ሞያውያንን ዝርከብዎ ሓደ ካብቲ ዓበይቲ ጨናፍር ስነ ጥበብ ዝኾነ ሙዚቃ እዩ። ነፍሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ ያታው ፀወታታት፣ ቅድታት፣ ቅኒታትን ረምታን እኳ እንተሃለዎ ብዓለም ደረጃ ተማእኪሉ እውን ዓለምለኻውያን ማለት ኣብ መላእ ዓለም ተጠቃምነት ዘለዎ ፍሉጣት መሳርሒ ሙዚቃ ኩሉ ህዝቢ ዓለም ዘስተማቕሮን ዝኽተሎን ቅድታት ዝጥቀመሉ ሕግታት እውን ኣሎ። ስለዚ ድማ እዩ ሙዚቃ ኣድማሳዊ ቋንቋ ዝበሃል። ኦርኬስትራ እውን ሓደ ካብቲ ኣብ ዓለም ሙሉእ ዝግበር ዓይነታት ፀወታ ሙዚቃ ኮይኑ ዝተፈላለያ መሳርሒታት ብዓብ ቁፅሪ ብምውሃድ ዝቐርብ ስራሕ እዩ። ኦርኬስትራ ኣብ 15 ክፍለ ዘመን ዝጀመረ ንጥፈት እኳ እንተኾነ ብዝበለፀ መልክዑ ፀፊፉ ዝቐረበሉን ነዚ ሕጂ ዘለዎ ኣቃውማ ዝሓዘሉን ግን ኣብ 17 ክፍለ ዘመን እዩ።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓደቑ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ፣ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሃሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።

0: ዝተፈላለዩ ዓይነታት ምርኢት ኦርኬስትራ ኣለዉ። እዞም ዓይነታት ኣብ ብዝሒ መሳርሒታት ሙዚቃ ዝሳተፉ ሙዚቀኛታት ብቐንዱ ድማ ኣብቲ ዓይነት ዝፅወት ዘሎ ቅዲ ሙዚቃ ተመርኪሶም ዝፈላለዩ እዮም።
1: ኦርኬስትራ ዝተፈላለዩ ዓይነት ቅዲ ወይ ኣቀራርባ ክቐርብ ክእል እዩ። ዓብዪ ሰፊሕ ኦርኬስትራ ሲምፎኒ፣ ናይ ሲምፎኒ ኦርኬስትራ ንብሎ ኣሎ ክሳብ 100, 150, 120 ሰባት ዝጥርንፍ ካብኡ ውሕድ ዝበለ ኣብ ፍሉይ ከባቢ ዝግበር ቻምበር ኦርኬስትራ ዝበሃል ኣሎ 40-30 ክኸውን ይኽእል። ብሓፈሾ ከዓ ኣብ ልቢ ሰብ ዘሎ ደርፍታት ብናይ ኦርኬስትራ ኣቀራርባ ጌርካ ከዓ ተቕርቦ ኢኻ። እቲ ቁፅሪ ዳርጋ ካብ 20 ክሳብ 100 ይብል ክበዝሐ ይኽእል፣ ቁርብ ከዓ ክንክ ይኽእል። ብከምዚ ክንገልፆ ንኽእል። እቲ ፍሉጥ ዓበይቲ ስራሓት ዝግበረሉ እዚ ናይ ሲምፎኒ ኦርኬስትራ ንብሎ ኣብ ዓለም ህቡብ እዩ። ኣብ ዝተፈላለየ ከተማታት ናይ ሲምፎኒ ኦርኬስትራ ወይ ፊልሃርሞኒክ ሲምፎኒ ኦርኬስትራ ዝበሃል ዝውትር ኣሉ። ኣብዘን ዓበይቲ ከተማታት ከም በዓል ኒውዮርክ፣ ፓሪስ፣ ለንደን፣ ሲድኒ እዚኦም ቀፃሊ ዓመት ሙሉእ ኣብ ውሽጢ ዓመት ክሳብ 200 ኮንሰርትታት ዘካይድሉ ግን
0: ከምቲ ኣብ መእተው ዝተባህለ ብኦርኬስትራ ዝቐርብ ሙዚቃዊ ስራሓት ካብ 20 ክሳብ 150 ዝበፅሑ ሙዚቀኛታት ብምስታፍ መሳርሒ ሙዚቃ ከከም ኣገዳስነቱ ኣብ ዝተደለየሉ ክፋላት ይኣቱ። መሳርሒ ሙዚቃታት በብደረጅኡ ማለት ኣቦቱ ንኽኣቱ ብጉጅለ ተመቓቂሉ ተደልዩ ዘሎ ጣዕሚ ዜማ ብውህደት ይፍጠር። ኣብ ኦርኬስትራ ዝቐርብ መሳርሒ ሙዚቃታት ካብቲ ልሙድ ማለት ደርፊ ንምስራሕ ዝጥቀምሉ መሳርሒ ሙዚቃታት ብቁፅርን ብዓይነትን ዝዓቢዩ
1: ግሩፕ ወይ ከዓ ብፋሚሊ ክንገልፆ ንኽእል ኢና። ስትሪንግ ፋሚሊ ዝበሃል ኣሎ፣ ንቫዮሊን፣ ቫዮላ፣ ሸሎ፣ ደብል ቤዝ ዝሓዘ ንባዕለን እተን ቫዮሊን ኣብ ቀዳማይን ካልኣይን ዝፃወታ ማለት እዩ። ፈርስት ፓርት ኤን ሰከንድ ፓርት 8 ክኾነ ክእላ 12 ክኾነ ክእላ ናተን ተራ ከዓ ኣለዎን። ቫዮላ ከምኡ እዚአን ናይ ሸሎ ደብል ቤዝ እዚ ምስ ስትሪንግ ዝወሃሃድ እዩ። ድሕራይ ብራስ ንብሎም ኣለዉ። እዚ ከዓ ሓደ ፋሚሊ እዩ። ከም በዓል ትራምፔት፣ ትሮምቦን፣ ቱባ፣ ፍሬንች ሆርን እዚ ከዓ በብቁፅሩ ነናቶም ስራሕ ኣለዎም። ብራስ ፋሚሊ ክንብሎ ንኽእል። ካልኦት ከም ውድ ዊንድ ኢንስትሩመንትስ ዝበሃላ ከዓ ኣለዋ። ከም በዓል ክላርነት፣ ፍሎት፣ ባሶን ከምኡ ዝኣመሰለ ንፔርካሽን ከዓ ምስ ድራም፣ ዛይሎፎን ካልእ ካልእ ምስ ከበሮታት ዓጠቐ ከዓ ሓደ ግሩፕ ኣለና። ሕጂ ነዚ ብምሉኡ ኣጣሚሩ እዩ ክስታይ ዝገብር ኦርኬስትራ። ሕጂ እዚ ዓብዪ እዩ ከም ዝበልኩ ከ ካብ 80 ክኸውን 90 ክኸውን ይኽእል፣ 100 ልዕሊ 100 እውን ክኸውን ይኽእል። ካብኡ ከዓ ውሕድ ዝበሉ ንውሕድ ፋሚሊ ብስትሪንግስ ጥራሕ ዝቆመ ክህሉ ይኽእል ወይ ገለ ዊንድ ኢንስትሩመንትስ ዝሓ

0: ዝተሓወሰ ኣብ ፍሉይ ቦታ ንፅብብ ዝበለ ቦታ ዝካየደሉ ዝቕድውን ፍሉይ ዝበለ ካልእ ኣገባብ ኣቀራርባ እዩ። ካልእ ከዓ ፖፕ ዓይነት ኣብቲ በዓል ሲምፎኒ ብዙሕ ዝውትር ዘይኮነ ከም በዓል ጊታር፣ ሳክሶፎን፣ ኪቦርድ፣ ፒያኖ ኣሎ። ካብቲ ዓብዪ ሲምፎኒ ፒያኖ እውን ተኣተው እያ። እዞም ምስ ኤሌክትሪክ ዝተዋሃደ ወይ ብኤሌክትሪክ ገይሮም ዝሰርሑ ጠሚሩ ዋላ ካልእ ናይቲ ዓዲ ያታውያን መሳርሕታት ሓዊሱ ሓዊስካ እውን ዝቐርብ ከምዚ ንሕና ንገብሩ ዓይነት ከዓ ኣሎ እንጂ ዝተፈላለየ ዓይነት ኣቀራርባ ኣብ ዝተፈላለየ ዓይነት ቅዲ ዝተመርኪስካ ክተቕሙ ትኽእል ማለት እዩ።
1: ኣብ ኦርኬስትራ ዝትግበር ምውሃድ ሙዚቃ ካብቲ ኣብ ደርፊ ማለት ሶንግ ራይቲንግ ዝበሃል ኣሰራርሓ ፍልይ ዝበለ እዩ። ምክንያቱ ከምቲ ክበሃል ዝፀንሐ ብዓይነትን ቁፅርን ብዕፅፍታት ዝበዝሕ መሳርሒ ኣወሃሂድካ ዝግበር መስርሕ ስለ ዝኾነ ኣብዚ ኣዋሃዲ ሙዚቃ ነፍሲ ወከፍ ታራ መሳርሒ ሙዚቃ ማለት ኣበይ እንታይ ዓይነት መሳርሒ ሙዚቃ ትፃወት ብመልክዕ ናይ ሙዚቃ ፅሑፍ ወይ ድማ ኖታ የቕርቦም። ስሩሑ ድማ መሳርሒ ሙዚቃታት ብልክዕ ፈሊጡ እቶም ኣገደስቲ ብሎካት ምውሃድ ሙዚቃ ማለት ዜማ፣ ስኒት ወይ ሃርሞኒ፣ ህርመት፣ ኣቃውማ፣ ቅርፂ፣ ኮራስ፣ ጥቕሲ ወዘተን ካልእን ብዝግባእ ፈሊጡ ይሰርሕ።
0: ሕጂ እቲ ምውሃድ ተራ ናይቶም መሳርሕታት ምስቲ ፍሉይ ቅርፆም ስራሓቶም ብሓፂን ዝተሰርሑ ክኾኑ ይኽእሉ፣ ብዕንጨይቲ ዝተሰርሑ ክኾኑ ይኽእሉ፣ ብስትሪንግ ዘለዎም ክኾኑ ይኽእሉ፣ ተነፋሕቲ ክኾኑ ይኽእሉ። እዚኦም ናቶም ሕብሪ ናቶም ባህሪ ዘለዎም እዮም። ነዚኦም ኣዋሃሂድካ ኢኻ ትገብር። ኩሉ ግዜ ግን ሓደ ዝጠምረካ ነገር ኣሎ። ንሕና ከም ኮርድ ፕሮግሬሽን ወይ ካልእ ካልእ ንብል ኣብዚ ተመርኪስካ ጠማሪ ነቲ ሃርሞኒ ነቲ ሕብሪ ክጥምረልካ ዝኽእል ሓደ ኮርድ ፕሮግሬሽን ተኸታታሊ ኮርድ ግን ዝሰማማዕ ነታ ሜሎዲ ከዓ ሓቂፉ ዝሕዝ ብምግባር ነቶም መሳርሕታት ከከምቲ ናቶም ፍሪኩንሲ እቲ ታሕቲ ረጉድ ፍሪኩንሲ ዝሕዙ ኣለዉ፣ ማእከላይ ፍሪኩንሲ ዝሕዙ ኣለዉ፣ ላዕለዋይ ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ። ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ ንዕኡ ከዓ መህብተሚ ሕብሪ ዝውስኹ፣ ሃርሞኒ ዝውስኹ፣ ዕምቀት ዝውስኹ ከዓ መሳርሕታት ኣለዉ። ነቲ ግዜ ዓቂቦም ሬትም ዓቂቦም ዝኸዱ ከወረታት ከዓ ኣለዉ። ሙዚቃ ፅብ ክትፈለጥ ክትክእል ኣለካ፣ ቴዎሪ ናይ ሙዚቃ ክትፈለጥ ክትክእል ኣለካ፣ ናይ መሳርሕታት ሙዚቃ ኣትሊስት ሓንቲ ክልተ ትፃወት ክትከውን ክትክእል ኣለካ። ካብኡን ላዕሊ ትፃወት ንሕር ኮንካ ባህሪ ናይትን መሳርሕታት ንምፍላጥ ማለት እዩ። ብንባብ መብዛሕትኡ ብኣንቢብካ ስለ ዝፅወትካ ንዕኡ ብፅቡቅ ጌርካ ክትፈልጡ ኣለካ። ልዕሊ ኩሉ ግን ነታ ደርፊ ወይ ነታ ስራሕ ኣብ ኩሉ ነገር ማለት እዩ፣ ኣብ ኣቃውማ፣ ኣብ ጠባይ ናይታ ደርፊ ወይ መንፈስ ወይ ዕማም ናይታ ደርፊ ከመይ ይመስል ልዕሊ ኩሎም ስኻ ኢካ ትፈልጥ እንጂ እቲ ኣዋሃዲ ነዚ ብግምት ምእታው ተራ ናይ ነብሲ ወከፍ መሳርሕታት ከዓ ፅቡቅ ገይሩ ክፈልጦ ክኽእል ኣለ። ኣብ ምንታይ እንታይ ተኣቱ እንታይ ኣበርክቶ ኣለዋ ኣብቲ ብምሉእ እቲ ናይቲ ቅርፂ ናይቲ ሜሎዲ ማለት እዩ፣ ቅርፂ ናይቲ ደርፊ ወይ ናይቲ ድርሰት ማለት እዩ። ነዚ ብዝግባእ ክፈልጦ ክኽእል ኣለ። ከጉብእን ከዓ ተተርአን ከዓ ከምዝፃወታ ሽዑኡ ሓፈ ሽዑ ከዓ ተወሃሂዱ ከዓ ሓደ ምኡዝ ዝተማዓራረየ ዝተሰርዐ ሙዚቃ ኣብ እዝኒ ሰብ ከም ዝበፅሕ ክገብር ክኽእል ኣለ።
1: ኣብ ኦርኬስትራ ዝቐርቡ ሙዚቀኛታት እውን ነቲ ብኣወሃሃደ ዝተዋህቦም ስራሕ ብፅሑፍ እናንበቡ ምስ ከምኡ ሙዚቀኛታት ብምስና ይሰርሑ።
0: እታ ፒስ እታ ደርፊ ብኖትስ እያ ትፅሓፍ፣ ብኖትታ ትፅሓፍ። ናይ ነብሲ ወከፍ መሳርሒ ሙዚቃ ተራ ከዓ ብሽት በዚ ብኤፎ ተፃሒፉ ናይ ሙዚቃ ኖቴሽን ተፃሒፉ ይወሃቦ። ብኣ መሰረት ከዓ ኣብ ዝግባእ ቦታ ኣብዝተፃሓፈሉ ክስታይ በቲ ዝተፃሓፈሉ ገባ ይፃወት ማለት እዩ። እጂ እቶም ሓደ ካብቲ ቀንዲ ከምዚ ዓይነት ብዝሒ ዘለዎ ሙዚቀኛታት ክትቅርብ ከለካ ኣፍልጦ ናይ ሙዚቃ ዘለዎም

ከንብቡ ዝኽእሉ ቴዎሪ ናይ ሙዚቃ ዝፈልጡ በታ መሳርሒኦም ከንብቡ ዝኽእሉ ምስ ጉጅለ ኮይኖም ክፃወቱ ዝኽእሉ ገለ ተመክሮ ዘሎ ክኾኑ ክኽእሉ ኣለዎ። ሕጂ እንታይ እቲ ዝጠምሮም እቲ ንባብ እዩ ማለት እዩ፣ እቲ ኖቴሽን ኣብ ምንታይ ቦታ ኣብ ምንታይ ባር ብባርስ ብገሊ ኢና ንሕና ንሰርዖ ኣብኡ ናይ ነብሲ ወከፍ

ዓቕሊ ክህልዎም ኣለዎ ኩሉ ነገር ማለት እዩ። ተዋሂድካ ኢኻ ትገብሮ፣ ተዋሂድካ ኢኻ ሓደ ምኡስ ስሩዕ ሙዚቃ ናብ ህዝቢ ናብ እዝኒ ህዝቢ ተቕርቦ እንጂ ነዚ ኩሉ ዘማልኡ ክኾኑ ተመራፂ እዩ።

0: ኣብ ኦርኬስትራ ዝፃወት ሙዚቀኛ ዘማልኦም ወይ ድማ ክፈልጦም ዘለዩ ሃገራት ዓብ ኣቓልቦ ተዋሂቦ ዝቐርብ ሙዚቃዊ ስራሕት እዩ። ብዙሓት ኣፍቀርቲ ድማ ኣለውዎም። ካብቲ ካልእ ዓይነት ኣቀራርባ ሙዚቃ ድማ ብኩሉ ነገሩ ፍልይ ዝበለ ስለ ዝኾነ ዝቐርቡ ምርኢታት እውን ብዋጋ ክብር ዝበሉን ንንውሕ ዝበለ ግዜ ዝሓቱን እዮም። ኣብ ሃገርና እውን እዚ ናይ ኦርኬስትራ ናይ ምርኢት መደባት ተጀሚሩ ክስርሓሉ ፀኒሕሎ።
1: በዓልና ፅነትና ኣብ ስታድዮም ዝቐርብዎን ብከምኡ ዓይነት ከነቐርብ ጀሚርና ማለት እዩ። ኣብዚ ሕጂ ክልቲኡ ሓደና ፍሲና ኢና ንገብር። ዘመናውያን መሳርሕታት ሙዚቃ ኣለዋና፣ ናይ ዓድና ያታውያን መሳርሕታት ሙዚቃ ኣለዋና። ነዚ ዝሓቆፈ ዓይነት ናይ ኦርኬስትራ ክሳያና ንዎ። ኩሉ ግዜ ኦርኬስትራ ብህያዊ ዝቐርብ ብህያዊ ኣጋፍ ኮንሰርት ንብሎ ከም ቅቡል ኣብ ኩሉ ዓለም ተቀቢሉ ከም ቃል ማለት እዩ ኮንሰርት ኢና። እዚ ኮንሰርት እዚ ከዓ ህያው ናይ ሙዚቃ ኣቀራርባ ማለት እዩ። ብላይፍ እዩ ዝሓልፍ። ኦርኬስትራ ብላይፍ እዩ ዝሓልፍ። ኣላብቲ መጀመርያ ምናባሻ ይጠቀስናዮ ንኸውን ህያው ይቀርብ። ኣብ ብዙሓት ሃገራት ብናይ ኦርኬስትራ ኣገባብ ነቲ ናቶም ደርፊ ናት ናካ ትራዲሽን ነቲ ዓዲ ዓድካ ዘሎ ኣብ ልቢ ሰብ ዘሎ ደርፍታት ናትካ ብናይ ኦርኬስትራ ኣቀራርባ ጌርካ ክተቕርቦ ከዓ ተኻኢሉ ማለት እዩ። ሓደ ካብኡ እዝናና ናይ ሜይ 24 ነበረ ናይ

0: ኣብ ኦርኬስትራ ዝግበር ምርኢታት ኣብ ቅድሚቶም ዝተፈላለዩ መሳርሒ ሙዚቃታት ዝዓጠቑ ሙዚቀኛታት ቆይሙ ብየእዳዉ ምልክት ናይ ገጹ ምውዝዋዝ ኣካላቱ ኮታስ ምስቲ ሙዚቃ ዝኸይድ ዝተፈላለዩ ምንቅስቓሳት ቀንዲ ድማ ምውዝዋዝ የእዳው ምስ ዝፅወት ቅልጣፈ ድምፂ ብዝኸይድ ኣገባብ ዝመርሕ ሰብ ኣሎ። እዚ ሰብ እዚ ኮንዳክተር ይበሃል።
1: እዋ ሕጂ ኣብ ቅድሚ መብዛሕትኡ ኦርኬስትራ ብሕልፊቲ ዓበይቲ ኦርኬስትራታት ብዘይ ናይ ኮንዳክተር እዩ ዝበሃል ክልሙ ደገ ፀዓ ብዘይ ናይ ኮንዳክተር ህልውና ኣይከይድን እዩ። ክንደኦም ዝኣክል ሰብ ኣብ ሓደ ጠሜርካ ነቲ ሙዚቃ ዝመርሕ ነቲ ሪትም ዝሕሉ ይኸውን ዘለዎ ወኢድ ይኸውን ዘለዎ ዓውዲ ክብል ዘለዎ ክትሕዲ ዘለዎ ናይ መንተራእዩ ሕጂ ናይ መንተራእዩ ዳሕራይ ኩሉ ዝሕብር ብምልኦም ቶም ሚእቲ ዝኾኑ ሙዚቀኛታት ዓይኖም ናው እዮም። ንሱ ከዓ ነቲ ድርሰት ብዝድላ ኣገባብ በቲ ክትኮኖ ዘለዎ ኣገባብ በቲ መልእኽቲ እቲ ደራሳይ ዝተገበሩ ደራሳይ ክኸውን ይኽእል እቲ ኮንዳክተር። መብዛሕትኡ ግዜ ግን ኣብ ብሕልፍቲ ናይ ቀደም ደረስቲ ይኮኖን ነቲ ዝተደርሰሎም ነዊሕ ዓመታት ዝፀንሐ ስራሓት ናይ ኦርኬስትራ እዮም በቲ ኣዋ ማለት በቲ ዝግባእ ሰሪዖም የቅርብዎ ማለት እዩ። ሕጂ እቲ ኮንዳክተር ንብሎ ደራሳይ ክኸውን ይኽእል እዩ ከይከውን ከማ ንኽእል እዩ። ብዘይ ብኡ ብሕልፍ ብሕልፊ ዝዓበይቲ ኦርኬስትራ ብዘይ ብኡ ክግበር ዳርጋ ይከኣልን እዩ። ዓሚቕ ኣፍልጦ ክህልዎ ኣለዎ ብልቡ ነቲ ኣድርሰት ፅቡቢሩ ክፈልጦ ክእል ኣለዎ። ኖም ዝወከፍ ሙዚቀኛ መብዛሕትኡ ናቱ ተራ እዩ ዛ ዝገብር ኦቨርኦል ከዓ ጀነራል ኣፍልጦ ክህልዎ እሱ ግን ንነብ ዝወከፍ ኣካይዳን ጣዕምን መንፈስን ናይታ ስራሕ ክርኢ ኣለዎ።

0: ካብታ መጀመርያ ምብጋስ በዓሉ የበግሶ በዓሉ የበግሶም ነቲ ኣካይዳ ናይቲ ህርመት ናይታ ደርፊ በዓሉ እዩ ዘዕቁባ ውዒቲ ኮላ ክዝሕላ ይክእልኒ ክስሕልቲ ኮላ ክዕያ ኣይክእልኒ ንዑ እዮም ዝኽተሉ ተረኦም የዘኻኽሮም ዓብ ክብሉ ቀስ ክብሉ ዋላ ብመንጎ እውን ደው ከብሎም ክእል እዩ ዋላ ፅሑፍ ከለዎም ማለት እዩ ደው ክብሉ ክብሎም ክእል እዩ ሕጂ ሲ ከም ዓይኒ ከም ቀንዲ ብሌን ኮይኑ እዩ እሱ ነተ ስራሕ ዘወሃዶ ዘኺዶ ማለት እዩ መራዲ እዩ እዋ ሳይን ላንጅ ናብኡ ገፁ ዝኸደ እዩ
1: ብዓለም ደረጃ ዝፍለጡ ዝዝውተሩን ዝተፈላለዩ ቅድታት ኣፀዋውታ ሙዚቃ ኣለዉ እዞም ቅድታት ዋላ እኳ ኣቀራርቦኦም ዝተፈላለዩ ይኹን ዕላሞኦም ግን ጣዕሚ ዜማ ንምፍጣር እዩ እዞም ቅድታት ነናቶም ታሪክ ኣማፃፃ ትርጉምን ፅባቐን ዘለዎም እዮም ኦርኬስትራ እውን ከምኡ
0: ካብቲ ካልእ ናይ ጉጅለ ባንድ ንብሎ ካልእ ጉጅለ ባህሊ ኣባን ኣሎ ልሙድ ማለት እዩ ካልቸራ ግሩፕ ንብሎ ካብኡ ዝፈልዮ እንታይ እዩ መብዛሕትኡ እቲ ናይ ኦርኬስትራ ስራሕ ብጥሙር ዝካየድ ስፍሕ ዝበለ እዩ ትርጉም ኣለዎ ጥምረት ናይታ ዓዲ ሓደ ናይታ ዓዲ ልቢ ናይታ ዓዲ ዝገልፅ እዩ ቀሊል ኣይኮነ ሕጂ ብባንድ ደረጃ 45 ኮንካ ክትገብሮን ብኦርኬስትራ ደረጃ ሞኻ ኣብ ዓበይቲ ፅምብላት ኣብ ዓበይቲ ቬኑ ርኣይ ቦታታት ከምኡ ገይሩ ክቀርብ ከሎ ናይታ ሃገር ምስሊ እዩ ናይታ ሃገር ሓድነት ዝገለፅ እዩ ናይታ ሃገር በፂሓቶ ዘላ ኣገባብ ናይ ሙዚቃ ቁርብ ዝሕብር እዩ እንጂ ብብዙሕ ነገር ክትፈልዮ ትኽእል ኢካ ትናዩ ካብዚ ናይ ኣሹንኣሹ ናይ ግጅለ እወ ሰፊሕ እዩ ከቢድ እዩ ርዝነት ኣለዎ ዕንቆት ኣለዎ ንዝፈልጡ ከዓ ንዝፈልጦ ልዕሊ ኩሉ ዝለመደ ከዓ ብኣጋባብ ክርድኦ ክእል እዩ ዋላ ርኢ ከተበሎ ከሎ ከዓ ኮናቱ ምስሊ ኣለዎ ካብ ሓሙሽተ መሳርሕታት ዝሓዙ ሙዚቀኛታት ስፍሓቶም ርኢኻ ዝተፈላለዩ ዓይነት መሳርሕታት ብሓንሳእ ተጠሚረን ክፀወታ ከለዋ ውህደት ፈጢረን ምኡዝ ዝኾነ ሙዚቃ ክቅርባ ከለዋ ናቱ መልእኽቲ ኣለዎ
1: ኣብ መወዳእታ ከምቲ ዝተባህለ ኣብ ሃገርና እውን እዚ ናይ ኦርኬስትራ ምርኢታት ኣብ ዝሓለፈ ቀረባ ዓመታት ተጀሚሩስ ኣተባባዕ ዝኾነ ተቐባልነት እውን ረኺቡ እዩ ካብዚ ዘለዎ ንኽዓብን ብዙሓት ሰዓብቲ ዘለዎ ልክዕ ከም ናይ ደርፊ ንጥፈታት ፍትውን ልሙድን ንክኸውን ብምትስፋው መደብና ንዛዝም
0: ዳምነት እቲ ተበግሶ ናይ ገደን ክብፃሕ ዘለዎ ዘይተርፍ እዩ እቲ ተበግሶ ብጣዕሚ ምንጎስ ዘለዎ ተበግሶ እዩ ቀሲ ኢልካ ኢኻ ከዓ ትጅምሮም ዎን ሓደ ነገር ቀሲ ኢልካ ከዓ ደረጅኡ እንዳዕበኻዮ ትኸይድ ክቕፅል ኣለዎ ዶ ናይ ግድን ክቕፅል እዩ ማለት ዝፈቲና ፀሊኢና ከማን ከነቆፅለ ኢና ብዓብኡ ግን ጀሚርናያ ስለ ዘለና ካብ ሓንቲ ናይ ኮንሰርት ናይ ኦርኬስትራ ኮንሰርት ተኻልኣይቲ እንዳተምሃርካ ታሳልሲቲ እንዳተምሃርካ እንታይ ትገብር እንታይ ከመጌርካ ተዕምቆ ከመጌርካ ተስፍሖ ከዓ ትምህርቲ እንዳወሰድናሉ ኢና ንኸይድ ዘለና

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቁፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቂ ኮይኑ ንረኽቦም። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፅሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናብ ኣቐልዎ ደቂ ሰባት ከም ዝሰርጥ ዝገብርዎ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንተኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳኣኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከምዚ ገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንቡር ተግባር ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላሞኦም ዝሃርሙሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90% ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ፣ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቖማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝተገልጸ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ዝተቆፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነ እዮም ኣብዚ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍሬት

0: ትካላት ጥርዝ ክበፅሕ ንዕዘብ እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከም ዛዕባ ልዕልና ክንዘራረበሎም ዝመረፅና ነዘናብዙ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍፃሜ መደብና ምሳና ፅንሑ። ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብረኹ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደብና ክንፈልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝደረኸና ካብቲ ዘንበብናዮ ወይ ከዓ ኣብ ከባቢና ዘለዎ ነገራት ብዝባዕናዮ ዘጋጠሙ ወይ ከዓ እቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕቤን ናይ ኢንዱስትሪያዊ መመላኽዒ እዩ። እቲ ቀዳማይ ዕላማ ናይዚ ስነ ፅሑፍ ዝኾነ ዳ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪያዊ መመላኽዒ ስከመይ ኣሎ፣ ኣብ ርእሲኡ ከዓ እቲ ሳዕቤን ካ ኣብ ሕብረተሰብና ስከመይ ኣሎ፣ ዕላማ ካልአይቲ ዕላማ ድማ ሕብረተሰብና ሲ ወይ ብሓፈሻስ ህዝብስ እንታይ ኣለዎ፣ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪያዊ መመላኽዒ ዘሎ ሳዕቤናት፣ እቲ ኣጋጢሙ ዝብሎ ዘለና ሳዕቤናት ሲ እንታይ ኣለዎ ዘይኒተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክሊ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾና እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ ኒው ፌስ፣ ላምባ ሲቪ ክሪሚ ኮይኖም ንረኽብናዮም ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃዕ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም እቶም ሕማማት ረኸብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ ብዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲኸሉ ኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኦ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላ ስነቆርበት ወይ ድማ ፋርማሲስት ሃይዳ ትሓክም ንመሓዛ እንታይ ንፅል ክገፅ ክትብላንሽ እዚኣ ንደ ትጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ። ኣብዚ ተደለየ ሕማማት
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
1: እቲኦም ዓይነት ጉድኣታት ኣብ ክልተ ኢና ከፊልናዮም ዘለና፣ ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆርበት ገለ ክኸውን ከሎ፣ እቲ ነባርን ድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜስ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቃዕ ቆርበት እዩ። ሕጂ ቆርበትና ድሕ ተባቂቁ ናይ ፀሓይ ምፅዋ ክእለትናስ ክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆርበት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪያዊ መመላኽዒታት ናይ ምምካን ደረጃ የብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ነቲ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋ ደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳት ወስቶም ዘላ ኢንዱስትሪያዊ መመላኽዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾና የን ገሊፀን። ኣብ ገለ ድማ ኣብ ናይ ምሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዶ ተጠቃምነት ኣብ ምሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊልናና።

0: ኣብዘን ደቂ ኣንስትዮ ብዝሒ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዚ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታትን ድዩ ብጀካቲ ቀንዲ ብዕላማ ታርጌት ጌርካ እዚኣ ተጠቀማ እዚኣ ፅብቕት እያ ዝበሃል ወላ እውን ኣብ ብዝሒ ኣብ ቲክቶክ ገለ ዝርአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእየና እዚ ከ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅብቕ ዘለኹሞ ከምኣ ተኸተላ እዩ ዘስኒ እዚኣ ተቐዳሚ ፀላት ትከውን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዕ ማለት እዩ ንዕኡ ርእን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ገልፍሉ ኣጋጣሚ ክህልዎም ከለቶም ተጠቀምቲ ኣብ ክንዲ ብባህላዊ ገይረ ንክለምፀኾና ፅባቃ ዝፍትና ጥሽ ገለ ገይረ ናብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክ ከምትነትን ህዋት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተራሒበና።
0: ክቡራት ተኸታተልትና ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ መነቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ነዝስዕብ መልእኽቲ ካሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙና ኣይኮኑን ገንዘብና ከፊልና ነምፅኦም ዘለና እዩ ማለት እዩ። ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እዩ። እቲ ማዕበ ክንዲ ዝንድሕ ኢፌክት ወይ ማዕበ ክንዲ ዝንድሕ ፀገማት ተሃልይዎ ሲ እቲ ባህላዊ ጌርና ጥዕናና ክንሕሉ
1: ከምዝበለቶ ን እቲ ዝጥቀመሉ ዓይነት መመላክዒ ኢንዱስትሪያዊ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ንክትፅበልካ ንመዋእል ዕድመታትካ ዝሃሲ ነገር ትገብር ምህላውካ ፈሊጠን ንግዜያዊ ፅባቐ ኢለን ንዘይፈልጦ መልክዕ ንምውና ነቲ ኣምላኽ ዝሃበን መልክዕ ንሃይ ምድላ ሓደ

0: ኣድጊ ሸንዲሕኒ
1: ኣድጊ
2: ቤትኺ ኣብ መቕልዓዱ ኣሎ መርዓ እንተበልኪ ሎሚ ክንቆፅር ክፀኒሕ እንተበልኪ ከዓ ሕፀ ክንገብር ሃያ ሓደ ይፍልጥና ደላይ ከዓ ሽማ ወዲ ከፈላ እዩ
3: ሰይ
4: ኣነዚ ነዚ ሓወይ መምርዕና
3: እዚ ድላይካ እዩ ድላየ ክንካል እዩ
5: ዘይተሓውካ ክትከውን እሞ
6: ስምዒ ኣብቲ ናዕውያት ምስ ትኸፍቲ ወይኹ ኣይኮነ ንስኽ ብኮፋት ሸንጓል ዝተይቲ ዕጡቕ ሰብዓዮ ዝብል ከማል ትርጉም ኣልበየ ምድርታዊ
3: ንታምቲ ለሪኹ
6: ወይታ ዘንኩምን ሓዲግና ዘይተሓስበ ገፀ በረከት ሕጅናልኩም መፂና
3: ናይ ምንታይ ገፀ በረከት
6: ወይታ እዚኣ እኮ ተራጎሮ ዘይኮነትን ዓነኖም እያ
3: ኣቲ ክንደይ ክትፅብቕ ይሓወ እስኺኺ ከማይ ዘቕዖ ሕምባሻ ልበይ ገምዕቢልክ ዝሓግኺ ትናበይ ክደሊኺ ኣብ ትሕቲ ሳውን ኣቲ ኸደ ፈልከት ኣለዩ በልሕይ ክምርዓወኪ ስምዒ ንደለኽቲ ሳውን እየ ፅቡቕ ጌር ክትጠምትኒ ኣብ ኢድ ሳውን ኣቲኻ ሕት የለ
4: ድሩ
7: ንመ
4: ዘምህረ
7: እዋይ እዋይ እዋይ ሞተን ደቅናስ ንእሬራ ኢለ በዚ ምስ ወረዳ እንዴ ንዳ
3: ሓዉኻ ስበለ ሪቕ በፃ ፅባሕ ጣዕዋ ዘሚተ ኹምርዓወዐ ዘሩ ሂዳ ዘሩ ዘሩ ዘሩ እታ ዘሩ እታ ተተውሪዶ ዘሩ እታ ዘሩ ዘሩ
8: ሓንዲኹም ኣብዚ ገምገም
7: ዘምረ ብዓይኖ ንዶ
9: ኣንታ ኣይ ሰው ናዕኻ መቕሒ ዝወሰደካ ምስሊ ኢና ኢና ንመዕዱ ዘለና ልካ ንበርሀዩ መቕሒ ወሲድዎ ዘሎ
8: በርሀ ድኣ እሞ ንዑስ ይእሰሮ ይእሰሮ ንዑስ ይእሰሮ
7: ንዑስ ወረየ ደሎ ግበሮ ባዕል ፈልጥ
2: ኣነ ንዓይኖም ክህድመ ይህድም ዋኢልካ ትዛረብ ክቐትለከ ዋላ ንሳው እንታ ነገርካ ይውን ሃሪኡ ክቐትለከ ኢና ሃየ ኸይዳርክቦ ብጭቑልካ ኸይትዛረብ መርዓወይ ኣኽብለኒ ስምዒ ንዓይኖ ሕየ ክንዛማምዕ ኢና ኣነ ዳይር ሓወይ ክምርዓወኪ ድሌት ይምበር ሳውን ክምርዓወኪ ድሌት ይብለ ሕይፈት እየ በዚኣ ኸድመክ ትኽልቲ ዓዲ ክትኣቱ ሃይ

0: እንታይ ኮይኑ ኢልካ ከፈትኸ መንዳይ ፈትሕዋ
1: ጎይታ እቲ ድሃብካ ንኣስከር ይፈትሕዋ
0: ኣኸዶ ሓልዋ ኢለካ
1: ቀማ ቢለ ኣዘንቂዕ ንክዳ
0: ኢለትኸረኸ ፈለየ ብምቕታለይ ኣዝኻ ሕሱር ሰብ ስለ ዝኾንካ እትኸፉእ መጋበርካ ከዓ ብኻረኻ ክትፍእ

0: እሞ መንገዲ ክልኣ ትኽእሎ ድ
1: እንታ ክፈ ናይ መንገዲ ትብል ኣለኻ ኣነ ኮ ናይ ሳውን ሰንፈላል ገይሩ
0: ንኸዓ ንባዓል እዩ እሞ ካብ በይና ትኸይ ንቅድስቲ ኣሰኒ እያ ክብላ
1: ግር ካብ በይና ትኹ ክልትአ ንሕሸ
2: ነገር ዘይቀርዓየ ኣብታ ሰፈሩ ፀኒሑ ጥሑኑ ንጥዩ እዚ ሓደ ገዳኣ ከመይ ኣቢሉ ስልማት መርዓት ሓደ ኮልኩም
3: ወይ ኣነ ሓደ ወፍ ኢሉ ድክርትም ዘብሉ ክስኣናትንሳንደ
2: ኣማዕዲ ዓሳ ክርብሰድ ድጎራሕ እንዳኣ
3: ሕሞኳን ስቂልና ና ክንርኢ
2: ወይ ልከሳንደ እንታይ ደኣ ክመዋጢ ሳንደ ውሽጡ ክንከየደሜ ክንዳሕድኸኦ
3: ኣተንሳንደ
2: እየ
3: ካልእ ትረፍሲ ከይቀደመና ክርትም ነብሎ
4: ዋለብርሃዳ ኣብዛ ናይ ሒመት መዓድኺ ሎቦ ከመን ዝፍትፈት ዘሎ መን ዝጭበት ዘሎ መን ዝሕመ ዘሎ ሓንታ ሓንታ እንታ ኮንኩም ራዛ ናይ ኣባ ሓዛ ኮንኩምስ ኣዴኸበዚ ተሓሚ ኣቦኸበዚ ሓሚ ንስኽካ በዚ እንታ ኮንኩም ኹም ነዚ

0: ስሜታ ኣዕብኩም ማለት እዩ።
1: ዘይኮነና ነገረ ሰናድ ኮይነ ክነውግዕ ፀኒሐ
0: ዋ ሰምዓኩ ኮይ ፀኒሐ ሕንቲት ኮይነ ደ ተረኣየኪ መንዒ እዚ ናይ ዓይነ ይድፈንና ሓዳሪቱ
1: ዘረበኹም ኣደር ግበርሉ
0: ተዘይገበርኩ ኸ
1: ትድፈሩ
0: ትድፈሩ ንዓይ ንዓይነ ኣቦኺን እያ ክስክደፍርኒ ኣንተ ቆልዓ ክንደይ ንዳበይ ንክበፅሒ ክዘ
1: ትድፈርዎ ሰሪ ፅጋብኩም ረኸል ኣሎ
0: በሊ ትም ከኣልለይ ትምትምትም ወዲ ኣለኹ ትም ከኣልለ
1: ትም ተዘይበልኩኸ ትትገብሮ ምድሪ እንደ ይፅበኩ
0: ዝገብሮ ዶ ዝገብሮ ዶ
1: እዎ ኮ ኢለ
0: ጓል ሓያል
2: ክረኢልክዝመወፅ ኢለ ቤተይ ናፊቅ ደይ ምልእተ
3: ዋይ ኣይ ናብቲ ቤት ክንደ ደኣ ድሃ ክፈልጥ ኢሉ ኸይደ ዋይ ኣብ ዳ ሓንክዲ ክኸለን ቀነ ደኣ ኣብሳ ጎልጎል ክትዛወር ርኢራኹ ቀኒ
2: ሶኢላ ምውፃፀሊ እዩ ሓርከዓ ነብሰይ ሓቢጡ
3: እሄ ኣይ ጣዓ ክንዲ ክዛጓለ
2: ኣይ ጣዓቡ
3: እሞ እንታይ ፈወስዳ ክምምፃልክ ኢና
2: ሓን በዕሉ ክንገድፈኒ እንዲ ሓኒልኩ ከዓ
3: ድንቂ ሕማምካ ፍላጡን ፅቡቕ በርኸይለ
4: ይኽደና ድኣ መሪ ሂኣይ ደይ ፈለጥኳ መሲሉዋ

0: ኣርጋ ፀጉሪ ዝስ ዝኩርዋዶ እታ ቅድሚ ሕይ ኣብ መልክኹም ዝነበረት ጎሪ ዘኩዕ
1: ኣዲ ክለይ ትደፍሪ ንኻልኣይ ግዜ ናብ ስፍራ ትመፂ
2: ቀብሪ ኮይኑ ንምበር ናባኻ ገፀ እየ መፀኹን ነይረ እቲ ዝመፀኹ ከይመስለካ
1: ከመንዳእ ትበሃል እዩ
3: ኣነ ዶ ቅድስ ትበሃል
1: ውላድ ኣለዉ ክዶ
3: መሊኦም
1: ድማ መሊኦም እዮም መነ መንዳእ ይበሃሉ
3: ሓንቲ ክንዲ 10 ሰብኡት ዓይኖም ትበሃል
1: ዓይኖም ዓይኖም
3: ዓይኖም ወ
1: ወይለይ እሙሓማተ እኺ በሊ ወይ በዛ ሃራገረ ክብትብተክ ወይ ከዓ በዛ ዝመፅእ ከያ ተመለስ እዩ
3: መማፅእተይ ገዲፈ ኣይከይድን እየ
1: ኣቲ ሰበይቲ መልሓስ ክልታ ከይቆርፃ ዝብለክ ዘለኹ ግበሪ
3: ኣንታ መሬት ዝወለደት ትብለድ እምበር መማፅእተይ ገዲፈ ኣይከይድን እየ
1: ሃራይ
4: ኣቤት ጎይታ
1: ሰርዋ ሰርዋ ኣብዱ ደፋር ደፋር ወደፋር ናይ መንደረቀኛ ኣበጃ ሃዚያ በለ ምልክሳውን ከመይ ምዃኑ ኣፀቢቕ ክትፈልጥ እዮ
3: እሰር እሰር ይ
1: ሰርዋ
3: ኣሳብለኒ
5: ግ
1: ደረቀኛ ደረቀኛ ወደረቀኛ

0: እዛ ትማል ሓመ ዝገበርኩም ለ ኣግሮም ከይነጠበ
1: ዋ ሰጢማ ድ እዚኣ እ እዚ ኮ ዝራዕራራራ ፅ ረዛ ዝደበናዮ ኣ

0: ኣዲ ክድን ታቦትን ካንዶ ዘንጊዐ
1: ኣቶማቦ ክኸይዶ ድሃየን ክገብር
0: ባበ ንበረኻ እዚ ኸታርኸ
1: ከይፈርሕ ዲኹም ጠበንጃኹም እንዳሃቡኒ
0: ኣነብረሃዶ ኣንቲ ቆላ ገለ ኸይራ ኣኺሮ ሸጣን ጠፊዒክ እዩ
1: ድላየ ምዝራበይ እንታይ ይነብሩ ኣለዎ
0: ምሕራብ ዓይነ ሰብ ቦቶ ኣይጥብቕን
1: ኣቦ ነደይ ድሃየን ክገብር ምባል እንታይ ይነብሩ ኣለዎ ተዳጌቲ ኮይነ ኣይትሓዙለይ ቁኑዕ እንተሃለየ ግን ኣንበሳ ዛጓለይ ምባልኩም እዩ ዝሓይሽ ነይሩ
0: እዚ ቐረ ኢልካ ሰማይ ሰማይ ምዝራብ ካብ ቤትና ክሓልፍ የብሉ የላ ድንቢ ክፅሪ ስራሕ ስራሕ
1: እሞ ንምንታይ ዳ ተካልፉኒ
0: ሓሳብ ክዘይ ቀደዎ ኮይኑ
1: ኣቦ ካብ ሓቂ ባይ ትህዳሞ
0: በድመስ ፈዲ ክምፅእ ኹማ ዓይነ ንቁረኒ ኣንቁረኒ
1: ኣቱማ ቦይ ሓድሓደ እዋን ፅባ ዘረባ ይስምዑኒ
0: ተረ ፍርቃኒ እየ ኸይብለኪ ሸወት ዕድሚ ክሪኢ ክኸይስን እዮ
1: እየ
0: ኸይብለኪ
1: ኣቦ
2: መዓልኩም ናብርሃ
0: መዓልካ ወደቕሺ ከመይ ትውዑል ድሓን ዲኻ
2: ንታወትን ቅድስ ደ ሳውና ትሪፍዎ
0: ወይ ተከልስማ ኣታንተኸትም ዘለኻ እዋይ ዓይኑ ጎሪና ቤኺ ንዕ ተመለስ ባእኽን ከመኸን ኣይኮነ ተመለስ ዓንቲ ሓዘለይ ኣ ከመኸን ኣይኮነ ዓንቲ ሓዘለይ ሓዘ ዝበጃኻ
3: እንታይ ደሪ ሓቀርኪ እዚ ጥንስሲ ካባያ ጥንሻ ትዎ ትብልኩስ ከመይ ይስርግ
4: ወኣኒ
3: ይተኸ ዋዓንቲይቲ ጥንሲ ኣለ ዶ ዝቆል ዓምሳኸ ኣለ ዶ
4: ዘረባ ኣፅዑ ነይሩ እያ
3: ምንታይ ነ
4: ግዳስ ዓድና ፍረ ጣፋ ማዕን እዮም ዘለልዩ ኮይኑ
3: ንሱ ድ ሓቂ ሓቂ ክንሱ እንድዩ ዘሰክሐክ ዘሎ ንበይንኺ ክነግረቲ ኣብዚ ቤት ተኾርሚኹ ወ ኣብ ማእሲ ኣብ ንእዲ ደቂሽኪ ተኾርሚኽሲ እንታይ ክስክ ክትምልይ እንታይ ትምልይ ዋንቲ ግደፊ ከመይ ደንሽ ፍልጥና ዞም ዓዲ
4: ኣነ ድኣ ምስ ዕድለይ እንዳማረርኩዩ ነበር ኣያ ንሳ ጥዓ ዝበኑ ኣይኩነለ
3: በሊ ክነግረቲ ኣነ ክኸይድ
4: በራነስ ኩሉ ነገር ጠፊ
3: ኣነ ክኸይድ ክሕማቕ ኣላኹ ብሎ
4: ኣይደልዩ
3: ኣይደልዩ ሓልፈይ ኣዋድ ዓዳ ሃገር እዩ ዝብል እዚ ዘይ ሽም ክረክብ ኢሉ እዳሉ
4: ሳውንያ ኣይተሓብለኒ ሳውን ላዕለኻ ዝፈልጦ ኣይደል
3: ብልድሓ ኣነ ከይደ ድሃይቲ ካብ ምግባር ኣይሓምቕን እዩ እንተ እዚ ትገብሩ እዮ ዘለኺ ግን ደቂ እስኪ ተኸርሚኺ ዋላ ሓንቲ ትምልእ እየ ይብልክን ፅቡቕካ ኣይኮነን።

0: ከም ርኸብ ቀትሐለኒ
1: ሓደ ሕል ፈቱታ ክርታወቱ
2: መዓልትኻ ተወዲእሕ እዩ ትላዎ ለውባት ኣለካ ትላዎ ዓስከር ሕየ ሓወርሲንኩም ኩሉ ኣካል ተኪስኩም ኣሳቂኹም ቁተልዎ ነዚ ሲ ብኢዳ የቀትሎን ማንዛ ኣይኮነ
0: ሞት ራዕ ዕረፍቲ እዩ

0: ቀሪብና ኢና እዛ ጓለይ ንዕዳ ቀሪብና ኢና። ውይ ኣንቲ ሕይ ኸ እንታይ መፂኒ ኣንታ ቤ እንዳ ፅኒሕኩም ወይተመስገንተመስገንተመስገንተመስገን እዋይ እንታ እንታይ ክትረኽቡ እንታይ ክትረኽቡ ልብና መልሕ ሕንዲያ ኢላ እዋይ ነናልኩ ንወዱ ዘጎሞ ኣብኡ ትሪፍዎ ንዓና ድማ ኩሉ እቲ ዝዝረፍ ፆርና ትሪፉ ሰዲድና
1: እዋ ኣይትንብዕ
2: ዛ ጓለይ
1: ሰብኣዩ እሰርፍታ
0: ናበይ ክተብሉ
2: ና ክፀበብና ኣ
0: ዋይ እሞ ምሳኻትኩም ክንከይድ ክንምለስዳ ኣይ ሓሽከት እንድኦም ሓሽከትዮም ክንዲዛ ፀጉሪ ርእሲ ዋ
2: ክፈላ በር መዓልቲ ቆፂርና ንመለስ እንታይ ፈለጥካ ብወዲ ዘጎረብ ሪቡ እንተገደፉ
0: ወልዕናይ ድኣ
1: ናይ ሞ ዓዲ መኺርና ካብ ሓደ ንምለስ
0: ዓዲ ስምኪር
3: እንታይ እዩ ዝኸግፉኡስ ከም ቤት ከፈትዮን ክኾኑ ኣቦ ከምዝወድኦ ምድሪ ቤት ቤት ቁጥር ይድሳ ሳንደይ ፅሑፍትና ኮይኑ
4: እዚ ኣስመልሳላ ድኣ ሳንደ ፅባሕ ፅባሕ ሉ ኸኢኸ
5: ሳንደ ታቦቱ ስነብቶ ጠረ
3: ይምሓራ ድኣ በላ እምበር ሳንደ ሰይጣን ዝሰሓሉ ኣየብንሽ ታይ ንሕስ ያለ መዋድቃ ፀበቕና
4: ኣሎ ፅቡቅ ኣሎ ዘይትመለስ ኣብቲ መርዓኹም ዘይትሕፅ
5: ኣነ ውዳ ኣንቢልክና ንበርቀል
4: ኣየ
5: ናብክንስ መርዓኹ ተናወከድ እየ ዝሰማዕኹ
4: ኣይተን ሓማት የ ዝኾናንን ተመኒኸይስወን ድሒዘ

0: ኣረይ
1: ኣቤት ጎይታ
0: ተኩስዋ
2: የማን ፀጋምን ናርኹም ብወዘብ ንጋዕርተ ተመሲል ድማ ኣብኣፍሱ
3: ኣታ ተቃፀልኩታ ተነዲነታ ኣታ ተቃፂለታ
2: ቤትካ እንታይ ከም ዝወልድ እየ ክትሪኦ
4: ኣመይዶ ተዛሪበኩም ኣለኹ ዓዲ ክፀንሓኩም የለኩም ኣለኹ ብዓው ሰድዋ
5: ቋሃምዋ

0: ጥቕሚ ግለት ኣይፈለጥክዮ። ናይ ብዕራይ መግቢ ኮይ ናይ ብዕራይ
1: ኣንታ ሳኡነ እንታ ድሓ ንደ ውዒልኩም ከመልኩም ውዒልኩም ጠፋዕና በቃ ጠፋዕና ጠፋዕና እየ ዝብለካ ዘለኹ። ዓዲ ንልእቲ ባይታ ኣግቢኦም ንወዲ ዘውጎ ንምድሓን ንዓኻ ንምጥፋዕ ዓዲ ጥራሕ ዘይኮነ ኳደረገሮም ንጎደቦታት ንኩሉ ሰብ ዓኪቦም ሆ ኢሎም ይመፁ ኣለዉ።
2: ኣነ ንኸይጠፍ ስኻ ድሕነ
1: ወይ ድሕነካ እንዮም ዘለኹ ድኺድ ንተኣለኮ እየ ዝብለካ ዘለኹ
2: ካብዚ ቦታ
1: ወ
2: ካብዚ ቦታ ፈልክታ ይብ ኣብዚ ኣድኣ መውት
3: ጎይታይ ርዑኖ ጠቕሊልና እስር ናብ ዘይርከብ ዘይንዕዘር
2: ናበይ ክንዕዘር ፈሪሕና ካብ ዝኽንሃድም
3: ፋኑ ጎይታይ እዚ ፅባሕ ዝሕጉሰና እዩ ምስ ፍርሕ ዝትብፀብ ኣይኮን
1: ሓቁ እዩ ሳውነይ ኣንታ ዓለይ ንበላ እንታ ንተዓለ እንዶ ክንዕወት ተኾንና ንተዓለ ይመፅእ ኣሎ ዓዲ ምሉእ ሆሉ እዩ ዝመፅ ዘሎ ይብለካ ኣለኹ።
4: ዋይ ሓወይ ዋይ ሓወይ ይ ይ ሕጂ ሃይሽ ከምዚኣ ምግብታት ተሓይሽ ንበዓልቲ ቤትካ በዓልቲ እንዳኻ ከተድሕን ክትብልስ ከምዚኣ ምግብታት ተሓይሽ
1: ሃበል በር ንሕናስ ኣለና እንታ ንዑናይ እንታ ንዑናይ እንታ ንዑናይ እንደ መስሓቅ ሰብካ ይንኸውን ንዑናይ
3: ኣቤት ጎይታይ
2: ዕማይ ዝባን ዝባን ሓዙ ኣነ በዚ ኸይደ
3: ጎይታይ እዚ ሰብኣይ ከታኹን ገብሮ
2: እዚ ዕሞይት እንዲ በዕሉ ትልክ እንዳበለ መውት ኣበሀ
1: ወሆይ
2: እቲ ከቢድካ ዓዲ ኸደይ
1: ሕራይ
2: እዚ ጉዳይ ባዕልኸን ኣለና
1: ራይ ሕራይ ድሓን ነጊር ኣለኹ ኣነኮ
2: ሃይ ንዕናይ ክንቦ ቦታ ምሓዝ

0: ናትራና ብምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕሱ መደባትና ኣብዚ ክንዛዝሜና ተስፋ ይገብር መሓሪ ኣዛራይ ከምኡውን ገለ ሓድሽ ሓሳብ ረኺብኩም ንብ ክትኮኑ ኣብ ቀፃሊ ብካል ትሕሶ ዩ ክኾኑ ምርኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ከምኡውን ርእቶ ንቐፊታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና ክደውልና ክንቅበለኩም ከነንግረኩም ድሮት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስሳላይ እስተሻይ ምኮይና ከዝመፅ ሰሙን ሰባት ይበለና
1: Gabamanai.

دهنا تعز زي ما دق ما ترخي منا لنا فتوى تغت تلتي مير فيرنا ما هم يمكن نستمع على زينحنا طيب كان زين كاتلات إحنا زي زي ما زي تم أب عقرقر أب كنا تزلو تمهرو كمان أقول عزهانو نحنا أب ጽቡቕ ቦታ ኣብ ርኣት ዘለዎ ኣብ ርግኣት ዘለዎ ኢና ነብ ዘለና ነቶም ኣብ ኩናት ኣብ ዕግርግር ዘለዉ ድማ ከምዛ ከማና ክኾኑ እቲምን ምንዮታት ትገልፅ ኣዝያ ጥዕምቲ ዘይማና ንከታተል ፀኒሕና ማለት እዩ ፅቡቕ እምበር ካብ ዝቐፅለ ድማ ናብታ ትቐፅል ትሕሶና ማለት ምክሪ ፍዮርና ይክብለኩም ናይ ሎማ ዓንቲ ምክሪ ፍዮርና ድማ ራህዋ ንዓና ትበቂዓ ዝበለታ ምክሪ እያ ሒዛትልና ቀሪባ ዘላ ኣርእስቲ ናይዛ ምክሪ ድማ ምክሪ እያ ትብል እምበር ብቐጥታ ናብ ከብለኩም እየ እንታይ ዓይነት ምክሪ ሒዛትልና ቀሪባ ዘላ ብሓበር ንካሰሎ ይኸውን ሰናይ ምክትታል

ሰላም ሰላም፣ ከመይ ቀኒኹም? ፍዛ ተኸታተልቲ መደብ ፍዮርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፍዮርና፣ ናይ ሎም ምኽሪ ብዛዕባ ምኽሪ እያ ክትከውን። ምኽሪ ብዛዕባ ምኽሪ ኣያስልሲ ኣሰላልሳ ደገይረ እያ ኣካታቲልካ። ኣያስልሲ ኣሰላልሳ፣ ኣያስልሲ ኣሰላልሳ፣ ኣያስልሲ ኣሰላልሳ፣ መን ከይተጋገየ ወፃ ዓይነት ፀወታ እዩ ምኽሪ። ብዛዕባ ምኽሪ ግን ፀወታ ኣይኮነ። ሓንቲ መሓዛይ ናይ ሎም ምኽሪ ብዛዕባ ምንታይ ኢላ ሓይታትኒ። ናይ ሎም ምኽሪ ብዛዕባ ምኽሪ እያ ምስ በልኩዋ፣ ስለምንታይ ኢላ ሓይታትኒ። ምክንያቱ ገለገለ ሰባት ተመኺሮም ብዘይሰምዑ ስለ ዝኾኑ ንዓኣቶም ናብ ልቦም ንምምላስ እዩ ኢለ እያ። ፈሺልኪ ኢላትኒ። ኢሂዳ ምስ በልኩዋ፣ ትመኽሪዮም ዘለኺ ነቶም ምኽሪ ዘይሰምዑ እንተኮይኑ ንዓኽስ ኣበይ ክሰምዖኺ? ተዘይድኸም ክሕሸኪ ኢላትኒ። እዛ ዘረባ ተስፋ ተቆረፀ ነይራ። ክላእ ሓቂ ክእባኢኺ ኢለ ተስፋ መቆረፅኩ። ካብቲ ዘገርም ግን ኣነ እውን ድሮ ተመኺረ የ ፀኒሐ። ብዘረባ ገለ ሰባት ተስፋ ክቆርፅ ከም ዘይብለይ ተመኺረ። ስለዚ ደጋጊመ ብምምካር ከም ዝዕወት እናተኣማመንኩ ነዛ ናይ ሎም ምኽሪ ሒዝ መፅእ ኣለኹ። ካብ ብዙሓት ውሕዳት ተሰሚዖምኒ የዋፀኒ። ምኽሪ ነዛ ርእስቲ ክንደይ ካባና ኢና ሸለልና ንሓልፋ። ሰብ ብፍላይ ከዓ ዓበይቲ ወለድና ክመኽሩና ከለዉ ብየማናይ እዝንና እቲና ብፀገማይ እዝንና ነውፅኦ እንተኮይና ብዓብዩ ቅድልና። በቲ ካልእ ከዓ ግዜ ምኽርትና ኢና ብላሽ ነጥፍእ ዘለና። ቅድም ቀዳድም ወለድና ስለምንታይ እዮም ዝመኽሩና? ምክንያቱ ንሳቶም ቅድሜና ንኩሉ ነገር ርኦም ስለ ዝኾኑ ካብ ተመክሮኦም ይመኽሩና። ነቲ ዋጋ ከፊልና ክንመሃረሉ ዝግባአና ዝነበረ ድማ ብቐሊሉ ንመሃረሉን ንረባሓሉን። ሓደ ሓደ ግዜስ ናይ ቀደም ግዜ ከመይ ከም ዝነበረ ክንፈልጥ ንህንጠ ኢና ምሽ እሞ ነቲ ናይ ቀደም እንታይ ይመስል ከም ዝነበረ ብስእሊ ወይ ብቪድዮ ምስ ረኣናዮ ግርም ይብለና ምሽ ዶ? እሞ ናይ ቀደም ሰብ ብኣካል ነቲ ናይ ቀደም ዘሕለፎ እናነገረ ከዘንትወልና ከሎ ከመይ ባህ ይብለና። ዳርጋ ንግዜ ሪዋይንድ ጌርና ንሪኦ ኣለና ማለት እኳ እዩ። ምስ ምኽሪ ትኸይድ ሓንቲ ዕላልካ ኣለኩም። ሓደ ሓኪም ኣብ ሓደ መዘናግዒ ማኪያ ተኣዚዙ ኮፍ ኢሉ ክዘናጋዕ እናበለ ብተደጋጋሚ ሓኪም ምዃኑ ዝፈልጦ ካልኦት በፃሕቲ ናብኡ እናቐረቡ ብዛዕባ ሕማሞም እናነገሩ ምኽሪ ሓትዎ ነበሩ። እቲ ሓኪም ከዓ ንኹሎም ሕክምናዊ ምኽሪ እናሃበ የፋንዎም ነበረ። በዚ ኣሽቕ ኣቢላትኒ ምሸት ምሸት ድቃሲ ኢነ መርዘነይ እና

በርትዐትኒ ርእሰይ ፅሩሩ እናበለኒ ብዝብሉ ጥርዓናት ነቲ ሓኪም ማክያትኡ ከምዘይሰትያ ገይሮሞ ሓኪም ኣውሉ ከፅብብ ጀሚሩ ብማዕዶ ዝነበረ ሓደ ናይ ሕጊ ኣመኻሪ ግን ቀሲኑ ከይተረበሸ ቡን ይሰቲ ነበረ ወላ ሓደ እኳ ክርብሾ ወይ ምኽሪ ደልዩ ዝቐረቦ ሰብ ኣይነበረን። እቲ ሓኪም በታ ኣመኻሪ ቐኒኡ ክውከሶ ናብኡ ቐረበ። ክቡር ኣመኻሪ፣ ኣነ ዶክተር እገለ ይበሃል። ከምቲ ትሪኦም ዘለኻ ነዛ ማክያተይ ክሰት ኣይከኣልኩን። ካባይ ሕክምናዊ ምኽሪ ክረኽቡ ከይዕረፉ ክመፁኑ ፀኒሖም ዕረፍቲ ስኢነ። ንኣኻ ግን ወላ ሓደ መፂኡ ክሓተካ ይረአኹ። ስለዚ እንታይ ጥበብ ተጠቂምካ ኢኻ ብሰላም ቡንካ ትሰቲ ዘለኻ ኢልዎ። እቲ ኣመኻሪ ክምስስ እናበለ ክርኤካ እንዴ ፀኒሐ፣ እንታይ ዓይነት ዓሻ ዶክተር እንዲ ክብለካ ፀኒሐ፣ እሞ እንታይ ተገበርኩ ዶ ኣይሓይሽ ኢሉ እቲ ዶክተር ሓተቶ። ስማዕ በል፣ ንዝኾነ ምኽሪካ ዝደለየ ሰብ እቲ ምኽሪ ኣይትኽላዮ፣ ንገሮ ክኸይድ ከሎ ግን ክንዲ ዚአን ሕሳብ ኣለካ ኢልካ ተኽፍሎ። በቲ በቲ ትዘናጋዕ ኣለኻ፣ በቲ በቲ ከዓ ቢዝነስካ ትገብር፣ ሞያኻ ትጥቀመሉ ኢልዎ። ድዓር ከዓ ሰብ ክፈል እንተይልካዮ ኣይቀርበካኒ ኢሉ መኺርዎ። እቲ ዶክተር ዘይሓሰቦ ፅቡቕቲ ምኽሪ ስለ ዝረኸበ ኣዝዩ ተሓጎሰ። ነቲ ፅቡቕቲ ምኽሪ ዝመኸሮ ኣመስጊኑ ናብ ቦትኡ ክምለስ ከሎ እቲ ኣማኻሪ ካብቲ ሒዝዎ ዝነበረ ወረቐት ሕንጥጥ ሕንጥጥ ኣቢሉ ቀዲዱ፣ ዶክተር እዚኣ ናባኸያ በሎ። እቲ ዶክተር ተገሪሙ እዚ ደኣ ናይ ምንታይ ወረቐት እዩ ኢሉ ሓተቶ። እዚ ቢል እዩ ናይዚ ከመኽረካ ፀናሕኩ ሕሳብ እዩ በሎ። እቲ ዶክተር ዘይሓሰበ ካብ ጅቡኡ ገንዘብ ኣውፂኡ ሕሳቡ ከፈለ። እሞ ኸዳ እቶም ብነፃ እንምከር ምኽርታቶም ግን ንብላሽ ነጥፎ ካብዚ እንታይ ንምሃር? ምኽሪ ህይወትካ እዩ ዘመዓራሪ። ምኽሪ ካብ ኮለል ምባል የድሕን። ምኽሪ ካብ ምስተጋገኻ ምጠዓስ የድሕን። ምኽሪ ዘይትሪኦ ዘርኢ ብሉፅ መነፀር እዩ። ምኽሪ ፍየርና እምበኣር ከምዚ ትብለና፣ ኣብ ካልእ ቦታ ንምኽርን ሓሳብን ብዙሕ ዋጋ እዩ ዘውፅእ። ክቡር ንስኻትኩም ግን ዕድለኛታት ኢኹም፣ ነቶም ብነፃ ዝመኽርኹም ክሰብሎም ዝግብኦም ምስጋና ኸዓ ኣመስግንዎም ትብለና ኣላ። ገንዘብኩም ገንዘብኩም፣ ነቶም ዝመኽርኹም ኣመስግንዎም ዝተባሃልኩም ሲ ከምዚ ከተመስግኑ ንፀናሕኩም ኮይኑ ተሰሚዕኒ። ገንዘብኩም ብዝኾነ ምኽሪ ረኻቢ እዩ ዝረኽቦ፣ እንተተጠቂምናሉ ከዓ ዕውታት ንኸውን። እምበኣር ከስ ንሎም ዝተዳለወ ምኽሪ ኣብ ምኽሪ ፍየርና እዚ እዩ ነይሩ። ሰማዕኩምሞ ኣብ ልብኹም ይሕደር። እዚ ወድሓንኩም እምበኣር ከስ ፍትዋት ተኸታተልቲ መደ ፍየርና ሎም ተዳልዩ ዝነበረ ምኽሪ ፍየርና እዚ ክትከታተለዎ ፅራሕኩም እዩ ነይሩ። ኣብ ዝመፅእ ብኻልእ ምኽሪ ክንራኸብ ኢና። ክሳብ ሽዕ ግን ቻው።

ምኽርፍዮና ከመይ ክንከታተሎ ፅሕና ብቶ ተኸታተል ትምረፍዮርና ምኽሪ ትብልና ክንከታተል ፅሕና መፅቦ ምኽሪ ዶ ወሲድና ፅቡቅ ካብዚ ቐፅለ ድማ ናብታ ተቐፅር ትሕሶና ይኸብለኩም ቅድሚያ ግን ሓፃር መሰገገሪ ስለ ዘላትኒ ከም ልሙድ ካብ ዘለኹሞ ቦታ ኣይተርሐኢኹ

0: ያ ሰልችኩም ና እምበር እንታይና ንገብሮ ወደይ
1: ዋ ፅቡቕ እንዲና ንዕሊ ዘለና ፅቡቕ እንዳዓለና ሰልቺ ንትብል እንተሰልችካ ግን ገዝካ ከይካ ምልቃሲ ዘዋፀካ
2: እሞክስታይ ዘይ ንገብር
3: እንታይ
2: ከምታ ናይ ትማል ዘይ ንራሰ
1: እሞ እንታይ
2: እንዳዴባጉዶ ንኽኢል ኣብታ ካንሸሎ እትውልና ክኽሰረቕና ሃዲምና ንወፅእ
3: እንዳዴባጉ
2: እንዳዴባጉ
3: ኣተመጃኸለ ከሰበል እንዳዴባጉ ኣሲራቱ ዘላኸል ብርኢካ ኣለካ ዲኻ ኣይኮነ ዶ ኮኽ ክሰርቕሲ ወቕቲ ሓሊፍ ከመዲ ዝገብረካ ነብሪ ነብሪ ዝኾነ ከልቢ ኣሲራ ደላ
2: ምንታይ ዳ ንገብርና
3: ኣታ ጥዕና ለካ ዲ ምስ ፅቡቅ ንዕልላ ኣለና ካብ ዝለዓልቲ ደሊኻ
1: ሓንቲ ሓሰወላ እንታይ መፅሓፍ ዲነ ንብል ኣንታ ስኻ ኩሉ ግዜ ኢልካ መፅሓፍ ነንብብ መፅሓፍ ነንብብ ትብል ዋላብ ግዜ ዕረፍስ መፅሓፍ ከነንብብ
4: መፅሓፍ ሞኮ ጠቃሚ እዩ ሓ ሓንቲ መፅሓፍ ምሽ ነንብብ ኩላና እንታይ ተረዲና ሽዑ ካባ ንተሓታተ
2: ኩሉ ክመሰልቲ ዋዕ
1: ባታ ኣሉና ሓንቲ ኣመፅና ወላ ስኻዕካ
3: እንታ ጥዕያ ድምዚ ምሽ ፅቡ ምሽ ንዕልላ ኣለና በቃ እዚኦም ስቕ ኢሎም እዮም ብጀካ ኣጓያይ ገለገለ ናይ ዓበርቤት ፀወታ ካልእ ኣይፈልጡን እዮም ሕጂ ምስ ፅቡቅ ክንዕል ፀኒሕና

0: ብቀዳማይ ዳ ምዝንጋዕ ከመይ ነይሩ?
1: ማራ ክፅቡቅ ማዓት ነይሩ።
0: ከመይ ከመይ ጌርኩም ዳ ሓሊፍኩምዎ?
1: እቶም 1ተ መሓዝ ዝነበርና ኩላትና ተኣኺብና ግንጋፅ ኩላትና ይኮናን ማለት እቶም 5ሽተ ኣይጣዕሞምን ገሊኦም ዓዲ ከይዶም ገሊኦም ማይ ጣዕሞምን ገሊኦም ናብ ኣባሓጎም ኣባዮም ከይዶም ግን እቶም ዝተረፍና 5 በቃ ተኣኺብና ክፅቡቅ መዓት ግዜ ሓሊፍና።
0: ዎ እንታይ ዓይነት ምዝንጋዕ ዳ ሓሊፍኩም?
1: ከመይ ስክመስለኪ ኣብ ክረምቲ ዘንበብናዮ መፅሓፍቲ ብዛዕባ ምንታይ ነይሩ ኣርእስቱ እንታይ ይብል ነይሩ ኣብኡ ዝነበሩ ካራክተራት ብዛዕባ ዕሊልና በቃ መራ እንደ ኣንስ ደስ ይብል
0: ናትኩም ዳ ፅቡቅ ግዜ ሕሊፍኩም ናና ዳ ክሰልችወካ ማዓት ነይሩ ስቂኢሉ ከፅልአካ ማዓት
1: ስምንዶ ነግረኪ እዞም ደቂ ገዛትናስ እንታይ ኮይኖም ንሕና ተኣኪብና ንኣልናክናስ ስቕላ ሰልችና ዝብል
0: እዋ ሓቆም ድዮ ሞ ክስልችዎም ከምቲ ናይ ቀደም ፀወታታት ዝነበረ ከም በዓል ገበጣ ፍትለ ሳልባቲ ቴምፖ ከምታት ክንፃወት ይንክእል ዲና
2: ኮይናዎ
0: ከም ንፃወት በጀኹም ኢለኩም
1: ስራሞ መንከልኪልና ክንፃወት ኮ ንክእል ኢና
0: እዎ ከም ንፃወት ስከ በጀኹም ሕጂ በቢ ወገና ሞ ንኩሎም ደቂ ገዛውትና ንኣክቦም እሱ ዓይነት ፀወታታት ንፃወት
3: እዚ ካብ እና ዶክተር ሳሙኤል ንሰርቆ ደለና ፋንሽፍሩት ኩክ ገለ ኩሉ ገዲፍና በቃ ናይ ቀደም ፀወታ ንፃወት
0: ሓቂ ከ ኢካ ኣሚና ዳ ኣብሓወይ ኩላና ሞ ንደቂ ገዛውትና በቢ ወሰና ንለዮም ሽዑ ተኣኪብና ናይ ቀደም ፀወታታት ንፃወት
1: በቃ ሓራይ ክንፅዋዕምና ዝተኸበወ ገንካ ሰነቶም ተኸብዮም ኣነ ካብ ነግረኒ በቃ

0: ነነ እግሪ ተሰይሩ ኣታ ንሕና ክዳሩሉኒ
1: ገዞ ተወሲድና ያላ ስድሮ ክሸቀሉ እንዲዮም
2: ምንታይ
1: ንበር ዶክተር ሳምዶ ንውሰዶ
2: እሞትፈልቲ የዲኸ
1: እወ በዚያ እንድያ ዶክተር ሳምካ ናይ ዕፅምቲ ዶክተር እዩ
0: ምንታይ ንገብር ኣለና ኣብዚ ኣንታ ንደሞ
1: ቀስ ኣታ ቀስ ኣጅኻ ኣጅኻ ተጎዲ እዩ ማራ ወላ ሃብ ኣነ ካሓዝሎ ና ደይብ ደይብ ኣጅኻ ናናይ
3: ኣተኸይቲ ነግሪዮ ግደፊ ካብ ኩኽ ሰሪቓ ካሃድሜ ሰብኣይ ግ ንሽዑ ወዲቐ
1: እንታ እንታይ እዩ ዝብል ዘሎ ወላ ይረመክ ክነግሮ

0: ና ቐፀሩ ሓደ ክውለድ ሓደ ክቕበር ትንቢት ክንገር ሰብኣይ ክቕፀር ክሳዕ ዘመነ ስጋብየ ልደት ጐይታ በጽሐ ቅዱስ ዳዊት ሰሃሉሰ ለእግዚኣብሔር በጅዜሁ ምሕረት እግዚኣብሔር ኣብ ግዜኡ እዩ ዝበለ ነዚ ዝሃቦ ትንቢት ዝፍጸመሉ ዘመን ምስ ኣኸለ ከዓ ካብቲ ዝኣተወሉ ቓል ኪዳን ከየጉደለን ከይወስኸን ብ5,500 ዓመት ግብረ ምድሓን ፈጸመሉ እምበኣር ሎሚ ዓመት 7,519 ዓመት ኣለም እዩ ካብዚ 5,500 ዓመት ዘመነ ኩነንየ ይበሃል 2,019 ድማ ዓመተ ምህረት ይበሃል ነዚ መሰረት ብምግባር መደምደምታ ብሉይ ኪዳን መጀመርቲ ሓዲስ ኪዳን ዝኾነ መጥምቀ መለኮት ቅዱስ ዮሃንስ ናይ ዘመን ኣሰጋጋሪ ብምዃኑ ቅዱስ ቤተ ክርስቲያን ካብ ጽልማት ናብ ብርሃን ካብ ብሉይ ናብ ሓድሽ ካብ ዘመነ ኩነኔ ናብ ዘመነ ምሕረት ዝተሰጋገርነሉ ዓብዪ ውዕለት ብምስትውዓል ካብ ክፉእ ሪሖና ብቕንዕናን ብሓቅን በዓልና ክንዝክርን ከነኽብሮን ሰሪዓትልና ኣላ ኣብ ቅዱሳት መጽሓፍትና ዘለዎ ንዘይብሉ የማቕል ተባሂሉ ከም እተኣዘዘ ምትሕጋዝ ንቡሩን ክቡሩን ባህልናውን ስለ ዝኾነ ንጽጉማት ክንዝክር ኣብዚ ሓድሽ ዓመት ብፍቕርን ምትሕልላይን ንሓድሕና ንምብጻሕ ቅይምን ጽልእን ቅርሕንትን ጸለመን ኣወጊድና ብሓባር ተሓንኸባቢርና ሰናይ ግብሪ ክንዓይ ንዘይተሰርሐ ክንሰርሕ ዝተጀመረ ክንፍጽም ብቕንዕና መንፈስ ክንትንስእ ይግባእ ብረድኤት እግዚኣብሔር ኣምላኽ ቅድስ ቤተ ክርስትያና ከጽንዓልና ሃገርና እውን ክልልቲ ብግርማ ሕጽርቲ መንፈስ ቅዱስ ገይሩ ከንምረና እዚ ዓመት እዚ ዓመተ ሰላምን ቅሳነትን ክገብረልና ንዝሓመሙ ፈውሰ ምሕረት ንዝተጸገሙ ድማ ራህዋ ሂቡ ሓድነትና ኣጽዒና ብፍቕርን ሕውነትን ክንነብር ደጊምና ሓደራ ንብል ኣብ መወዳእታ ወተባርክ ኣክሊላ ዓመተ ምሕረትከ ወይ ጸግቡ ጠላተ ገዳም ወይ ረዊዩ ኣድባረ ወድ ኣክሊ ዓመት ምሕረትካ ትባርኽ ናይ ምድሪ በረኻታት ጠሊ ይጸግቡ ኣብ ምድረ በዳ ጎቦታት ይረውዩ ከም ዝብል ናይ ሎም ዓመት ዘመን ክረምቲ እውን ውሕድ ስለ እኳ እንተበለ እንተኾነ ኣልቦ ዘይስኣኖ ለእግዚኣብሔር ንሱ መጋብን ሰርዐን እዩ እሞ ንወርሓ ክረምቲ ባሪኹ ንዝሃበና ልምላሜ ናብ ፍረን ቆፎን ከምኡ እውን ናብ ብርሃነ መስቀሉ ብሰላም ከብፅሓና ቅዱስ ፈቓዱ ይኹነልና ቅድስ ቤተ ክርስትያንና ወእንዝሃሎነ ብዘመነ ልቋስ ወንጀላዊ ኣብፅሓን እስከ ዘመነ ዮሃንስ የናዊ ብሰላም እግዚኣብሔር ማለት ብሓቂ ካብዚ ኣቲናዮ ዘለና ዘመነ ልቋስ ናብ ዝመፅእ ዓመት ዘመነ ዮሃንስ ብሰላም እግዚኣብሔር የብፅሓና ንብል ብስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ ኩሉ ንህዝቢ ዓለም ሓቂ ነገር እግዚኣብሔር ኣምላኽ ከምዚ ገርዚ ዓመት ዘፈፀመና ክብሪ ምስጋና ይኹኖ ዘመኑ ትርር ኢሉ ስለ ዘሎ ግን ከምቲ ኣቐድም ኢልና ክነንብቦ ፀንሕና ክንደጋገፍ እግዚኣብሔር ኣምላኽ ኣብ ክብርሲ ጥሙያት ስለ ዘሎ ኣብ ዝባን ዕሩቓት ስለ ዘሎ ክንደጋገፊ ዝግባአና ሞኒ እግዚኣብሔር ኣምላኽ ዝፈትዎ ስራሕ ክንሰርሕ እግዚኣብሔር ኣምላኽ ቅዱስ ፍቓድ ይግበረልና ንኹሉ ዓለም ምሕረት ኣውሪዱ ንሰብን ንእንስሳን ምሕረት ኣዚዙ ነዚ ሕጅናየ ዘለና ዘመነ ልቋስ ድማ ናብ ዘመነ ዮሃንስ ከሰጋገረልና ቅዱስ ፍቓድ ይኹን ብስመ ኣብ ወወልድ ወመንፈስ ቅዱስ ኣሃዱ ኣምላክ በስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ በስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ ኣሜን።
1: ምክንያት ዝኽብር በዓል ዝተዳለወ ዝተፈላለየ ትሕዝቶታት መደባት ኤሪ ቲቪ ኢኹም ኣብ ምክትታል ትርከቡ ዘለኹም ደጊምና ደጋጊምና ርሑስ በዓል ቅዱስ ዮሃንስ ይግበረልና እንዳበልና ቃለ ቡራኬ ከምኡ መደባት ህፃናት እንታይ እዩ ዝመስል ኢና ክንዕዘብ ፀኒሕና እቶም ክንዕድሞም ኢና ዝበልክዮም ኣጋሽ መፂኦም ኣሎ መስለኒ። ስለዚ ንኣጋሽና ስከም ዝተዓዘብትና ክተላለዮ ብንትር ክንብ
2: ኣራይ ፅቡቅ ስቲቭ ኣጋሽና እኳ ኣቀዲሞም ተዓዘብቶም ፈሊጦሞም ኣለዉ ንምልላይ ኣይደልዩንዮም መሓሪ ዕቋ ሚካኤል ብጠዊል ማለት እዩ ከምኡ ውን ካሕሳይ

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ምስ ኩሎም ደቅና ከመይ ኣለኹም? ብፍላይ ከዓ ፍትዋት ቆልዑ ከመይ ኣለኹም? ኩልኹም ደቅና ከመይ ትኾኑ ኣለኹም? ፀጋ ጥዕናኹም እሞ ሕጂ በዚ ኣጋጣሚ ክቡር በዓልና በዓል ቅዱስ ዮሃንስ ኣብዚ ዘለዉ ዕምባባታት ብምልኦም ተቐሪቦም ዘለዉ ማለት እዩ። ኣብዚ ከዓ ሽሻይ ተቐሪቡሎ ዘለናየ ቦታ ዳዕሮ ጳውሎስ ይበሃል። እሞ እዚ በዓል እዚ ኩሉ ግዜ ዓመት ዓመት ነኽብሮ ስለ ዝኾና እንኳዕ ገፅ ንገፅ ኣብ ድሕሪ ሓደ ዓመት ኣረኣ ኣየና ከመይ ኣሎ ኩሉ ሂወት ሽሻይ ከመይ ኣሎ በዓል ከመይ ይሓልፍ ኣሎ? እሞ እዞም ደቀይ ሕጂ ኣብዚ ዕላል ክንኣቱ ኢና። ኩልኻ ስድራ ቤት ርሑስ ኣውደ ዓመት ይግበረልና ንኩላህና ኣብ ውሽጥን ወፃእን ንርከብ ከምኡ ውን ኩሎም ጎደቦታትና ማለት እዩ ብምሉእና ርሑስ ኣውደ ዓመት ርሑስ ቅዱስ ዮሃንስ ናይ ሰላምን ርግኣትን ዓመት ይግበሮ እንዳበልና ናብቲ ቀንዲ ትሕዝተና ክንኣቱ ኢና። መደብና መደብ ሃለው ቆልዑ ከዓ ዝኾነ ዓይነት በዛ ኣጋጣሚ ቅዱስ ዮሃንስ እንተ ደኣ ርእቶ ኣሊኩም ከዓኒ በቲ ቁፅሪ ቴሌፎንና ክድውሉልና እንዳጋበዝና ርሑስ ኣውደ ዓመት እንዳበልና ክንጀምር ኢና እሞ መጀመርታ ኣለና ዶ ኣለና ዶ ኣለና ዶ ኳዓ ኣለና።

0: እታ ሽመይ ሰሱ ናይ እስያስ ይበሃል። ዮሃና ክብሎም ዝደሊ ድማ ብመጀመርታ ነቦይን ኣደይ፣ ካብኡ ስዒበ ድማ ንኣሕዋተይ፣ ካብኡ ስዒበ ድማ ንኮታተይ፣ ንሓትነታተይ፣ ንኩሎም ኣብ ክፋል ኤርትራ ዝርከቡ ኩላቶም ሰላም ክብል ይፈቱ። ዮሃና ክብሎም ይፈቱ።
1: መጀመርታ ስመይ ኤፍራታ ሃፍቶም ይበሃል። በዚ ኣጋጣሚ ምክንያት ናይ በዓል ቅዱስ ዮሃንስ ዮሃና ክብሎም ዝደሊ ነቦታት ነዳይ ነቦይ ንሕዋተይ ንኣሞታተይ ንሓወ ቦታተይ ክቡር ፕረዚደንት ኢሳያስ ኣፈወርቂ ዮሃና ክብሎም ይፈቱ።
2: ዮሃና ንኩሉ ስድራቤ ክብሎ ደሊ
3: ፍርዓወ ዘጓል ይፈት ኣብያ ነር
0: እዚ መጀመርታ ስሜሪ ተክሎ ይበሃል። በዚ ናይ ዮሃንስ ኣጋጣሚ ድማ ዮሃና ክብሎም ዝፈቱ መጀመርታ ነደይን ነቦይን ዮሃና ክብሎም ፈቱ። ንሕዋተይ፣ ንዓትነታተይ፣ ነኮታተይ፣ ንሓቦታተይ፣ ንዓባይን፣ ኣባዓጎይን፣ ንምሉእ ህዝቢ ኤርትራን ነሞይ ጋ
4: መጀመርታ ሽመይ ካብኤን ንውል ዝበሃል ዮሃና

0: ነበይ ነደይ ስድራ ቤተይ ንሕዋተይ ነኮታተይ ንሕቦታተይ ነሞታተይ ንሓተትናተይ ዮሃና ክብሎም ብደሊ
1: ሚላት ግርማ ይበሃል። ኣብ ዘምፂና ዘሎ ዮሃንስ ቅዱስ ዮሃንስ። መጀመርያ ንሕዋተይ ነቦታተይ ሰላም ክብሎም ደሊ ነደይ ኣብ ነኮይ ንዓባየ ዘለዉ ድማ ሰላም ክብሎም ደሊ ዮሃና ፍላይፍላይ ከዓ ንባባ እሳያሳ ፈርቂ ሰላም ክብሎም ደሊ።
2: ስማይ ዓወት ተክለ ይበሃል። ዮሃና ክብሎም ደሊ ንስዳ ቤተይ ነበይ ነደይ ንሓወይ ንሓፍቲ ንኩላቶም ንሕዋተይ ንኣሞይ ንኩላቶም ረጃዕ ደቃለ ዘለዉ ንሓቦ ቦታተይ ዮሃና ክብሎም ደሊ።
3: እያፍሳ ይበሃል። ዮሃና ንኩሎም ንቦታተይ ነዴታተይ ንሕዋተይ ነኮታተይ ንሓወባትሳተይ ዮሃና ክብሎም ደሊ። ንኩሎም ኣሕዋተይ ንኩሎም መላእ ህዝቢ ኤርትራ ዮሃና ክብሎም ደሊ። መጀመርታ ኣቦና ኢሳያስ ኣፈወርቂ ፕረዚደንት ኢሳያስ ኣፈወርቂ ሰላም ዮሃና ክብሎም ደሊ።
4: ስመይ ሄርሜላ ኣብርሃም ይበሃል። ዮሃና ክብሎም ዝፈቱ ከዓ ስድራይ ኣቦይ ኣደይ ፕረዚደንት ኢሳያስ ኣፈወርቂ ኩሎም ኣሕዋተይ ኣኮታተይ ሓወቦታተይ ኣሞታተይ ሓትነታተይ ዓባየይ ሰላም ክብሎም ፈቱ።
5: መጀመርታ ስመይ ፋኒኤል ዘምረት ትበሃል። ዮሃና ክብሎም ዘሊ ነደይ ንባባየይ ንዓባየይ ንፕረዚደንት ኢሳያስ ኣፈወርቂ ንሓትነይ ንኮይ ንኩሎም ህዝቢ ኤርትራ እውን ንወፃእን ገለን ዮሃና ክብሎም ደሊ።
6: ኣነ ሉልያ ተክለ ባሽመ እዚ ዮሃና ክብሎም ደሊ ነቦይ ነደይ ንሓትናታተይ ንሕዋተይ ንኣኮይ ኣብ ደገ ዘለዉ ኣኮታተይ ንኢሳያስ ኣፈወርቂ ፕረዚደንት ኣቦና የሰላም ክብሎም ደሊ።
7: ከመይ ኣሎ ቅዱስ ዮሃንስ? ከመይ ይሓልፍ ኣሎ? ንስድራኹም ዮሃና ኢልኩሞም ዶ ኣይረሳዕኩምን? ሓራይ ርሑ ሳውዲ ዓመት ግበረልና ኩሉ ግዜ ኣነ እንታይ ድብል ዋላ ኣብ እስክሪን ዘለኹም ኣብዚ ዘለኹም ደቅና ኩሉ ግዜ ሸኮራውን ድሕር በሊዕካ ኣብ ግዜ ኣውደ ዓመት ምሸታይ ክትገብር ኣለካ ብራሽ ጌርካ ተሓፅቦ ሰኒኻ ከምኡ ከይገበርካ እንድሕር ሓዲርካ እንታይ ሽግር መፀካ ኣስናንካ ባላሽ ኮል ሓቀይ እስከ ከምዘለ እስከ ሕጂ እስከ ስናኹም ሓፅበ ይስበርዎ ስበር ኸእኒ እጀ ከንዚ ስከገር ስንኹ ስከ ኣኛኛኛኛ ስከለ ረይወ ስንና በሎ ሕጂ ክፅብቕ ልክዕ ከምቲ ናትኩም እዩ። ስለምንታይ ከምኡ ኮይኑ ኣውደ ዓመት ይኹን ኣብ ኣውደ ዓመት ዘይብሉ ነዛ ኣፍና ተተጠቂምናሉ በባ ዓይነቱ መግቢ ተበሊዕና ኣሉ ፀብፀብፀብፀብፀብ ከም ዘሎ ኣቢልናየ ንድቅስ ሕራይ ሕጂ ብምንታይ ክንጅምር ኢና መስለኩም? ሕንቅል ሕንቅል እንታይ ደለዉ እሞ ኢድ የልዕ ደሎ ዳኣይተኸ ኩልኹም ዲኹም ደለ ሕራይ በሊ ባዕኸ ክንጅምር ከመዚኣ
6: ሕንቅል ሕንቅሊተይ
7: ሰናብ ሰናቢተ
6: ክትኣቱ ህጣራ ክትወፅኻ ዕባራ
7: ቡዋ ክትኣቱ ጎጃ ፍጣራ ክትወፅእ ከለ ከዓ ዕባራ ቦጥ ማኪና ኣይኮነትኣይኮነት በዕረይ ከሎ እንታይ እዩ እንታይ እያ ኣፈለጥነ ተደረሪ ጀርባ ማይ ኣድጊ ጀርባ ትስከማቀይ እቲ ጀርባ ሕጂ ማይ ምስ መልእኸ ከምዚ እዩ ትብል ተነፍሒ ድመፅሓቀይ እጆ ክትኣት ኮላ ኢላና ህጣራ ናብዚ ገዛ ክትወፅእ ከለካ ዕባራ። ስለምንታይ እቲ ማይ ተራግፎ ምሽ ሽዕቲ ጀርባ ከዓ ከምዚያ ተዓብር ማለት ንፍዕት ጣቁዕላ ሕራይ መና ኣለ ሕጃኸ
5: ሕንቅል ሕንቅሊተይ
7: ሰናብ ሰናቢተ
5: ሕርን ውዒልካያ ዘይደግም
8: ኣብ መንፊት
7: መልሳታ እንታይ እያ?
8: መንፊት
7: መንፊት ህርም ውዒልካ ደ ደክም
3: ሕንቅል ሕንቅሊተይ
7: ሰናብ ሰናብተይ
3: ሽሕ ደቃ ረጊፃቶም ትሓልፍ
7: መሊስዋ
3: ሕንቅል ሕንቅሊተይ
7: ሰናብ ሰናብተይ
3: ዓፅሚ ዘይብላ ዓፅሚ ሰብ ትሰብር
7: መልሓስ ዓፅሚ ደይብላ ዓፅሚ ሰብ ትሰብር
3: ሕንቅል ሕንቅሊተይ ዝዓበየ ሃብቲ ንመቐመጢ ዘየሸግረካ ሰራቕ ዘይረኽበዎ
7: ንዓበየ እንታይ ያስከ ድገም ያስከ
3: ዝዓበየ ሃብቲ ሰራቕ ዘይረኽቦ ንመቐመጢ ዘየሸግረካ
7: ዝዓበየ ሃብቲ ሰራቂ ደይረኽቦ ንመቐመጢኡ ከዓ ደይሸግረካ ንኽቕመጥ እንታይ እዩ ዘ ሰንዱ ድ ወርቂ እንታይ ዘሎ ፍልጠት ሕጂ ዋ እዚኣ ሕጂ ደንፃኸያ ብጣዕሚ ደስ ስለ ትብል ፍልጠት ንመን ፍልጠት ንመን ፍልጠት ድሙን ራወታት ራወታት ሰናብ ሰናብተ ሽሕ ዓይና እንታይ ሽሕ ዓይና ተቆሎ እቲ ዓይና ብዙሕ እኳ እዩ እቲ እግሮ ግን ሓደ ሓቀ ሚክሮፎን በል እራይ
3: ሕንቅል ሕንቅሊተይ
7: ሰናብ ሰናብተ
3: ብደጊያ እሾኽ ብውሽጣ ድማ ጥዕምቲ
7: ውሽጣ ጥዕምቲ
3: ሕንቅል ሕንቅሊተ
7: ሰናብ ሰናብተ
3: ንሳ ፀላም ደቃ ፀዓዱ
7: ሕንቂ
3: ሕንቅሊተይ
7: ሰናብ ሰናብተ
3: በርባዕተ እግራ እናነጠለት
7: በርባዕተ እግራ እናነጠለተ ኣይኮነ ግን
3: ጠለይ በይዱ ሕንቅል ሕንቅሊተይ
7: ሰናብ ሰናብተ
3: ብደጊያ ብጫ ብውሽጣ ብጫ
7: ብደጊያ ብጫ ብውሽጣ ብጫ ዓሲር ዓሲር ደጊኣ ብጫ ብውሽጣ ብጫ ኣይኮነ

ንእስነተ መሓላፊ ንእስነተ መሓላፊ ንእስነተ ደቴ ሓሸው ናበለቴ ሓሸው።

0: tasu lelu set belu.
1: Das ist ein Ergesäck.

0: ፈሳኺ ይመስለኪ ፈሳኽ ሳንተበልኪ ፈሳኺ ይመስለኪ ኣነ ምንገዚኤ ፈሳኺ ይመስለኪ
1: ግርም እምበኣር ሕጂ እታ ቀሪብንያ ነበርና ነዛ ማለት እታ ትሕዝቶና ነዚ ክቡር በዓልና በዓል ቅዱስ ዮሃንስ እዚ ይመስል ነይሩ። መቸም በቲ ዘቐረብና መልኩም ማለት መደባት ተዘናጊዕኩም ገለ ከዓ ቀሲምኩም ክትኮኑ ተስፋ ንገብር። እዚአን ኣብዚ ዘለዋ ደቅና በጃኻ ባባ ተኽለ በጃኻ ኣብ ኣውደ ዓመት ስኒ ሓንቲ መዓልቲ በዕልና ክንቅረብ ኢለን ዝተቐረባ እየን። እታ ጉጅለ ባህሊ ናሃና ማለት እታ ጉጅለና ጉጅለ ባህሊ ናይ ሃለው ቆልዑ ሓንቲ ሰብ ገላ ኣምርተላ ኩለ እዚኦም ሓደስቲ እየን። ከምኡ ከዓ ኣገዳሲ ኢልና ኢና ከምዚ ገርና ምክንያቱ እቶም ካልኦት ካ ዕድል ክረኽቡ ግን ናይ ብሓቂ ብዚ ከዓኒ ንፉዓት ቆልዑት ፈትሽና ማለት እዩ የቐኒልና። ብጣዕሚ ፅቡቅ መደብ ቀሪብክን ፅቡቅ ንበዓል ባባ ንበዓል ማማ ዲክን ሓቲትክን ባዕልክን ዲክን ምሂዝክንኦ ከዓኒ ይዕሊልክናና ስለ ዝኮንክን ካብ ውሽጥና ባዕልና ካብትን ካብትን ኣራሪናዮ ዲክንልክን ናይ ብሓቂ ድሕጉስ እዩ። ኩሉ ኣብ ውሽጥን ኣብ ወፃእን ዝርከብ ህዝቢ ኤርትራ ብምሉኡ ህዝቢ ዓለም ናይ ሰላምን ርግኣትን ኣውደ ዓመት ይግበረልና። ኩሉኩም ኣብ ደገ ደለኹም ኣብ ውሽጢ ደለኹም ደቅና ከዓኒ ብምሉእኩም ኩሉ ጎደቦና ርሑስ ኣውደ ዓመት ይግበረልና። ድሕሪ እዛ ኣውደ ዓመት ከዓ ትምህርቲ ክጅምሩ ኢኹም ትምህርቲ ክጅምሩ ስለ ዝኮንኩም ከዓ እዞም ደቀይ ኩሉ ቦርሳኩም ገለመ ኩሉ ከዓ ተቆረቡ። ቻው ቻው ቻው ቻው ርሑስ ኣውደ ዓመት ይግበረልና ቻው።

0: ዓይና ዝኽብር በዓል ዝተዳለወ ዝተፈላለየ ትሕዝቶታት መደባት ኤሪ ቲቪ ኢኹም ኣብ ምክትታል ትርከቡ ዘለኹም። ደጊምና ደጋጊምና ርሑስ በዓል ቅዱስ ዮሃንስ ይግበረልና እንዳበልና ቃለ ቡራኬ ከምኡ መደባት ህፃናት እንታይ እዩ ዝመስል ኢና ክንዕዘብ ፀኒሕና። እቶም ክንዕድሞም ኢና ዝበልክዮም ኣጋሽ መፂኦም ኣሎ መስለኒ። ስለዚ ንኣጋሽና እስከ ምስ ተዓዘብትና ክተላለየ ብንትርክነት
1: ኣራይ ፅቡቅ ስቲቭ ኣጋይሽና እኳ ኣቐዲሞም ተዓዘብቶም ፈሊጦሞም ኣለዎ ንምልላይ ኣይደልዩንዮም መሓሪ ዕቆ ሚካኤል ብጠዊል ማለት እዩ ከምኡ ውን ካሕሳይ ሃብተ ስላሴ ዛውያ እዞም ክልተ ዓበይቲ ኣጋይሽና ሒዝና መፂና ዘለና።
0: ስለዚ ጠዊልን ዛውያን እዮም እቶም ክልተ ዕድማት ኣጋይሽና። ስለዚ ክልቲኦም ከዓ ኣብ ናይ ባህሊ ዘለዎም ኣፍልጦ ኣዝዩ ዓሚቕ እዩ። ስለዚ ምስ በዓል ቅዱስ ዮሃንስ ተኣሳሲሮም ዝማ ኣብዚ ዘለዎም ኣፍልጦ እንታይ እዩ ዝመስል፣ ኣብዚ እዋን ድግበሩ ወግዕታት እንታይ እዮም ዝመስሉ ኣስፋሕ ኣቢሎም ክገልፁና ተስፋ ንገብር። እስከ ጠዊል እንኳዕ ድሓን መፃኹም፣ ከምኡውን ዛውያን እንኳዕ ድሓን መፃኹም። ከመይ ኣለ ሃዋህው ዳኣመት?
2: ፅቡቅ። ንዓናውን ክብረት ይሃበልና። ንእሽቶ ኣይሰኣሉም ኢልኩም ነዚ በዓላም ምድማቅ ኣካል ናይቲ መደባት ስለ ዝገበርኩምና ክብረት ይሃበልና። ክንመስግን ደሊ ኣቐዲምና ኩሉ ነገር ካብ ምስጋና እዩ።
1: ኣራይ ካሕሳይ
0: ንሕና ውን ንመስግነካ
1: ቋዕብቃዓኩም ንሕና ውን ደጊምና ንክልቲኹም ርሑስ በዓል ንብል ንዝሃብኩም ንዕድል ከዓኒ ክንመስግን ንፈቱ።
0: ሃዋህው ዳኣመት ከመይ ኣሎ? ከመይ ትዕዘበ ኣለካ?
3: ሃዋህው ብጣዕሚ ፅቡቅ ኣለዎ። ብጣዕሚ ሕጉስ
0: ፅቡቅ
1: እስካ ሕጂ ስቲፍ ኣነ ክቐድመካ ይሓይሽዶ ምክንያቱ ኣነ ከዓ ዓቢ ብዕድ መፅ
0: ኣራይ
1: ፅቡቅ። እዞም ክልተ ዓበይቲ ኣጋይሽና ካብ ሽሞም ንላዕለሲ ብሳጓዮም ክልቲኦም ዛውያን ከምኡውን ጠዊል ጠዊል እኳ ድዕ ምስ ንዕኡ ክትሪዮም በታ ሳጓዕቲ ክልቲኹም ዚ ቅድሚ ናብቲ መደብና መጣና ማለት እዩ ብተን ናይ ሳጓ ክልቲኹም ከመይ ብኣነና ክንጀምር ሞ ቅድም ንጠዊል ኢና ክንህቦም። ጠዊል ብዓረብ ነዊሕ መሓሪ ተረእኻስ ተሓኒ ማእኸላይ ሓፂራ ይብሎኒ ሕጂ ባስከ ክትዕልል
2: ከምቲ ዝበልኩሞ ናይ ኣውደ ኣመት ኩሉ ግዜ ናይ ምጥርናፍ ገሹ ዝነበረ ዝምለሰሉ ባሕሪ ዝነበረ ንኸበሳ ዝድይበሉ መረብ ሰጊሩ ዝጓሰ ዝነበረ ነናብ ዓዱ ዝድይበሉ ዝሓቆዶ ሒዙ ዝሓረዶ ሒዙ ዘዕበዮ ከፍቲ ሒዙ ምራኽ ዝነበረ ኣጎቢዙ ጣዕዋ ዝነበረ ዝራብዕ ገይሩ ዝራብዕ ዝነበረ ተስታይ ገይሩ ከምዚ ነቲ ኣይትመካሕ በዓልሓ ሰነላ ብነውሓ ዝብል ብፈተነ ዝሓልፎ ግዜ ሲ ከብቱ ነቲ ሓያል እዋን ኣሕሊፉ ዝመፀሉ እዩ። ዓዲ እውን ኩሉ ግዜ እዛ ኣውደ ኣመት ብፍላይ ቅዱስ ዮሃንስ ክመፅእ ከሎ ብምልኡ ሓድሽ ነገር ናይ ምቕባል ግዜ ስለ ዝኾነ ጠሚርካ ክረአ ከሎ እቲ ትርጉሙ ዕፉን እንተርከበ ፅቡቅ ተደይርከበ ከዓ ኣብ ቁራዕ ኣብ ድስቲ ኣብ ሲልካ ዋላ ብጭልቅዑ ከሎ ዋላ ምስ ጭሕሙ ከሎ ቆልዑ ከዓ ብትሽዑ መዓልቲ ዝኾነ ሓድሽ እኽሊ ከይለኸፉ ክውዕሉ ስለዘይግባእ ስለዘይክእለሎም እውን እዚ ነገራት እዚ ምድላዋት ጌርካ ከምቲ ኣብ ኣፋውያታታትና ዘሎ ዕላል እውን ምናልባት እዚ ዝተባህለ ተዘይ ተረኺቡ ኣዴታት ተጣበብቲ እየን ክኢላታት እየን ዓቑሮ ንኦ ፀንሓ ዋላ ዘይተጫጨፈ ዕፉን ምስሙኡ ምስ ዓልኡ ወይ ምስ ሰበኸቱ ኣብ ቁርዓት እትን ወይ ኣብ ድስትታት እትን ከምቲ ንካልእ እኽሊ ንምብሳል ዝግበር ኣገባብ ገይረን ዝቕበላሉ ሓዱሽ መዓልቲ ወይ ሓዱሽ ፍርያት ተስተማቕረሉ መዓልቲ እዩ ዮሃንስ ማለት እዩ። ዋላ እቶም ደርፍታት እቶም ወግዕታት ኣብኡ ዘለዉ ክትሪኦም ከለካ እውን ነዚ ናይ ምጥርናፍ ብሓሳብን ብኣካልን ኣብ ዝነበሮን ዝነበረ ሰብ ተጠራኒፉ ብሓደ ዝውዕለሉ ዝርካቡ ይትረፍ ረኺቡ ከይረኸበ እውን ዘለዎ ነገሩ ዘማቐርሓሉ መዓልቲ እዩ። ኣብቲ ናይ ሳጓ ዝበልክኒ ኣብ ዝተፈላለየ ኣጋጣሚ ተንኪፈያ ይኸውን እየ ንሕፅር ብዝበለ ግን ተምሃሮ ናይ ሃይስኩል ከለና ምስ ብዙሓት መምሃርተይ
0: ዝነበሩናይ
2: ካልኣይ ደረጃ ወይ ናይ ሃይስኩል ድራማ ሰሪሕና ንመዓልቲ ናፅነት ንምዕፀው ቤት ትምህርቲ ዝኸውን ኣብኡ ሓደ ኮሚክ ወይ ኮሜድያን ባህሪ ዘለዎ ሓደ ጠዊል ዝበሃል ካራክተር እቲ ናብቲ ድራማ ኣነ ከዓ ኣብ ቋንቋ ትግራይ ቁርብ መስተይ ማይ ስለ ዘለዋኒ ከምኡ ዓይነት ገፀ ባህሪ ከዓ ስለ ዝነበረ እቲ ጠዊል ዝበሃል ባዕለይ ሒዘዮ እታ ድራማ ፅቡቅ ከይደ ኣብቲ ከባቢና ኣብ ንዞባ ስርጅቃ ወ ዓብ ወ ተማሂረ ፅቡቅ ተፈላጥነት ረኪባ ብዞባ ማእከል መፅያ ብድሕሪኡ ብደረጃ ሃገር ፅቡቅ ተፈላጥነት ምስ ረኸበት እታ ስም ከዓ እናተላዕለት መፅያ ብፍላይ ካብቲ ድራማ ወፃኢ ኣብቲ ድራማ ካራክተር ሒዘየ ኣለኹ ካብኡ ወፃኢ ግን ጠዊል ከምዚ ዝበልክዮ እናኾነት ምስ ከደ ብሙሉእ ናቶም ኣባላት ናይታ ድራማ ክተርፍ ከም ዘለዋ ተሰማሚዕና ግን ምሳይ ከለዉ መሓር እናበሉ ይዕሉኒ ድሓር ካባካ ከዶ ከለዉ ግን ተተሓቢኦም ጠዊል ጠዊል ገለና ከምዚ ኢላ ምዕጋታ ስኢና ደው ምባላ ስኢና ሓንሳእ ምስ ተበገሰ ከምዚ ስታይ ዓሻ ዘውረዮስ ፈረሰኛ ናይ መልሶ ዝበሃል ብዕሽነትና ዘንቀልናዮ ሳጓ ከምዚ ኢሉ ክሳብ ዝሎም መዓልቲ ወረሎ ምስ ከምዚ ሰብን ማሓረ ክብለኒ ከሎስ ዳርጋ ከይሰማዕኩ ዝኸደሉ ግዜያት
0: ውሑድ
2: ኣይኮነ ኣታጣዊ ኢሉ ምሰለ ሰብ ሽዑ ከምዚ ኢላ ማዕቢላ ክንገድፋ ፈቲና ኣይ ተዓወትናን ግን ኣይ ጎደእትንን ከዓ
0: ኣብ
2: ብዙሕ ኣጋጣሚ ክልተ ኣጋጣሚ ነይሩ ሓደ ግዜ ብኣኼባ ክሳብ ክደይ ምትሕዋስ ትፈጥረልካ ታሳጓ ኣኼባ ተገይሩ ለባማት ክኢላታት ማለት ዶክተራት ዘቕረብዎ ሰሚናር እዩ ነይሩ ድሓር ናይ ሕቶን ርእቶን መድረኽ ምስ መፀ ኢድና ሓፍ ኣቢልና ኣነ ከዓ ምስቶም ኢዶም ሓፍ ዘበሉ ሰባት ሓፍ ኣቢለ እንተካሓትት እንተርእቶ ክህብ ኣይዝክረኩ ሓጂ እንታይ ከም ዝኾነ እቲ ኢደይ ሓፍ ኣቢለ እቲ ናይ ብሓቂ ጠዊል ብሜዳ ዝመፀ ተጋዳላይ ክተ ሚካኤል ተስፋ ሚካኤል ዝበሃል ቅሬታ ግበርለይ ስም ርስዕ ኣለኹ እሱ ኢዳ ሓፍ ኣቢሉ ኣነ ከዓ ሓፍ ኣቢልና ምስ ካልኦት ሰባት ማለት እዩ ሕራይ ጠዊል ምስ በለ ትመራሕ መደብ ክልቴና ጠዊል ሓፍ ኢልና ሽዑ እዚ መዓሲኻ ገጢምካ መዓሲኻ ዘይምካ መዓሲኻ ፀሓፍ ኮንካ እናበለሲ እናበለ ምስ ሰባት ኣብዘይ ዛዕባይ ዘእትዎኒ ዝነበረ ሰብ እንኳዕ ረኸብክዎ ኢሉ ኣብኡ ምስቲ ልክዕ ጠዊል ተላኒና ወይ ተራኪብና ማለት እዩ ሓደ እዋን ምን መገሻ ነርና ንደገ ሓደ ሓላፊ ክፍርመለ ኢሉ ወረቐት ምስኣተኹ እቕሬታ ጠዊል ዝበሃል ኣሎባ ንዕ እትዎ ኢለኒ ኣነ ከዓ ክታ ምትሕዋስ ከም ዘላ ስለ ዝፈለጥኩ ኣትኮፍ ኢለ ኣይሰማዕኻኒ እኒኻ ጠዊል ዝበሃል ኣሎ ስንዕ እትዎ ሞ ብድሕሪኡ ክሰማዕካ ኢለኒ ነኖ ኣነ ኮየ ምስ በልክዎ ከመይ ኢልካ ንኣስኻ ጠዊል ትኸውን ኣይ ብቑመታይ ብተመኩረስ ከመይ ኢልካ ጠዊል ትኸውን ከምዚ እናኣበለት እታ ሳጓ ብዙሕ ግዜ ምድንጋራት ፈጢራ ትለያ ግን ክሳብ ዝሎም መዓልቲ ከዓ ተሰኪመ እያ ከይደ ኣለኹ
0: ስለዚ ምስቲ ኣብ ባህሊ ዘለዎ ኣፍልጦ ኣነፃፂርካ ክትሪያ ከለካ ናይ ብሓቂታ ጠዊል ዝተወክለካ እዮ ማለት እዩ ኣፍልጦ ኣብ ባህሊ ዘለካ ተመክሮ ክትሪኦም ከለካ ውን ምስቲ ብዙሕ ምስቲ ነዊሕ ምዃኑ ከዓ ርኢካ ከዓኒ ምስቲ መፅሓፍ ሓቲምካዮ ዘለካ ንረኣዩና እውን ጠዊል ተበናካ ፀገም የብሉ መስለኒ ዛውያ እውን ኣለና መስለኒ ዛውያ ከመኸመይ ኣስከዛ ሰጓ
3: ዛውያ ኣብ 2001 ማለት እዩ ከሴት ሓቲም የ ዛውያ ትብል ከሴት ሙሉእ ከሴት ማለት እዩ ብኣይ ኣብፅያት በተ ዘውያ ብዙሕ ተደርፊ ስማዕ ኢራና ብኸምኡ
1: ኣብፅያትተካሴት
3: ማለት ዘውያ ምሳለ እናትካየ ጎማየ ዝባግል ብዙ ጋጣሚ ተስፋ ለምጫ ርአ ገጢሞዋ ታ ግጥሚ ብኸመይ ኣብፅያት ዘውያ
0: ደስማዓኒካብታደርፊብጣዕሚ
3: ፈትያ እዳ
0: ካብታ ደርፊ ዝበላ ስማዓና ካብታ ሳጓ ደምፃትልካ ደርፊ ገለ ክፋላ ስማዓና

0: ዕብፅዮ ሰቲ ንዓኽ መሪፀ ንዓኽ ሕሪቲ ዛውያ ዛውያ ዛውያ ዛውያ ዜማ
1: ዛውያ
2: ንኾም እያ
1: ፅቡቅ ትሕዝቶ እዩ። ናይ ብሓቂ ብምክንያት በዓል ቅዱስ ዮሃንስ ንክልቲኹም ኣጋይሽና ብዝዓዲምና ብሓንሳእ ከምዚና በዓልና ብሓንሳእ ክነሕልፎ ክሳዕ ክንደይ ሓጎስን ደስታን ዝስማዓና በዚ ኣጋጣሚ ክንገልፀልኩም ንፈቱ። ስለዚ ዕላልና ገና ቀፀል እዩ ዘሎ መስለኒ ናብታ ስዒባ ትቕፅል ትሕዝቶና ክንሰጋገር ኢና።
3: ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ኸዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጐልቢባ ተሓልፍ። ነሓሴ ቁሩብ ክኸፍት ይጅምር። ስለዚ ኸዓ ማይ ነሓሴ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆኖቆ የለን ለይቲ ዝበሃሉሉ ድማ ካብቲ ብ13 ወይ 14 ኣቆፃፅራ ግእዝ ማለት ክፍላ ንሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ንሓሰ ይቕላዕ። ንሱ እቲ ኩሕሊ ንሓሰ ካብ ኣሕምልትን ኣቝፅልትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርናዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቂት፣ ሽበኒ፣ ርጅላ ወዘተ ካብ ቅፅልቲ ሙግያ፣ ሓፋፍለ፣ ኣፍዕለ፣ ጨቁምጠ፣ ጨቁምጠ ሓርማዝ፣ ሃምታ፣ ኣበልክኻ፣ ኣፍጓሓ፣ ሰንኮርፍያ፣ ኣሸንጦ፣ መሶቓ፣ ኣጋሕሽሮ ወዘተ ካብ እግራብ ኣውሌ፣ ጫዓ፣ ታምቡኽ፣ ምቕር፣ ፅሕዲ፣ ጠንቀለባ፣ ገንጂ፣ ጎኖ፣ ጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቅዕን ስገመ ስርናይ ዘሰገነን ዘኰልኰለን ዓፋፉን ዘእጐመ መሻሉ ዘዕንበበ ደናንሽ ዘጐዐ ጣፋት ወዘተ እናማዕደኻ ተስፋ ጽባሕ ትሰንቀላ ድራር ዓይንያ ኩሕሊ ንሓሰ። ብኣቆፃፅራ ግእዝ ካብ ጽባሕ መወዳእታ ዕለት ወርሒ ንሓሰ ጀሚሩ ኸዓ ኣድያ ኣብርሃለይ ብምባል ኣዋልድ ንሩባ ይወርዳ።
4: ሰናዲ ራይን ነው ሰቢያንስ ወይ ዛባል ኪድ ግብ ይያ ወልተ ጣቢ ለሲ ግብ ይ አልዕየ ተፈተማ ሰናዲ ጓለይ ኪድ ወለ ኸይት

ጓቁሜ ጓቁሜ ወይ ጳጉመን ጳጉመን ኣብ ክንዲ ዝብል ናይ ግሪክ ቃል ዝዝውተር ኣባህላ ትግርኛ እዩ። ጳጉመን ኣብ ዓውደ ኣዋርሒ ግእዝ ኣብ መንጎ መጠር ርስታን ሓሰን መጀመርታ መስከረምን ዝርከባ ኣብ ነብሲ ወከፍ 3ተ ዓመት 5ሽተ መዓልቲ ኣብ 4ይቲ ዓመት ምውዳቕ ዘመነ ድቋስ ድማ 6ሽተ መዓልቲ ማለት ሊፒር ዝውዕላ መዓልታት እየን። ጸየቕቲ ኣዋርሕ ከምኡ ኸዓ መበል 13 ወርሒ ተባሂለን

ቅንያት ጓቁሜ ከማይ ማጮሎት ዓበይትና ኣሽቱን ኣባ ህዝበሎም ሰዓታት ንሩባ ወሪዶም ዝሕፀብሉ ቅንያት እኳ እንተኾነ ብፍላይ በተን ካብ ደቂ 10 ክሳብ 16 ዓመት ዝዕድሚአን ኣዋልድ ግን ዳርጋ ከም ሓደ ማሕበራዊ ግዴታ ዝዝውተር ወግዒ መዛኑ እዩ። ኣጉመን ጀማሪ ወግዕቲ በዓላት ኮይኑ ተሓፀብቲ ኣጉመን ዝሕፀባሉ ሩባ ብሑትን ውሕስን ምዃኑ ንምርግጋጽ ኣንትናደይ ኢታየ ሰብዶ ወረዶ ትማየ ይብላ እሞ ኣደ ኢታይ ከዓ እወ ጓለይ ከምዝ ኸማይ ዝበለ ብምባል ዝኾነ ይኹን ተጓዳኢ ከምዘየለን ቀሲነን ክሕፀባ ከምዝኽእል

ኩለን እተን ካብ ወጋሕታ ቀዳመይቲ መዓልቲ ጓቑሜ ንግሆ ንግሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ናብ ዝዕመሮ ሸኻሩባ ዝፅምብልኦ ወግዒ መዛኑ ወግዒ ምዝንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ፀወታታት ክሳብ ብድኻም ተሰኒፈን ዝድቅሳ

ኣብታ ሰለስተ ዓመት መበል ሓምሸይቲ ኣብ ራብዓይቲ ዓመት ማለት ሊፔር ድማ ሻድሸይቲ ትውዕል መወዳእታ መዓልቲ ኣጉሜን ከዓ ኣዋልድ ብፍላይ እኳ እተን ኣብ ሓደ ርባ ዝሕፀባ ናይ ክልተ ዓድታት ኣዋልድ በብዓደን ተጐጅለን ከም ፍትሊ ዝኣመሰለ ፀወታታት ውድድር ይገጥማ እሞ ንናይ ዓመት ስንብት ክሳብ ብምኩርባብ እምኒ ዝስነ ጸርፍታት ብምፅርራ ይፈላለያ። ሆየ ሆየ ኣብ በዓላት ሃንደሰ መስቀለ ሰለስተ ጊዜ ይበሃል። ንሱ ድማ ሓደ ኣብ ኣባ ኣብርሃም፣ ክልተ ኣብ ድሮ በዓል ቅዱስ ዮሃንስ ወይ ሓድሽ ዓመት፣ ሳልሳይ ድማ ኣብ ድሮ በዓል መስቀል ወይ ዓኾኻይ። ሆየ ሆየ ሆየ ሆየ ዘይበለ ሆየ ካባና ይፈለ ሆየ ዓመት ይመሕለለ ሆየ ሆየ ዝበልና ሆየ ዓመት ይድገመና ሆየ ሆየ ሆየ ሆየ ኣጆኹም ቆልዑ ሆየ ባልዶንጓ ጨልቂዑ ኣጆኹን ኣንስቲ ጻዕዳ ጣፍ ለወስቲ ኣጆኹም ጓሶቴ መሸላ ሰወቴ ሆየ ሆየ ሆየ ሆየ ዘይበለ ካባና ይፈለ ዓመት ይማህለለ ሆየ ዝበልና ዓመት

ንጽቢሒቱ ዕለት ሓደ ወይ ባሕቲ መስከረም ፈላሚት መዓልቲ ሓድሽ ዓመት ኣብ ዓውደ ኣዋርሕ ግእዝን ርእሰ ዓውደ ኣመት

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጠአን ይዕጠቓ።

Bravo.

ኩሕሊ ናሓሸ ብዕምባባታት ገልገለ መስቀለ ምስ ተተክአ እቲ ጸሊም ክራማት ብጽንዓት ተሰገረ ሓረስታይ ልምሉም ቈጽሊ ጽንዒ ምስ ቀጢን ጕንዲ ኣኽቢቡ ኣብ ርእሱ ይገብር። ጽንዒ ከዓ ይበሃል። ጽንዒ ትእምርቲ ምስ ስጋር ካብ ጸሊም ክራማት ናብ ዝያዳ ጽንዓት ዘሓትት ስራሓት ቆውዒ እዩ። ሽዑ ኣብ ዝበዝሕ ገጠራት ሓረስታይ ማዕጺዱ የዳሉ፣ ዓውዱ ይለቕለብ፣ መሲኡ ይጸርብ፣ ሰኪዐቱ ይፍሕስ፣ በዓልቲ ቤቱ ድማ ሰፍእሲ ጕርፉዓ ተዳሉ፣ ቈፍኣ ትዛዝም፣ ከከም ብዝሒ ናይ ዓዲ ኸዓ ብብዙሓት ገባሮ ተኾስቲሩ ተረጊጹን እተሰገደ ዓውዲ ጠለቓ ይዳሉ።

መስቀል ብጎርጎሬሳዊ ኣቆፃፅራ ኣብ መወዳእታ ሰሙን ናይ ወርሒ መስከረም ብግእዝ ድማ ኣብ ክፍላ መስከረም እዩ ዝበዓል። መስቀል ከይበረቐ ወይ ድሮ በዓል መስቀል ዝትኮስ ሓወሆየ ከይተሳገርካ ሓድሽ እኽሊ ምጥዓም ድማ ነውር እዩ። እቲ ወግዒ ምስጋር ሓዊ ኣኾኻይ ይበሃል።

መስቀል በሪቁ ሸውት እፉን ተጠቢሱ ስገ መስርናይ ተሃንኩቱ ሽልቆ መሻሉ ተሐሲው ባልዶንጓ ተጨጭፉ እኽሊ ካብ ቅሚጦታት ኣብ ዓውዲ ወዲቁ ዓውድ መኸዳ ተኸይዱ ሽዑ ዑፋ ዳኖይ ክርኢ ዑፈይ በሪሩ ኣቶ ዑፈይ ዑፈይ ብረሪ ዑፍ መስቀለይ ምሰሊ ዑፍ መስቀለይ ደሪሳ ዑፈይ ኩምብራዛ ተባሂሉ ድማ ነተን ካብ እምኒ ዋንጭፍን ኩርማጅ ትኽሲ እራራን ረሒቐን እጃመን ዘማዕድዋ ኣሕ

እዚ ስራሕ እዚ መርኣይ ናይ ገለ ንእሽቶ ክፋል ካብቲ ምስ ስልጣንን ክትምናን ዝሓስስ ዕረ ፈጺሙ ዝርሳዕ ዘሎ ባህላዊ ቅርስታትና እዩ። ሓደ ካብ ዕላማታት ናይዚ ስራሕ እዚ ድማ ባህላዊ ቅርስታትና ምዕቃብ ኮይኑ ብፍላይ እኳ ንቅርስታት ናይቲ ኣካል ባህላዊ ንጥፈታት ሊቪንግ ካልቸር ዝኾነ ያታዊ ባህሊ ኣብ ምስርሳርን ምስናድን ንእሽቶ ኣበርክቶ ገይረ

0: ዝኸበርኩም ተኸታተልትና ደጊምና ርሑስ በዓል ቅዱስ ዮሃንስ ክኾነልና እናተመንና ካብዚ ቀፂልና ድማ ንሓላፊ ጉጅለ ባህሊ ንስሪ ዝምብራቕ ኣቶ ወልደ ኣብ ፀጋይ ምስኡ እነካይዱ ሓጢር ዕላል ክልውና እዩ። ደጊምና ንምክተልኩም ብክብሪ ንዕድም። ብዛዕባ ሓፈሻዊ ሌላ ጉጅለ ባህሊ ንስሪ ማዓስያ ተመስሪታ ክንደይ ዓመታት ገይራላ ዝነበረ ጉዕዛ ከመይ ከም ዝመስል ሓፈሻዊ ሌላ ክትገብረልና።
1: ጉጅለ ባህሊ ንስሪ እዚ ምብራቅ ኣብ 201 ወርሒ 4 ተመስሪታ ጉጅለ ባህሊ ባራዳውዓ ብዝብል ስም ተመስሪታ ማለት እዩ። ንኣስታት ርብዒ ዘመን ከዓ ኣብ ስራሕ ኣላ። ዓበይቲ ድምፃውያን ኣፍርያ ገና ከዓ ኣብ ምፍራይ ትጓዓዝ ዘላያ። ኣብ 209 ከዓኒ ጉጅለ ባህሊ ንስሪ ዝብል ሽም ሒዛ ተኸይዳ ኣላ ማለት እዩ። 25 ዓመት ገይራ ኣላ ካብቲ ምስረት።
2: ፅቡቅ ወልዳ ኣብ 25 ዓመት ቀሊል ኣይኮነን እሞ ኣሕጥር ኣቢል ካብዘን 25 ዓመት እንታይ ዓይነት ነጥፈታት ኣካየድኩም መደባትኩም ከመይ ይመስል ነይሩ? ኣብቲ ባህላዊ እውን ከመይ ዓይነት ምርኢታት ኢኹም ተቕርቡ ክትገልፀልና?
1: ኣብዚ 25 ዓመታ ናይ ጉጅለ ባህሊ ንስሪ መብዛሕትኡ እቲ ስርሓ ኣብ ምድረ በዳ እዩ። ኣብ ከባቢ 1000 ኪሎ ሜትር ዝዝርጋሕ ዑደት ተካይድ ኣብ 16 ከባቢታት ቀፃሊ ዓመታዊ ዑደት እንዳገበረት ንህዝብን ንሰራዊትን ተዘናግዕ ማለት እዩ። ዓበይቲ ድምፃውያን ሃገርና ዘፍረየት ገና ሕጂ ከዓኒ ናቶም ተካእቲ ተፍሪ ዘላ እቶም መስረቲ 1-2 ኣለው እንዳተተካክአት ግን ክሳብ ሕጂ ዕማማት ዓመም ኣላ ናይ

0: ኣፃምእ ውጅለ ባህል እያ ድማ እቲ ስነ ጥበብ ከዓ ኩሉ ግዜ እንዳቐፀለ እንዳዓበየ ዝኸይድ ዘይውዳእ ማለት እዚ ደረጃ እዚ በቑዑ እዩ ትብሎ ኣይኮነን። ሓያላት ድምፃውያንን ሙዚቀኛትን ነይሮማ ሕጂ ከዓ ንኦም ዝትክኡ ኣለዉ እዞም ዝረእኹሞም ገና እቲ ብቕዓት ብቑዑ ዝበሃል ሰብ የለን። ምክንያቱ እቲ ስነ ጥበብሲ ደረጅኡ እንዳዓበየ እንዳዓበየ ከይድ ስለ ዘሎ ብቕዓት ኢና ነዛ ዘለናዮ ብቕዓት ኢና ግን ገና ካብዚ ንላዕሊ ብቑዓት ንምዃን ከዓ ንሰርሕ ኣለና። ዝያዳ ስነ ፍልጠታዊ ስነ ጥበበኛ ንምፍራይ ና ንሰርሕ ዘለና ማለት እዩ። ሕጂ ዲስፕሊን ንሓደ ስነ ጥበበኛ ውልቃዊ ሞያ ኣለዎ እንድዩ ናብ ጉጅለ ከዓ እትቀሎ ሕጂ ሰለስተ ነገራት ትርኢ ማለት እዩ። ሓደ ብቐንዱ እቲ ሞያ እቲ ናይ ስነ ጥበብ ሞያ ኣሎ፣ ካልኣይ ናይ ስራሕ ዲስፕሊን ማለት ነቲ ሞያስ የኽብሮ ዶ ንሞይኡ የኽብር ድዩ ኣይኽብርን፣ ሳልሳይ ከዓ ናይ ውልቁ ጠባይ ማለት እዩ። እዚ እቲ ናይ ውልቂ ጠባይ ከም ባህሪ ናይ ሰብ ኣተዓባብያን ከባብን ፅልዋን ፈላለ ክእል እዩ። እጂ እቲ ቀንዲ ዝፀቕጠሉ ግን እቲ ሞያዊሲ ነቲ ሞይኡ የኽብር ዶ ሰዓታት ስራሕ መደባቱ ብግቡእ ነቲ ስራሕ ዘለዎ ናይ ምዕባይ ድሌታት ከመይ እዩ እንተልካ ኣብዚ ጉጅለና ፅቡቅ ናይ ዲስፕሊን ፀገም ዘለዎ ሰብ የብልናን ግዜ ናይ ምኽባር ኩሉ ነገራት ብፅቡቅ ኢና ንኸይድ ዘለና ማለት እዩ። ተላሂትን ድምፃውያንን ሙዚቀኛታትን ከምኡ ከዓ ናይ ድራማ ኣብ ኣርባዕተ ጉጅለታት ዘቆመት እያታ ጉጅለ ኩሎም ከዓኒ ዝተዋኸቦም መደባት ብግቡእ ይሰርሑን ግዜኦም የኽብሩን ፅቡቅ ምውሃድ ከዓ ኣለና ማለት እዩ።
1: ሓራይ ወልዳ ኣብ ጉጅለ ባህሊ ንስሪ ንሰራዊት ዑደት ኣካይድኩም ከም ዝነበርኩም ጠቂስካ ኣለኻ። እቲ ሳ ዘካይደቶ ምርኢት ኣብ ሰራዊት ዝፈጠረቶ ፅልዋ እንታይ ድመስል እንታይ ዓይነት ጎስጓስ ኢኹም ከንስኹም ተካይዱ?
0: እዋ ሕጂ እቲ ስነ ጥበብ ኩሉ ግዜ ሓይሊ ናይ ሓይሊ ዝህብ እዩ። ነቲ ሰራዊት ብዙሕ ካብ ብዘረባ ብጥበብ ክትገልፆ ዋላ ነቲ ህዝቢ ዘዋደቦ ቀይሕ ባሕሪ ካብ ራሓይታ ጀሚርካ ክሳብ በዓል ጢዖ ኣብ ሰሜናዊ ቀይሕ ባሕሪ እውን ገልዓሎ፣ ባዳ፣ ኣዳይቶ፣ መርሳ ፋጥማ እዚ ቀጻሊ ዑደት ነካይደሉ እቲ ህዝቢ ብጣዕሚ እዩ ኣብ ስነ ጥበብ ዘሎ ኣብ ባህላዊ ተሳታፍነት ዘሎ ብጣዕሚ ዝነኣድ እዩ ስምዒት ኣለዎ። ኩሉ ዓይነት ብሄር እዩ ዝስዕስዕ። ነቲ ሰራዊት ከዓኒ ቀሊል ክስታ የብሉን ኣብ ዓመት ከዓኒ ቀጻሊ ንኸዶም ኢና ፅቡቅ ተቐባልነት ኣለዎ።
2: ናይ መፃኢ መደባትኩም ከመይ ይመስል? ኣብ ከመይ ደረጃ ኣለኹም? ካብቲ መጀመርያ ዝጀመርኩም ሞ ሕጂ ኣብ ከመይ ደረጃ ትርከብልኹም? ናይ መፃኢ መደባትኩም ከ ከመይ ይመስል?
0: እዚ ታዛ ጉጅለ ባህልና ገዳይም ኣለዋ ሓደሽቲ ኣለዋ እንዳተወራረሱ ዝኸዱ እዮም። ቀጻሊ ድማ ምስ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ብምርዳእን ብውሽጥናን ኣብ ቀጻሊ ኮርሳት ኢና ንኸይድ ዘለና። ምክንያቱ ስነ ጥበብ ብስነ ፍልጠታዊ መንገዲ ክኸይድ ኣለዎ። ስነ ፍልጠት ዝዓጠቐ ስነ ጥበበኛ ከዓኒ የሕይል እምበር ኣይደክምን እዩ። እጂ ኣብ ቀጻሊ ኮርሳትን ትምህርቲ ስልጠናታት ኢና ንርከብ። ናብኡ ገፅና ናብ ዝዓበየ ደረጃ ክነብፅሕ ከዓ ንሰርሕ ኣለና ማለት እዩ።
1: ጉጅለ ባህሊ ንስሪ ዝብል ስም ለቢሳ እያ ክሳብ ዝሕጂ እዋን ስነ ጥበባዊ ምርኢት እናካየደት ክትመፅእ ፅኒሓ ሞ እዚ ሽም እዚ ነዛ ጉጅለ ባህል እዚኣ ይውክላ ድዩ?
0: እወ እዛ ጉጅለ ከምዚ ዝበልክዎ ናይ ምድረ በዳ ጉጅለ እያ። ካብተን ካልኦት ጉጅለታት ፍልይ ዝበለ ኣካይዳ ዘለዋ ከዓ ጃሎን ሰፊያ። ምክንያቱ ደቡባ ቀይሕ ባህሪ እንተወሓደ ዝቀረበት ዓዲ 60 ኪሎ ሜትር እያ። ኣብዚ መንጎ ትፃወሮ ነገር እንተ ዝብድኾ ዝኾነካ ነገር እንተል ማይ እዩ። እዚ እዛ ጉጅለ እዚኣ ማያ ዓጢቓ ትኸይድ ጉጅለ እያ። እንደገና እውን እንታይ ዝብል ቴማ እዩ ነይሩዋ ዝገይሽ ጥበብ እምበር ዝገይሽ ሰብ ኣይኮናን ንሰርሕ። እጂ ንስሪ ማለት ከዓ ብርሑቕ ዝጥምት እዩ። እቲ ጥበብ ካሲ ናብ ርሑቕ ዝኸደ ክኾን ኣለዎ። እስኻ ኣብዚ ኮፍ ኢልካ ከለኻስ ኣብ ኣህጉር ናይ ኣፍሪቃን ካልኦት ኣህጉራትን ብድምፂ ዝገይሽ ስራሕ ክንሰርሕ ኣለና ዝብል ቴማ ስለ ዝነበራ ንስሪ ከዓ ከምዚ ንፈልጦ ካብ ርሑቕ ዝጥምት ሓያል በራሪ ዑፍ እዩ ማለት እዩ። እዚ እቲ ክስተያ
1: እሞ ሓላፊ ጉጅለ ባህሊ ንስሪ እዚ ምብራቕ ወልዳ ኣብ ፀጋይ ስለቲ ዝሃብካና ዕድል ምስኻ ክነካየደ ፅንሕና ዕላልን ኣዝና ክነመስግና ንፈቱ ርሑሳዊ ደኣ

0: መት ዝተርፍ ስነ ጥበባዊ ዕዮ ናይ ጉጅለ ባህል ንስርክ ንዕዘብ ኢና።
1: ርሕስ በዓል ቅዱስ ዮሃንስ ንመላእ ህዝቢ ኤርትራ ኣብ ደገን ኣብ ውሽጥን ዘሎ ንሓይልታት ምክልኻል ነዛ ጉጅለ ባህልናን ስድራ ቤቶምን ንዓይን ስድራ ቤተይ ማለት እዩ ደቀይ ሰበይተይ ስድራ ቤተይ ብምቕፃል ከዓኒ ንደንበ ቤት መግቢ ደንበ ነዚ ኣዳራሽ እዚ ክንጥቀመሉ ዕድል ዝሃቡና የመስግን። ንመኮነን ሓበሬታን ጎስጓስን ሚኒስትር ምክልኻል ከምኡ ውን ንእዚ ተወርዋሪ ሓበሬታን ጎስጓስን እዚ ተወርዋሪ ስለዝገበሩና ምትሕጋዝ ነመስግን ማለት እዩ ይቕኒለን ኣሜን ቢሩ

0: ዝኸበርኩም ተኸታተልቲ መደባት ቴሌቭዥን ኤርትራ ደጊምና ደጋጊምና እንቋዕና በዓል ቅዱስ ዮሃንስ ኣብቃዓልና እንዳበልና ከምዚ ዝከታተሉና ዘለኹም ምስ ጉጅለ ባህለ ንስርኢና ሎሞ ውዒልና ዘለና ሕልፍ ሕልፍ ኢልና እውን ምስቶም ኣባላት ሓፂር ዕላል ኢና ነካይድ ዘለና ማለት እዩ። ሕጂ እውን ጋሻ ሒዝና ኢና ቀሪብና ዘለና ስነ ጥበባዊ ሳልሕ ዓብደላ ደራፋይ ቋንቋ ትግራይ እዩ ኣብ ጉጅለ ባህለ ንስርኢ ማለት እዩ። ዝገደመ ኣባል እዩ እውን ኣብዚ ሕጂ እዋን ኣብዛ ጉጅለ እዚኣ እሞ ብመጀመርያ እንቋዕ ናብ በዓል ቅዱስ ዮሃንስ ኣብቃዓካ ምስ ስድራ ቤትካ። ብምቕፃል እሳ ካፍቶም ዝገደሙ ወይ ገዲም ኣፍታ ጉጅለ ባህሊ ኢኻ እሞ ድምፃዊ ሳልሕ ዓብደላ ክንደይ ዓመታት ጌርካ ኣለካ ኣብዛ ጉጅለ ባህሊ እዚኣ?
1: ብመጀመርታ ርሑስ ቅዱስ ዮሃንስ ንኣመንቲ ክርስትና ማለት እዩ። ኣነ ኣባል ጉጅለ ባህሊ ንስሪ ንሽዑ ግን ጉጅለ ባህሊ ባረ ደውዓ መበል 26 ዓመት ኣብቲ ጉጅለ ገይር ኣለኹ ማለት እዩ። ጉጅለ ባህሊ ባራ ደውዓ ክትበሃል ከላ ብቋንቋ ዓፋር ኮይኑ ባራ ማለት ጓል ኣንስተይቲ፣ ደውዓ ከዓ ኣብ ኣኻዊሕ ዝፀንሕ ሕቋር ማይ ማለት እዩ። እቲ ሽዑ ክንምስረት ከለና ኣብ 2001 ዝረዓመት ሽምያ ማለት እዩ።
2: ሕረይ ሳልሕ፣ ከም ድምፃዊ ንስኻ ምዚ ዘቕፀርካዮ ዓመታት ኣብዛ ጉጅለ ባህሊ እዚኣ ዝተፈላለዩ ስነ ጥበበኛታት ክትርኢ በቂዕኻ ኢኻ። ካብቲ ንስኻ ዝፈለምካሉ ክሳብዚ ሕጂ ኣብዛ ጉጅለ ባህሊ ምፅምባርካስ እንታይ ረብሐ ወይ እንታይ ብልጫ ረኺበ ክትብል ትኽእል? እንታይ ኣብ ናይ ስነ ጥበባዊ ጉዕዙኻ እንታይ ምዕባለታት ኣርኢኻ?
1: ዎ ሕጂ እቲ ካብቲ መጀመርታ ከምቲ ዝበልኩኻ ክንቀውም ከለና ብጣዕሚ ንፉዓት ሙዚቀኛታት፣ ንፉዓት ድምፃውያን ካብኦም ሕጂ ኣነ ካባይ እሶም እዮም ዝሐሹ ነይሮም። ኣነ ብዕድመ ዝናእስኩ እዩ ነይረ ማለት ፅቡቕ ተመክሮ ዝነበሮም እዩ ማለት እዩ። ሕጂ ካብኦም እንዳተማሃርኩ ንእስታት ንነዊዕ ዓመታት እንዳሓገዙ ንነዊዕ ዓመት ብሓንሳብ ክንከይትእና ማለት እዩ ብድሕሪኡ ኣነ ከዓ ነፍሰይ ክኢለ ነቲ ዝመፅ ጎጅለ ማለት ነቲ ብድሕሪና ዝመፅ ማለት እዩ ንዑ እንዳውረስኩ በርኬ 26 ዓመት ክትብል ከለካ ርብዒ ዘመን ማለት እዩ። ቀሊል ኣይኮነን ነቲ ዝመፅ ወለዶ ኸ ብኸመይ ካውርስ ክእል ኣነ እውን ዝብል እጃም ናተይ ገይረ ማለት እዩ። ብዜማ ይኹን ብድምፂ ድዩ ብኩሉ በቲ ኮምፖዝኒ ሙዚቃ ድዩ ገለ እቲ ኣብቲ ጉጅለ ዝገበርኮ ቀሊል ተመክሮ ስለ ዘይነበረ ኣነ እውን ብዓቕሚ የበርክት ነይረ ኣብቲ ጉጅለ እስል ክሳብ ሕጂ የበርክት ኣለኹ ማለት እዩ።
0: ፅቡቅ ሳልሕ፣ እሞ ክትገልፃ ፀኒሕካ ሃሞታ ናይ ምውርራስ ባህሊ ስኻ ወሪስካ ሕጂ እውን ገዲም ብምዃንካ ነዞም ዝመፁ ዘለዉ ከም ተወርሶም ዘለካ ትገልፀልና ኣለካ እሞ ብጀካ እዚ እውን ኣብታ ጉጅለ ባህሊ እንታይ ዓይነት ስራሓት ኣቕሪብካ ኣለካ? እንታይ ዓይነት ፍርያት ኣፍሪካ ኣለካ? ስራሓትካስ ከመይ ይመስል? ብሓፈሻ ኣብታ ጉጅለ ባህሊ ክትገልፀልና።
1: እዎ ኣብቲ ስራሓት ናተይ ብፍላይ ኣብቲ ናተይ ዓቕሚ እንተኮይኑ ኣነ ኣብቲ ጉጅለ ከም ድምፃ እውን ከም ዘያማይ ዝስራሕ ኣብቲ ጉጅለ ካብ ዝኾነ እቶም ኣርቲስቲ ኣብ ሃገርና ዘለዉ እቶም ገጠምትን ዘየምትን ናይ ድምፃውያን ናይ ትግራይ ማለት እዩ ካብኦም ግጥምታት ወስድ ምተሓጋጋዝ ማለት እዩ። ስነ ጥበብ ከዓ ምተሓጋጋዝ ባህሪ እምበር ከምዚ ናይ መበለላፅ ኣይኮን ሕጂ እንዳተሓጋገዝና ንኸይድ ስለ ዝነበርና ኣነስል ክሳብ ሕጂ ብምትሕግጋዝ ናይ ሰብ እየ እስል ክሳብ ሕጂ በፅሒ ማለት እዩ። ኣና ግጥሚ ክወስድ ከለኹ ካብ ሓደ ገጣማይ ንኣብነት ምሳይ ዓብዲ ኣብበከር ወዲ ገዳይን ዝበሃል ነይሮ ተጉጅለ ብሓንሳብ እሳት 18 ዓመት ብሓንሳብ ኢና ሰርሕና ተጉጅለ ማለት እዩ። እሱ ግጥሚ ክህበኒ ከሎ ኣነ ዘይመሰርሕ ከምኡ እንዳበልኩ ነቲ ሞያይ ብኡ ይዕብዮ ነይረ። ከምኡ ውን በዚ ኣጋጣሚ እዚ ንኣሕመድ ድሪስ ዓፋ ወዲ ዓፋ እውን ከምኡ ውን ካብኡ ግጥሚ ወስድ ኮምፕሊት ከዓ ግጥምን ዜማን ይህበኒ ይሰርሕ ኣብ ከምዚ ነሮት ናተይ ስራሓት ማለት እዩ።
2: ፅቡቅ ሕረይ፣ ዳርጋ ናብ ምዛም ኢና ንኸይድ ዘለና። ከምዚ 26 ዓመት ኣውፂርካሉ ዘለካ ጌና ብሕጂ እውን እቲ ስነ ጥበባዊ ዕዮታትኩም ክስስን ኢና ንምነ ሞ

0: እዛ ጉጅለ ባህል እዚኣ ብመንፅር ኣብቲ ተካየዱ ዑደት እንታይ ፅልዋ ይፈጥረልኩም ምስ ህዝብን ሰራዊትን ዑደት ኣብ ተካይድሉ ገላ ካብቲ ዝፈጥረልካ ስምዒት ከመይ ይመስል?
1: ኣነ ሕጂ ኣብቲ ፅልዋ ትብሎ ዘለካ ክንምስረት ከለና ኣብቲ ጉጅለ ባህሊ 2001 ወርሒ 4 እንያ ተመስሪታ ሕጂ ኣብኡ ንሕና ኣብቲ ናይቲ ግንባር ዝውክል ጉጅለ ባህሊ ሕጂ መለለይ ኣለና ንሕና እቶም ግንባር ዓሰብ ንቕመጥ ዝነበርና ኣብቲ ሽዑ ስል ክሳብ ሕጂ ማለት እዩ ጃሉን ነይራ ተጃሉን ከዓ ብድሕሪት ሰፊና ከምታ ናይ ሰንጣ ኢና ንዕጠቐ ሰራዊትና ከምኡ እዩ ዝዕጠቐ ነይሩ ሕጂ ነታ ሃዶ ትውክል ወይ ነታ ኣብኡ ዘሎ ኣብ ምድረ በዳ ዝነብር ኣፃምእ ዝነብር ሰራዊትና ትውክል ጃሉን ንዓ ሕዝና ኢና መፂና ትሽዑ ማለት እዩ ኣብ 2001 ድራማ ካብ ደንከል ኣብቲ ግዜ ኣብ ግዜ ኣፃሚ እቲ ደንከል ከም ንፈልጦ ኣፃሚ እንድዩ ኣብቲ ግዜ ሳልሳይ ወራር ዝነበረ ንሰራዊትና ዘድሓነት ጃሉን እያ ሽዑ ነተ ጃሉን ንሕና ግን ኣብ ድራማ ሒዝናየ መፂና ናይ ሽዑ ደረስታ ዝነበሩ ከኣማን ብዘጋጣሚ እዚ ርእሰናይ ተስፋይ በዓል ኣማኒኤል ገብራይ ኣጅረ ነይሮም ዳዊ ዘካርያስ ነፍሲ ምሓሮ ገረማት እውን ነፍሲ ምሓሮ እዚኦም ከምዚ ዝኣመሰሉ ንፉዓት ስነ ጥበበኛታት ኣርቲስቲ ንዚኣ ጃሉነይ ትብል ስራሓት ንዓኣ ሕዝነ መፂና ጦብላሕታ ኣብ ህዝቢ ኣብ ሰራዊትን ብጣዕሚ ፅቡቕ ጦብላሕታ ረኺባ ማለት እዩ ሽዑ ነታ ጉጅለ ባህሊ ባረዳውዓ ወይ ጉጅለ ባህሊ ግንባር ዓሰብ ተሪፈ ጉጅለ ባህሊ ጃሉነይ ሰይሞምኖ ማለት እዩ ትረዲኻኒ ኣብዚኣ ኣነ ብጣዕሚ ናተይ ፅቡቕ ጦብላሕታ ምስ ደርፋን ገለ ኩሉ ሒዝና ኢና መፅና ፅበቕቲ ስራሓት ንዚኣ ንዓብ ብጣዕሚ ክሳብ ሕጂ ስል 26 ዓመት ንዚኣ ተዘኪረ ዘኪረ ዝነብር ማለት እዩ።

0: መሸላ ቁርብ ዘዝሸወተ ዋላ ቁርብ ዝቋቐበ ከዓ ቁርብ እክሊ ዘውፅእ እንድሕር ኣርአን ከዓ በዓል ቤተን ከይነገራ ባዕለን ለቆተአን ወይ መሸምዐን ወይ ክሽአን ሒዘን ከይደን ዕፍ እውን ከይትርእየን እናፈርሃ እንድሕር ነቲ መሸላ ጀሚረንኦ ነቲ ጎንቦ እንድሕር ኣ ጀሚረን ዕፍ ከዓ ደድሕርአን ክትጠጥም ክትበልዕ ስለ ትኽእል ዕፉን ሰብን ከይረኣየን ኣንግሄን ወይ ኣምሴን ሰሊተን ምስላት እዩ ዝበሃልቲ ኣገባ ዓዲ ኣትዋ ምስ ፀሓይ እንዳንቀፃ ኣብ ማእስን ኣብ ስቶለን ዝበሃል መንቀፅ እናዘርግሓ ደጉዲጎን ወይ ጎዲአን ወይ ብጥጥቆ መሳሊ እንድሕር ኣርኪቡለን እንድሕር በፂሑለን ከዓ ናብ ቅጫ ናብ ጣይታ ወይ ከዓ ናብ ጋዓት ገይረን ከዓ ሽዑ ኣብዚ ናይ ቅዱስ ዮሃንስ መዓልቲ መላእ ስድራ ቤተን ወረባብቲ ኣስላሙ ክርስታኑ ገያሻይ ወዲ ዓዲ ብምሉኡ ሓድሽ እኽሊ ከም ዝለክፍ ይገብራ ማለት እዩ። ናይ ቅዱስ ዮሃንስ ቀንዲ መለለይኡ ካብዚ ሕጂ ወርሓት ካብ ቅዱስ ዮሃንስ ጀሚርካ ሓረስታይ ኩነታት ግራቱ ምስ ረኣየ ሸዊቱ ዶ ዋቂቡ ዶ በሲሉ ዶ ባል ዶንጓ እዚ ነገራት ምሰጥለለ ብዛዕባ እቲ ምርዖ ጓሉ ብዛዕባ ዝምርዖ ወዱ እዩ ዝሓስብ ማለት እዩ። ስለዚ ገያሻይ እንታይ ደሊ በቕሊ ሓረስታይ እንታይ ደሊ እኽሊ ኢሎም ዝምስሉ ቦታት እውን ከምዚ ማለት እዩ። ስለዚ እቲ ዓመት ሙሉእ ዝገብሮ ስርሑ ከምዚ ኩለና እውን ሕጂ ንገብሮ ምስ ቁጠባ ዝተኣሳሰረ ሓረስታይ ካብ ኩሉ ነገራቱ ምስ እኽልን ምስ ከብትን ዝተተሓሓዘ እዩ ንትፈታቱ። ስለዚ ኩነታት እኽሉ ምሰጥለለ ሓወቦ ይፅዋዕ ወዲ እንድሕር ኣልዎ ኮይኑ ኣኮ ይፅዋዕ ካብ ኩሉ እቲ እንዳ ቤንኻ ዝግበር የለን ኩሉ ግዜ እቲ ሕብረተሰብ ተማኺሩ ተመላልዩ ተመዓዒዱ እዩ ዝኸይድ። ስለዚ ንከምዚኦም ዝኣመሰሉ ሰባት ነጊሩ ወዱ ጓል እከሊት ኣላ ጓል ዓዲ ክስቶ መዋስብቲ ኢና ንከኣኣሊና ንፀዋወር ኢና ተባሂሉ እቲ ናይ መውስቦ ነገራቱ ብሕፀ ከምዝጅመር ይገብር ማለት እዩ። እዚ ምናልባት ከምቲ ቆፅሊ ውዲቕካ ዕንበባ ውዲቕካ ዝግበር ሕፀ እንተዘይኮይኑ ማለት እዩ። ሕፀ ከዓ ንባዕሉ ናቱ ፍልልያት ናቱ ባራይተስ ገለ ኣለዎ ማለት እዩ። ስለዚ ኣቦ ወዲ ክገይሽ እንተ ደኣ ኮይኑ ከዓ ኣቦ ጓል ከዓ ተቐባሊ ጋሻ እዩ። ነፀልኡ ኣፃዕድዩ ፅቡቕ ዝዛረቡ ፅቡቕ ዘማዕርጉ ሰባት ሒዙ ፀኒዑ ከዓ ጓሉ ነቶም ሓቲቶም ጎልጎል ክትኮንና መሳፍሒ እምባ ክትኮንና መፀግዒ ስጋኻ ዝደለየ ጓልካ ፅልእካ ዝደለየ ከዓ ጓላምካ ከምዚ ዝኣመሰለ ወግዒ ዘለዎም ዘረባታት ዝኽእሉ ሰባት ሒዙ ፀኒዑ ከዓ ጓሉ ይሕፂ። ሕጂ እቲ ንወስድ እቲ ንይገምድ ይበሃል ማለት እዩ። እቲ ምስ ወሰደ ነቲ ውራይ ዝጥዕም ነገራት የዋህድ ብክልቲኡ ከምዚ እንዳልካ ከዓ ናብ ጥሪ ገፁ ይሰግር እዚ ናይ መውስዎ ነገር ይጅመር ሓደ በለለ እዩ ማለት እዩ። ስለዚ እዚ ናይ ሕፀ ምስ መርዓ ዝተሓሓዝ ነገር ካብ ቅዱስ ዮሃንስ ጀሚርካ እዩ እቲ ሕብረተሰብ ዝጅምሮ ማለት እዩ። ከምዚ ቅድሚ እዩ ምናልባት ካልእ ኣጋጣሚ ወይ ካልእ
1: ንፈሊሓላ ዳሓዝና
0: ኣብኡ ከለና ናይ እውን እንዳዓለልና ክንከይድ ሲ ካብቲ ንረኽቦ ዕላላት ካብቲ ንረኽቦ ወግዕታት ናይ ቡን ቡኑን ስዋን ኣደጓልያ ጀሚራቶ ይበሃል።
1: ከመይ
0: መርዓት ኔራታ ኣብ ገዛ ኣጓላ ሲ ሰብኣይ ጓላ ይመፅእ ሞ ሰብኣይ ጓላ ይመፅእ ሞ ከምዚ ከማይ ሕምቕ ኢሉ ኮይኑ ኣስፊሑ ዘይርዳእ ወይ ኣስፊሑ ዘይሓስብ ግዲ ኮይኑ ጓሳ ከዓ ስለ ዝነበረ ምስ በዓልቲ ቤቱ ወይ ምስ መርዓቱ ኣብ ሕፁነት ምስ ተራኸበ ሲ ድሕሪኡ ምርኻብ ገዲፍዎ። ሕጂ ከምቲ ንፈልጦ ላም ሓንሳብ እያ ትስርር፣ ሓንሳብ ተሰሪራ ውላድ እያ ትበፅሕ። ላም ሕጂ ኣደ ጓል እንታይ ገይረን ወይ ሓማት ድቃስ እንተሰኣነ ኢለ ቡን ኣጣል ክበልዖ ምስ ተረኣየ ከብቲ ክበልዖ ምስ ተረኣየ ሲ ድቃ ስእና ነይረን ተንከፍቲ ሙሉእ ለይቲ ደው ኢለን ካሓድራ ክበእሳን ክዕገርግራን ሓድራ። ለዚ ሰበይቲ ነዚ ፍልጠት እዚ ነዚ ትዕዝብ እዚ ወሲዳ ቡና ስትያቶ ቀፃሊ ቡን ተስትዮ ምሸት ምሸት ሓሳብ ልባ ከዓ ሰሚርላ ናብ ካብቲ ጓሳዊ ባህር ወፂ ይበሃል። ስዋ እውን ትዕግስቲ ኣብዚሑ ምዝራብ ኣብዩ መምስ መፀና ብሰብኣይ ጓለ ማለት እዩ ስለዚ ጌሶ ገይረን ከዓ ጌሶ ንኩሉ ይምልሶ ይበሃል ማለት እዩ ስለዚ ጌሶ ገይረን ስዋ ገይረን ከዓ በዓል ጓለን ምስ ጓለን ከም ዘዕልል ገይረን ከምዚ ገይርካ ይበሃል ዎ ጥበብ ናይ ኣዴታት እዩ ጥበብ ናይ ኣታትና እዩ
1: ኣራይ ፅቡቅ ከምዚ ክትገልፆ ፅናሕካ ብዙሕ ትሕሶታት ወይከዓ ብዙሕ ወግዕታት ናይ በዓል ቅዱስ ዮሃንስ ኢካ ክትገልፀና ፀኒሕካ ምስ ተኣሳሲርካ ስከ ናይ ሕፀ ናይ መርዓ ኢካ ክትገልፀና ፀኒሕካ ሓደ ክፋል ናይቲ ወግዕታትና እዩ መንስያትና ዝፃወትዎ ፀወታታት ኣሎ ዝድረፍ ደርፍታት ኣሎ ዝበሃል ደርፍታት ዝደጋገሙን ኣለና ስለዚ እሱ ከታይ ዝመስል ስ ኣብ ከዓ ተኪርና ክንዘላለም
0: ፅቡቅ ሕጂ ደርፍታት ክበሃል ከሎ እዚ ያዳ ኣብቲ ንገብሮ መፅናዕቲ ባዝሐቱ ናይ ደቂ ኣንስትዮ እዩ ደቂ ኣንስትዮን ብዙሕ ዝደርፋ ኣብ ገዘአን ኮይነን ኣብ በረኻ ኮይነን ክሕጎሳ ክስተማስላ ክትስፈዋ ሽግረን ከማቕላ ወይ ገለን ከለዋ ሲ ዝበዝሕ ደርፊ ናይ ደቂ ኣንስትዮ እዩ ሕጂ ንኣብነት ቅዱስ ዮሃንስ ክመፅእ ከሎ ዛኽራሩ ንሓዝቦ ማዕርከ ቅዱስ ዮሃንስ ክመፅእ ከሎ ሲ እንታይ እየን ዝብላ ገና ከምዝፋጡ ተቆኒናቶ ዘላ ተኸዲናቶ ዘላ ሲ ናይ ኣዴታታ እያ ገይራ ካብ ቀደም ዝፀንሐ እያ ገይራ ሕጂ እንታይ ይብላ እቲ መጀር ህልዎ ድዩ ቀዳማይ ስልኪ

ስርሕዶ ዝህብ እቲ ስገሞ ዝህብ ኣቦም ከሎሲ እቲ ትገባብ ዝያዳ ኣደ እንተይላቶ ነቦ ኣደ እንተይላቶ ንዓብሓው እቲ ትደልዮ ሲ ብመንገዲ ድኣ ገይራ ወይ ብመንገዲ ወላዴታ ገይራ እያ ካብ ኣቦኣ ወይ ካብ ዝኾነ ኣለይ መለይ ዝብላ ሰብ ትረክብ ማለት ሕጂ እንታይ ማለት እቲ ኣደ ደየደ ማዓርጓለ ኣርሕዶ ምስ ጓላ ሂበዶ ክቁነኖ ሽዑ ኣሎ ድሕሪ ብቁኖ ዝመፅኡ ደርፍታት ከዓ ኣለዉና ማለት እዩ። ሕጂ ኣብዚ ናይ ቅዱስ ዮሃንስ እንደገና እንታይ ይብላ ከዓ ዛዕፈይ ተዛውናላ ተዛውናላ

0: ናልካ ብደርፍታት ይጅምርቲ
1: ማለት ፅቡቅ ብዙሕ ትሕዝቶታት ይደሎ ምናልባት ገና ብሓንሳብ እውን ስለዝቕፅል ኣብቲ ዝቕፅል በደብና እውን ከምኡ እንዳኣተና እንዳተዘራርብና ክንቅፅል ኢና ቅድሚኡ ግን ንተዓዘብትና እናቲ ዝቕፅል ትሕዝቶ ክነስግሮም ኣለና መስለኒ ሳህራ ፅባልኺ ፈጡ ተዳልያ ዘላ ዝኸበርኩም ተኸታተልትና ስዒባ እትቐርብ ትሕዝቶ ወይዳ ኣዳሊንያ ዘለና መደብ መደብ ሳህራ እዩ እዚ ናይ ሎሚ መደብ ሳህራ ኣብ ንእዞባ ዓንሰባ ዝካየድ እዩ ወይ ድማ ንያታዊ ተፈጥሮ ፅባቐ ቱሪዝማዊ መስሕብ ኣብኡ ዘሎ ወጋዕታት ንያታን ናይ ዞባ ዓንሰባ ዘላለ ዝተፈላለየ ትሕዝቶታት እዩ ቀሪቡ ዘሎ ነዚ መደብ ዝመርሑልና ጋዜጠኛታት ሰርሓዲን ሑሴን ከምኡውን ሳምላዊት ከምኡውን ሳምራዊት ሊቪዮ ብሓባር ኮይኖም እዮም እቲኡ ዘሎ ትሕዝቶታት ብሓባር ተኸታትልና ክመፅና እቲ ትሕዝቶ ኣዝዩ ነዊሕ እኳ ስለ ዝኾነ ኣብ ሰለስተ ክፋል ማቂልና ኢና ክነቕርቦ እቲ ቀዳማይ ክፋሉ ሕጂ ናብ ተዓዘብትና ክነብሎ ኣለና መስለኒ

0: نتواصل بمناسبة عيد القديس يوحنا، والآن عندنا فقرة الجزء الأول لبرنامج الصحراء. البرنامج هذا أعدوه الصحفيين صلاح الدين حسين وسامراوي تيبيون مع أقليم عن سبا. وقت الممتع نتمناه لكم، وما تواصل مرة أخرى كل عام وأنتم بألف خير.
1: ምናልባት ፋጡ ኣባ ከለኸ ቅድሚ ናብቲ ኣዳሊንዮ ዘለና መደብ ሰሃራ ምሕላፍና እውን ንተዓዘብትና ብዛዕባ መርዓ ክገልፀልና ፀኒሑ ጠዊል ኣብ እዋን ዮሃንስ ሕፀ ዝግበረሉ መርዓታት ዝሕንፀፀሉ ብዙሕ ነገራት ክገልፀልና ፀኒሑ። ስለዚ ሓደ ሰብ ብዛዕባ መርዓ ዝተኣሳሰረ ብሄራትና እንታይ እንታይ ወግዕታት ኣለውን ኣካል መደባትና ገርና ኣብ መንጎ መንጎ ናባኹም ክነብሎ ኢና። ብመጀመርያ ግን ናብ መርዓ ክበፅሕ እንተ ኮይኑ ሓደ ሰብ ወይ ድማ ሓደ በፅሒ ንብሎ እቲ ናይ በፅሒ ደረጃ ክበፅሑ ኣለዎ መስለ ንመርዓ ክበፅሕ ክኽእል ኣለዎ ወዲ ይኹን ጓል ብዘየገድስ ማለት እዩ። ክልቲኦም ናብቲ ናይ መርዓ ደረጃ ምስ በፅሑ እዮም ናብቲ ናይ ሕፀን ካልእን መርዓን መስራሕት ዝኣቱ። ስለዚ ንሎሚ ቅድሚ ናብታ ኣዳሊናያ ዘለና መደብ ሳህራ ምስጋርና ኣብ ብሄረ ሳሆ ዘሎ ሓደ ዓቕሚ ኣዳም ዝበፅሐ መንእሰይ ዝግበረሉ ፅምብል ወይ ከዓ ወግዒ እንታይ እዩ ዝመስል ናባኸም ክነብሎ ኢና። ስለዚ እቲ ፅምብል እቲ ወግዒ ኣብ ብሄረ ሳሃ ዘሎ ኢና ናባኹም ነብሎ ዘለና። ኣብ ዝተፈላለየ ብሄራት ሃገርና እውን ዝተፈላለየ ነዚ ኣገባባት ዝገልፅ መስራሓት እውን ኣለና። ናይ ብሄረ ሳሆ እንታይ ዝመስል ትሕዝቶ ቅድም ይከታተልዎ ብድሕሪ ኢኻ ናብ መደብ ሳህራ ማለት እዩ ሰናይ ምክትታል
2: ምጉባዝ ወይ ነብስካ ናይ ምልዓል ወይ ስብእነትካ ናይ ምምስካር ዝበልካዮ ስቲፍ ሓወይ ንሕና ብደረጃ ናይ መፅናዕቲ ትካል ኣብ ኮሚሽን ባህልን ስፖርትን ኤርትራ ካብቲ ዝጠቕመና ነገር ማለት እዩ ዳርጋ ናይ ኩለን ብሄራትና ብሓባር ኢና መፅናዕቲ ንገብር። ካብቲ ዝፅናዕ ኣርእስታት ሓደ ከዓ እስቲ ብሎ ዘለካ ናይ ምስግጋር ዝፅሕና ወይ ከዓ ፓሴጅ ኦፍ ራይትስ ዝበሃል እዩ ሓደ ካብኡ እዩ። ሕጂ ኣብ ብሄረ ሳሆ ከምዚ ክትብሎ ፀናሕካ ኣሎ ኣብ ነብሲ ወከፍ ብሄር ከዓ ኣሎ እቲ ካብ ቁልዕነት ናብ ጉብዝና ወይ ናብ ስብእነት ናይ ምስግጋር ኣብ ሕብረተሰብ ትግርኛ ሕጂ ሓደ ካብኡ ምናልባት ኣብ ብሄረ ብሌን እውን ብዛዕበየ መልክዕ ኣሎ እዚ ናይ መንደሎት ዝበሃል ወግዒ እዩ። መንደሎት ቅድሚ መርዓ ይኹን ድሕሪ መርዓ ይኹን ግድን ሓደ ወዲ ተባዕታይ ሰብኣይ ምዃኑ ከመስክር እንድሕራ ኮይኑ በረኻ ከይዱ ብዘይ መግቢ ብዘይ መስተ ብዘይ ማይ ሰራውር እናበልዐ ካብ ቁፅልቲ እናሸምጠጠ ዝሓልፈሉ ወርሓት ኣሎ ማለት እዩ። ሕሉፍ ሓሊፎም ሲ እቶም ዝመንደሉ ምስቶም ዘይመንደሉ ብዝኾነ ጉዳይ ክዛረቡ ከለዉ መንዲ ዘይመንደልካ ምሳይ ኣይትዛረብኒ ስኸብዎ ዘይመንደልካ ስለ ዝኾንካ ስኻ ምናልባት ድሓር ኳቲ ኣተሓሕዛ እናፈኾሰ ወይ ከም ኩሉ ባህሊ ምምሕያሽ እናምፅእና ምምሕያሽ እናተኣታተዎ ከይድ እምበር እንተዘይ መንዲልካ ኣብ ባይቶ ቀሪብካ ምስክር ኣይትኸውንን ኣይትምስክርን ኣይትበቅዕን ማለት እዩ። ኣብ ዝኾነ ይኹን ውራይ ዋላ ኣብ ገለ ዓዲሲ ኣብ ስእቲ ዋና ገዛ ብመሳተይኡ ገይሩ ስውኡ ገለገለ ህበካ ኣብ ገለ ዓዲ እንድሕር ተዘይ መንዲልካ ናትካ መሳተያ ሒዝካ ናብቲ ውራይ ከይድካ ነቲ ስዋ ናይቲ ገዛ ብናትካ ዋንጫ ወይ መሳተያ ዝብሎ እቲ ሕብረተሰብ ከምዚ ጌርካ ትስተናገድ ማለት እዩ። ሕጂ ከም ባህሊ ከም ወግዕ ክትሪኦም ከለካ እቲ ሕብረተሰብ ንኣካላዊ ብቕዓቱ ንእምርኡ ኣእምሮኣዊ ብስለቱ ዝፍትነሉ ብዙሕ ትውፊታት ወይ ብዙሕ ልምድታት ነይሩ እዩ ቁርፅ ኣቢለ ኣትዮ ነዛ ከልዕላፍ
1: ፅቡቅ ንሕና እውን ካብዚ ኩሉ እታ ሓንቲ ናይ ብሄረ ሳሆ እንታይ ኣት መስሊ ዝብል ትሕዝቶ ኢና ቀሪብና ዘለና። ስለዚ ከምዚ ክትከታተልዎ ፅናሕኩም ዝኸበርኩም ተኸታተልትና ምስ ደረጃ ብፅሕነት ዝተኣሳሰር ብዙሕ ወግዕታት እዩ ዘሎ ንሓንቲ ካብኡ ኢና ናባኹም ክነብላ ሰናይ ምክትታል።

ዝኸብርኩም ብምክንያት በዓል ቅዱስ ዮሃንስ ዘዳለናዮ ትሕዝቶታት ሓደ ብሓደ ኢና ናብኸም ነብሎ ዘለና ትሕዝቶታትና ገና ክቕፅል እዩ። ብዙሕ ትሕዝቶታት ብሕጂ እውን ቀሪብና ኣሎና። ሕጂ ግን ናይ ዜና ሰዓት ስለ ዝኣኸለ ተኸታቲልና ክንምለስ ኢና። ሰናይ ምክትታል

ታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም ፍርቂ መዓልትን ፍራቅን ኣኪሉን ኢሎም 41 መስከረም ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስተ ዜና ፍለም ብፁዕ ወቅዱስ ኣቡነ ባሲልዮስ ሻትሻይ ፓትርያርክ ተዋህዶ ቤተ ክርስትያን ኤርትራ ቃለ ቡራኬ ሂቦም ሚኒስትሪ ትምህርቲ ምዕዳል ናውቲ ትምህርቲ ብፅፉፍ ይሰላሰል ከም ዘሎ ገሊጹ። ኣብ ዞባ ደቡብ ብመንከስቲ ጣንጡ ካብ ዝመሓላለፉ ሕማማት ጥንቃቐ ክግበር መተሓሳሰብ ቀሪቡ። ኣልጀርያ ምስ ሕቡራት ኢማራት ዓረብ ዝፀንሐ ዲፕሎማስያዊ ዝምድና ከም ዝበተኸት ሓቢራ። ካናዳ ንዩክሬን ልዕሊ 350 ሚልዮን ዶላር ዝዋግኡ ስርዓተ ፀረ ሚሳይል ክትልእ ከላ ወሲና። ኣብ ቻይና ኣብ መርከብ ዝተኸስተ ሓደጋ ባርዕ ብውሕዱ 25 ሰባት ከም ዝሞቱ ተገሊጹ። ዝርዝር ዜና ብፁዕ ወቅዱስ ኣቡነ ባሲልዮስ ቀዳማዊ ሻድሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ኦርቶዶክስ ተዋህዶ ቤተ ክርስትያን ኤርትራ ብምክንያት በዓል ቅዱስ ዮሃንስ ቃለ ቡራኬ ሂቦም። ኣብ ውሽጢ ሃገርን ወፃእን ንዝነብሩ ምእመናን ብሓፈሻ ድማ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን እንቋዕ ካብ ዘመነ ማርቆስ ወንጌላዊ ናብ ዘመነ ሉቃስ ዜናዊ ብድሓንን ብሰላምን ኣብፀሓና ዝበሉ ብፁዕ ወቅዱስ ኣቡነ ባሲልዮስ ዘመነ ሰላም

0: ኣም ዘመነ ራህዋን ዘመነ ፍቕርን ክገብረልና ሰናይ ትምኒቶም ገሊፆም። ሻድሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ኦርቶዶክስ ተዋህዶ ቤተ ክርስትያን ኤርትራ ስዒቦም ከምቲ ቅዱሳት መጻሕፍትና ዘለዎን ዘይብሉ የማ ቐሊሎም ዝምእዝዙና ምትሕጋዝ ንቡርን ክቡርን ባህልና ስለ ዝኾነ ንጽጉማት ክንዝክር ብፍቕርን ምትሕልላይን ሓድሕድና ክንበጻጻሕ ቂምን ጽልእን ቅርሕንትን ጸለመና ወጊድና ተኸባቢርና ሰናይ ግብሪ ክንዓይ ከምኡውን ብቕንዕና ክንመላለስን ሓድነትና ጽንዕና ብፍቕርን ሕውነትን ክንነብር ሓደራ ኢሎም ምሉእ ትሕዝቶ ቃለ ቡራኬ ብፅዕወ ቅዱስ ኣቡነ ባሲልዮስ ቀዳማዊ ሻድሻይ ፓትርያርክ ተዋህዶ ቤተ ክርስትያን ኤርትራ ድሕሪ ዜና ክቐርብ እዩ። መስርሕ ምዝርጋሕ ናውቲ ትምህርቲ ኣብ ኩለን ዞባታት ብፅፉፊ ሰላስል ከም ዘሎ ሚኒስትሪ ትምህርቲ ገሊጹ። ብዛዕባ እዚ ወኪል ኤርና ዩናታን ዕብዮ ዘዳለዎ ጸብጻብ ኣሎ ያሲን ሳልሕ ካቅርቦ እዩ።
1: ሚኒስትሪ ትምህርቲ ንዓመተ ትምህርቲ 226 227 ዘገልግል መሰረታዊ ናውቲ ትምህርቲ ናብ ኩለን ዞባታት ብስሉጥን ፅፉፍን መንገዲ ክዝርጋሕ ከም ዝጀመረ ገሊጹ። ዋና ዳይሬክተር ክፍሊ መምሕዳርን ፋይናንስን ኣቶ ገብረሃንስ ሓጎስ ንኤሪና ኣብ ዝሃቦ ሓበሬታ ምዝርጋሕ ናውቲ ትምህርቲ ኣብ ሃገርና ኣብ 26 ከም ዝጀመረ ብምጥቃስ ብዓይነቶምን ትሕዝቶኦምን ብሉፃትን ተወዳደርትን ብዋግኦም ድማ ካብቲ ኣብ ዕዳጋ ዘሎ ዝሓሰረ ናውቲ ብመንገዲ ንግዳዊ ኩባንያ ቀይሕ ባሕሪ ተዓዲጉ ብርትዓዊ ዋጋ ከም ዝከፋፈል ኣብሪሁም። ሚኒስትሪ ትምህርቲ ካብ መጀመርያ ወርሒ ጥሪ ጠለብ ናይ ዝኣቱ መምሃሩ ናውቲ ከም ዘቕርብ ዝሓበረ ኣቶ ገብረሃንስ በዚ መሰረት ሎም ዓመት ኣብ ወርሒ ሓምለ ናብዚ ሃገር ክኣቱ ዝግብኦ ዝነበረ ምስ ዓለማዊ ኩነታት ኣብ መወዳእታ ወርሒ ናሓሰ ከም ዝኣተወ ብምሕባር እቲ ናይ ምዝርጋሕ መስርሕ ድሮ ተጀሚሩ ከም ዘሎ ኣፍሊጡ። ሎሚ ዓመት ኣብ ርእሲቲ ኣብ ዝሓለፈ ዓመታት ክኣቱ ዝፀንሐ 18 ዓይነታት መሰረታዊ ናውቲ ትምህርቲ መምህራን ዝግልገልሉ ዝተፈላለየ ሕብሪ ዘለዎ ኩሩሻት ከምኡውን ንፈተናን ኣብያተ ፅሕፈትን ዝኸውን ወረቐትን ዝርከቦ ኣስታት 3.3 ሚልዮን ዶላር ዝዋግኡ ናውቲ ከም ዝኣተወ ብምሕባር ህዝቢ ነቲ ብርትዓዊ ዋጋ ዝሽየጥ ዘሎ ናውቲ ትምህርቲ ብግቡእ ክጥቀመሉ ኣብ ዘይመዓልኡ ክውዕል ንዝተዓዘቦ ድማ ከቃልዕ ኣዘኻኺሩ።
0: ኣብ ዞባ ደቡብ ብመንከስቲ ጣንጡ ካብ ዝመሓላለፉ ሕማማት ጥንቃቐ ክግበር ሞያውያና ተሓሳሲቦም። ወኪል ኤርና ዞባ ደቡብ ሸዊት ገብሪ ብርሃን ዘዳለወቶ ጸብጻብ ኣርሴ ማስመሮም ከተቕርቡ እያ።
2: ዘለናዮ ወቅቲ ብመንግስቲ ጣንጡ ዝመሓላለፉ ሕማማት ዝኽሰትሉ ስለ ዝኾነ ሕብረተሰብ ንቕሓቱ ኣበሪኹ ጥንቃቐ ከዘውትር ኣብ ፀንፈር ጥዕና ዞባ ደቡብ ሓላፊ ምክልኻልን ምቁፅፃርን ሕማም ዓሶ ኣቶ ሚካኤል ሃብተማርያም ኣተሓሳሲቦም። ካብ ሓምለ ክሳብ ታሕሳስ ጣንጡ ብብዝሒ ዝፋረያሉ ምስ ምዃኑ ቁፅሪ መልከፍቲ ብመንከስቲ ጣንጡ ዝመሓላለፉ ሕማማት ከም ዓሶ፣ ረስኒ ደንግ፣ ከርፈስን ብጫ ወይቦን ከም ዝውስኽ ብምጥቃስ ንምክልኻሎም ሕብረተሰብ ፅሬት ከባቢኡ ክሕሉን ናምስያ ብግቡእ ከዘውትርን መኺሮም። ምንጻግ መድሃኒት፣ ከባብያዊ ፅሬት፣ ምዕዳል ናምስያ፣ ቁልጡፍ መርመራን ፍወሳን ኣፍልጦ ሕብረተሰብ ክብምባል ከምኡውን ንወከልቲ ጥዕና ዓድን ኣባላት ሚኒስትሪ ጥዕናን ስልጠናታት ምሃብ ካብቶም ቀንዲ ንጥፈታት ምክልኻል ሕማም ዓሶ ምዃኖም ዝገለጸ ኣቶ ሚካኤል እዚ ብግቡእ ስለዝተሰርሓሉ መጠን መልከፍቲ ሕማም ዓሶ ምስ ናይ ዝሓለፈ ዓመት 6 ኣዋርሕ ብምንፅፃር ብ39 ሚታዊት ከም ዝጎደለ ኣነፂሮም። ተጠቃምነት ናምስያ ክዓብን ቀትሪ ይኹን ለይቲ ብዝግባእ ክዝርጋሕን ብምዝኽኻር ብፍሉይ ንነፍሰ ጾራትን ትሕቲ 5 ዓመት ህፃናትን ፍሉይ ክንክን ክግበረሎም ተማሕፂኖ። ኣቶ ሚካኤል መወዳእታ ምልክታት ዓሶ ምስዝስማዓካ ተቐላጢፍካ ናብ ትካል ጥዕና ምኻድን ንዝውሃበካ መድሃኒት ብስሩዕ ምውሳድን ክልመድ ኣዘኻኺሮም። ኣብ ዞባ ደቡብ 85 ሚታዊት ካብ መጠን መልከፍቲ ኣብ ንኡስ ዞባታት ማይ ምነ፣ ዓዲ ኳላ፣ ዓረዛ፣ ማይ ዓይንን ጸሮናን ከም ዝምዝገብ ጸብጻባት ጥዕና የነጽሩ።
0: ኣብ ስዊዘርላንድ ኣብ 19 ኣብያተ ትምህርቲ ዝነጥፉ መምህራን ኣዋሃድቲ ትምህርትን ሓለፍቲ ውዳበታትን ዝርከቦም ልዕሊ 60 ዜጋታት ዝተሳትፎ ዋዕላ ኣብ ኣገዳስነት ትምህርቲ ቋንቋ ደ ተቓኒዑ። እዚ ብ5 መስከረም ኣብ ጀኔቫ ዝተቓነዐ ዋዕላ ኣብ ኣገባብ ኣመሃህራ ንመምሃሪ ዘገልግሉ መጻሕፍትን ዓይነቶምን ኣቃውማ ቤት ትምህርቲ ቋንቋ ደ መምህራንን ምድላው ካሪክለምን ኣገባብ ኣመሃህራን ትሕዝቶን ከምኡ ናብቲ ኣብያተ ትምህርቲ ቋንቋ ደ ኣብ ምኩስኳስ ፍቕሪ ሃገር ዘተኮረ እዩ ነይሩ። ኣብቲ ዘተ ተምሃሮ ቆልዑ ብኤርትራዊ ክብርታትን ስነ ምግባርን ክህነፁን ምስ ታሪክን ባህልን ሕብረተሰቦምን ሃገሮምን ክላለዩን ክካየድ ኣብ ዘለዎ ፃዕሪ ብዝቐረበ ወረቐት ሰፊሕ ዘተ ክካየድ ከሎ መምርሒታት ምሕደራ ናይተን ኣብያተ ትምህርቲ ከምኡውን ንትሕዝቶን ምድላዊ መጻሕፍትን እትነድፍን እተወሃህድን ሓይሊ ዕማም ቆይማ ተሳተፍቲ ብዝሃቦ ርእቶ ኣብ መምሃራን ዘተኮረ ስልጠናታት ክድፋኣሉን ሕፅረት መምሃር

መጻሕፍቲ ክፍታሕን ተማሕጺኖም። እዚ ከምዚ ኢሉ እንከሎ ኣብ ዞባ ግራው ቡንደን ኣብ ህልው ኩነታት ሃገርናን ከባቢናን ዘተኮረ ህዝባዊ ሰሚናር ክካየድ ከሎ ነበርቲ ከባቢ ስዮን ዞባ ቫለ ድማ ኣብ ፅምብል መዓልቲ ባንዴራ ብምስታፍ ንባህልን ሰንደቕን ሃገሮም ዘላሊ ንጥፈታት ኣካይዶም። ኣብ መደበር ጥዕና ጋሕቴላይ ክታበት ትሕቲ 5 ዓመት ህፃናት 98 ሚእታዊት ከም ዝበፅሐ ሓላፍታ መደበር ጥዕና ነርስ ጃምዕ መሓሙድ ሓቢሩ። እዚ ውፅኢት ናይቲ ኣብ ሕብረተሰብ ዝካየድ ጎስጓሳት ከም ዝኾነ ብምጥቃስ ናብ ትካል ጥዕና እናተመላለሳ ምክትታል ናይ ዝገብራ ነፍሰ ፁራት መጠን እውን ናብ 80 ሚእታዊት ክብ ከም ዝበለ ነፂሩ። ነርስ ጃምዕ ኣስዒቡ እታ መደበር ጥዕና ማእከላይ ቦታ ተደኪና ብምህላዋ ካብ ከባቢታት ዓሱስ፣ ዓዲሹማ፣ ኣልዓሳን ማያጣልን ንዝመፃ ነፍሰ ፁራት እውን ኣገልግሎት ከም ትህብ ብምሕባር ዘለዎ ሕፅረት ትሕቲ ቅርፂ ንክማላእ ተራኮም ከዓ ዝፀዊዑ። እዚ ከምዚ ኢሉ እንከሎ ኣብ ቀፅርታ መደበር ጥዕና ዝርከብ ብህቡብ ላዓኒዩ ዝፀንሐ መፀበይ ነፍሰ ፁራት ደቂ

ስለገሊጹ ዘሎ። ከም ኣካል እቲ ውሳነ ኣምባሳደር ሕቡራት ኢማራት ዓረባ ውሽጢ 48 ሰዓታት ካብ ኣልጀርያ ክወፅእ ተኣዚዙ ኣሎ። ብዘይካዚ ኣልጀርያ ካብ ሎም 11 መስከረም ጀሚራ ክላ ኣየራ ንነፈርቲ ሕቡራት ኢማራት ዓረብ ከም ዝኸልከለት ኣፍሊጣ ኣላ። መንግስቲ ኣልጀርያ ዝርዝር ምክንያት ናይቲ ዝወሰዶ ስጉምቲ እኳ እንተዘይነፀረ ኢማራት ጠንቂ ዞባዊ ዘይምርጋእ ኮይና ከም ዘላ ብተደጋጋሚ ክወቅስ ፀኒሕ እዩ። ካናዳ ንዩክሬን ልዕሊ 350 ሚልዮን ዶላር ዝዋግኡ ስርዓተ ፀረ ሚሳይል ክትልእ ከላ ምዃና ሓቢራ። ቀዳማይ ሚኒስተር ካናዳ ማርክ ካርነይ ትማል 10 መስከረም ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ካልጋሪ ብዘካየዶ ርክብ እዩ ሃገሩ ነቲ ደገፍ ከም ትሰድድ ገሊጹ። እቲ ወታደራዊ ሓገዝ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ደብዳብ ንምግታእ ሓጋዝ ክኸውን ከም ዝኽእል ዝገለጸ ቀዳማይ ሚኒስተር ካርነይ ኣብዝሓፀረ ግዜ ከም ዝለኣኸ ረዲኡ። እዚ ከምዚ ኢሉ እንከሎ ካናዳ ብዝመፅእ 2 ዓመታት ሚልዮናት ድሮናት ከተፍሪ መደብ ከም ዘለዋ ብምጥቃስ ሓደ ሲሶ ካብቲ ፍርያት ናብ ዩክሬን ከም ዘቐንዕ ሓቢራ ኣላ። ካናዳ ንዩክሬን ካብ 2022 ንድሓር ልዕሊ 25 ቢልዮን ዶላር ዝዋግኡ ወታደራዊን ፋይናንሳውን ደገፍ ከም ዝገበረትላ ፀብጻባት የረድኦም። ሃገራት ምዕራብ ንዩክሬን ንምድሓን ዝለእኽኦ ወታደራዊ ደገፍ ክብ ከም ዘብሎ የጠቕሳ ምህላወን ዝሕብሩ ፀብጻባት። ጀርመን ስርዓተ ፀረ ሚሳይል ከም ትሰደላ ኣብ ዝሓለፈ ሳልስቲ ምግላፃ የረድኦም። ኣብ ምብራቃዊ ሸነኽ ህዝባዊት ሪፓብሊክ ቻይና ኣብ ናይ ፅዕነት መርከብ ብዝተኸስተ ሓደጋ ባርዕ ብውሕዱ 25 ሰባት ከም ዝሞቱ ማዕከናት ዜና ቃሊሐን። እታ ባንዴራ ላይበርያ ዝሰቐለት መርከብ ኣብ ኣውራጃ ቫንዶንግ ኣብ ዝርከብ ወደብ ኣብ ፅገና ብዝነበረትሉ እዋን እተዘጋጊት ጠንቁ ዘይተነፀረ ባርዕ ኣጋጢምዋ። ጠንቂ ናይቲ ትማል 10 መስከረም ዘጋጠመ ባርዕ ንምፍላጥ ምርመራ ይካየድ ከም ዘሎ ተገሊጹ ኣሎ። ሩስያን ቪየትናምን ኣብ ምምዕባል ፅላታት ነዳድን ባህርያዊ ጋዝን ብሓባር ክሰርሓ ተሰማሚዐን። እቲ ስምምዕ ኣብ ሩስያ ምብፃሕ ክፍፅም ዝቐነየ ፕረዚደንት ቪየትናም ቶላም ምስ ፕረዚደንት ቭላድሚር ፑቲንን ካልኦት ላዕለዎት ስምምዕ ሩስያን ኣብ ከተማ ሞስኮብ ዘካየዶ ዝርርብ ተበፂሑ። እቲ ክልታዊ ስምምዕ ሩስያን ቪየትናምን ስትራቴጂካዊ መኽዘን ነዳዲ ኣብ ግዛኣት ቪየትናም ካህንፃ ዘጠቓልል እዩ። ዘምዚ ኢሉ እንከሎ ሩስያ ንቪየትናም ኣብ ሰላማዊ ኣገልግሎት ዝውዕል ትካል ኒኮሎስ ኣውፃዓት ክትሃንፀላ ከም ትኽእል ኣብ ትርክብ ኣሚታ። ክልቲአን ሃገራት ኣብ ምዕባል ወፍርን ንግድን ዘለዎን ምትሕባር ንምስፋሕ ከም ስርሓ እውን ገሊፀን ኣለዋ። ህዝባዊት ሪፓብሊክ ቻይናን ኣሜሪካን ትማል 10 መስከረም ንግዳዊ ናይ ምምኽኻር ርክብ ከም ዘካየደ ሓቢረን። እዚ ሓድሽ ርክብ ብሰንኪ ወሳኺ ቀረፃ መንጎእን ክኽሰት ዝኽእል ሓድሽ ንግዳዊ ምትፍናን ንምግታእ ምዃኑ ሚኒስትሪ ንግዲ ቻይና ገሊጹ። ኣሜሪካ ካብ ቻይና ክትገብሮን ዝፀንሐት ሸመተ ተንቀሳቀስቲ ሮቦታት ድሕሪ ምቁራፃ ቻይና ናብ ኣሜሪካ ንእትልእኾን ሲቪላውን ወታደራውን መዓላታት ከገልግል ዝኽእል ፍርያት ከም ትድርቶ ኣብ ፍለማ ዝሓለፈ ወርሒ ናሓሰ ምግላፃ ዝዝከር እዩ። ዝተወስደ ሓድሕዳዊ ስጉምትታት ንንግዳዊ ፍልያት ክልቲአን ሃገራት መሊሱ ዘግፍሕ ምዃኑ ክጥቀስ ፀኒሕ ኣሎ። እዚ ሰብ መዚ ንግዲ ኣሜሪካን ቻይናን ዘካይድዎ ናይ ምምኽኻር ርክብ ንሳዕቤናት ናይቲ ስጉምትታት ኣብ ምፉኻስ እወታዊ ተራ ከም ዝህልዎ ይእመት። ኣብ 2024 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 2025 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት የረድቡ። እቲ ምንቁልቋል ሳዕቤናት ናይቲ ኣብ መንጎ እንተፈጢሩ ዘሎ ንግዳውን ጂኦፖለቲካን ረብሓታት ዝጠንቁ ዘይምቅዳዊ ምዃኑ ክኢላታት ይገልጹ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩ። ብፁዕ ወቅዱስ ኣቡነ ባሲልዮስ ሻድሻይ ፓትርያርክ ተዋህዶ ቤተ ክርስቲያን ኤርትራ ቃለ ቡራኬ ሂቦም። ሚኒስትሪ ትምህርቲ ምዕዳል ናውቲ ትምህርቲ ብፅፉፍ ይሰላሰል ከም ዘሎ ገሊፆም። ኣብ ዞባ ደቡብ ብመንግስቲ ጣንጡ ካብ ዝመሓላለፉ ሕማማት ጥንቃቐ ክግበር መተሓሳሰብ ኣቐሪቡ። ኣልጀርያ ምስ ሕቡራት ኢማራት ዓረብ ዝፀንሐ ዲፕሎማስያዊ ዝምድና ከም ዝበተኸት ሓቢራ። ካናዳ ንዩክሬን ልዕሊ 350 ሚልዮን ዶላር ዝዋግኡ ስርዓተ ፀረ ሚሳይል ክትልእ ከላ ወሲና። ኣብ ቻይና ኣብ መርከብ ብዝተኸስተ ሓደጋ ባርዕ ብውሕዱ 25 ሰባት ከም ዝሞቱ ተገሊጹ።
ለሰዓት ዝስተዳለው ዜናታት

ወግኢ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅኢ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስተ መርዓወት ናብ እንዳ ወዲ ዘይኮነት ትኸይድ መርዓዊዩ ናብ እንዳ ጓል ዝመፅእ ኣብ ትሕቲ ኣቦኡ ጓል ኮይኖም ንዓመታት ክፀንሑ ይኽእሉ እዮም። ኣቦኡ ጓል ነዚኦም ሓደ

0: ወግኢ
1: ተመሊስናኩም ኣለና ዝኸበርኩም ተኸታተልትና። እዚ ትከታተልዎ ዘለኹም ትሕዝቶታት ብምክንያት ክቡር በዓል ቅዱስ ዮሃንስ ዘዳለንዮ ዝተፈላለየ ትሕዝቶታት ኢና ሓደ ብሓደ ናባኹም ነብሎ ዘለና። ኣብ መንጎ መንጎ ድማ እዞም ትዕዘብዎም ዘለኹም ብዙሕ ትሕዝቶታት ናይ ባህሊ ዘለዎም በዓል ጠዊል ከምኡውን ዛውያ ኣብ ባህሊ ተኪሮም ብዙሕ ኣፍልጦ ኣብወይ ድማ ኣብ በዓል ቅዱስ ዮሃንስ ዝግበር ወግዕታት እንታይ እዩ ዝመስል እንዳዕለሉና ይኸዱ ኣለዉ።
2: ዕላልና መቸም ጥቡቅ እዩ ዘሎ ተዓዘብቶም እውን በዚ ኣጋጣሚ ተሓጒሶም ክኾኑ ሙሉ ተስፋ እዩ ዘለና። ጠዊል ፅቡቅ ካሕሳይ ምስ ክራሮ ጠዊል ከዓ ምስ ግጥሙ እዚኦም ፅቡቅ እስከ ሕጂ ኣብ ቅንያት ዮሃንስ ዝድረፍ ደርፍታት ሕጂ ብዛዕባ ኮየ ኢና ዓንቲ ወይ ክንደርፍ ፀኒሕና ወይ እቲ ናብቲ ኣብ መፃፀ እንታይ ከም ዝመስለ ካ ትገልፀና ፀኒሕካ እሞ ሕጂ እስከ ኣብቲ ቅንያት ዮሃንስ ዝድረፍ ትደርፍ እኳ ከምቲ ዓንቲ እንታይ ክዝክር ፀኒሕ ይመስለካ? ብደቂ ኣንስትዮ እዩ ዝበዝሕ ድርፍታት ዝድረፍ ዋላ ኣብ ገለገለ መፅናዕቲ እንተዘይተጋግየ ብዝያዳ ስኻ እኳ ትፈልጡ ትኸውን ኢኻ ደርፊ እውን ክጅመር ከሎ ብደቂ ኣንስትዮ እዩ ኣዴታት እየን ደርፊ ዝጀመረ ብደቂ ተባዕትዮ ይበሃል። ምክንያቱ ቆልዓ ንእሽተይ ምስ ተወልደ ንውላደ ንደርፋ ንሓዘን ሓጎስ ኣብ ኩሉ ስለዚ እቲ መሰረታ ወይ እቲ ኣጀማምራሲ ናይ ደርፍስ ብደቂ ኣንስትዮ እዩ መስለኒ እንተዘይተጋግየ
0: ንካዕ ለካ ሕጂ ኣብቲ ናይ መፅናዕቲ ብዛዕባ ደርፊ ክላዓል ከሎ ርእስቲ እቲ መንቀሊ እዩ ደርፊ ካብ ዘርፊ ዝብል ቃል ይወፅእ እዩ ዝበሃል። ኣብቲ ትምህርቲ ናይ ግእዝ ሓደ ተማሃራይ ናይ ግእዝ ወይ ሓንቲ ተማሃሪት ናይ ግእዝ ንቋንቋ ግእዝ መሊእኻ ብሓድሽ ግጥሚ ወይ ብሓድሽ ዜማ ሓሳባ ክትገልፅ ከላ ወይ ሓሳቡ ክገልፅ

ከሎ እቲ ተማሃራይ ወይታ ተማሃሪ ፅቡቅ ተዘሪፉ ብግጥም ዜማን ገይሩ ሲ ብፅቡቅ ሓሳብ ገሊፁ እናተባሃለ ካብዚ ከምዝነቐለ ሽዑ እቲ ዘርፊ ዝብል ናብ ደርፊ ዝብል ቃል ከምዝማዕበለ ክኢላታት ኣፋዊ እያታ ይነግሩና ማለት እዩ። ሕጂ ኣብቲ ዝበልክዮ ግን ይሰማማዐ ኣዴታት ኩሉ ነገረን ብደርፊ እዩ። ንኣብነት ሕጂ ኣብዚ ናይ ቅዱስ ዮሃንስ ካብ ዝድረፉ ሓደ እዚ ስገመይ ዝብል ደርፊ እዩ። መንእሰያት ናይ ሆየ ኢልና ነርና ዓንተ ሆየ ኢሎም ኣብ ክሳድ ምስ ተራኸቡ እቲ ኩሉ ንሆየ ኢሎም ሒዞሞ ዝነበሩ ሽግ ተኣኪቡ ጓይላ ምስ ተተኽለ ካብቲኡ ዝድረፍ ሓደ እዚ ስገመይ ዝብል ደርፊ እዩ። ኩልና ንፈልጦ ኢና፣ ግን ንእሽቶ ታሪክ ተወሲኽና ኣሎ ከዓ ዝያዳ ይዓምቕ ይኸውን ማለት እየ ሕጂ ደርፊ ንኽይላ

ሕጂ ንእሽቶ ዛንታ እንድሕሪ ገይርናሉ እቲ ብዙሕ ግዜ እቲ ደርፍታት ወይ ቲ ግጥምታት እቲ ዛንታ ልግብ እንተቢልካሉ እቲ ዝያዳ ዝምቅር ወይቲ ንምርድኡ ዝጥዕም ሕጂ ናይ ስገም ደርፊ ኣብቲ ስገም ዘለዎ ከባቢ ጥራይ ዘይኮነ ዋላ ስገም ኣብ ዘይብሉ ከባቢ ኢኻ ትረኽቦ እቲ ደርፊ ሕጂ እንታይ እዮም ዝብሉ ክኢላታት ባሕርያታ ብፍላይ ከዓ እዚ ናይዚ ከባቢ ናይዚ በሪኽ ናይዚ ከበሳ ዝበሃል ቀደም ግዜ ማለት ከምቲ ኩሉ ታሪክና ፅሑፍ ይኹን ናይ ኣፍ ታሪክና ዝነግሮ ህዝቢ ኤርትራ ካብቶም ብብዝሒ ዝተወረሩ ህዝብታት እዩ ማዕረ ማዕሪኡ ከዓ ብብዝሒ ተጋዲሉ ህዝቡ ሃገሩ ደባት ኩሉ ዘውሓሰ ንህዝቢ እዩ ሕጂ ንስገም ካብቲ ዝግበር ዝነበረ ኣገባባት ናይ ወራር ሓደ እንታይ እዩ ብምሉኡ ንኣብነት ቀውዒ ካብ ቀውዒ ይጅመር ተወራር እኽሉ ሓሰሩ ብምሉእ ይነድድ እቲ ህዝቢ ከይበልዕ ከይሰቲ ወለድኡ ከይቅፅል ማለት እዩ ሓሰሩ ኣንዲድካ እኽሉ ኣንዲድካ ዝተረፈ ብመፅዓኛኻ ወሲድካ ብምሉእ ነገራት ይዝመት ተዘሚቱ ይኸይድ እሞ ሕጂ እዞም ክኢላታት ናይ ዚ ከባቢ እስከ መመፂኦም መሸላና መመፂኦም ዳጉሻና መመፂኦም ኩሉ ዓይነት ዘራእትና ወሲዶም ኣብ ጥሜት ካብ ኣውደቑና እስከ ደድሕሪኦም ንኽይድ እሞ ገለ ነገር ነፅንዕ ገለ ነገር ንተዓዘብ ተባሂሎም ክሳብ 12 ዝኾኑ ለባማት ካብዚ ከባቢ ተዋፂኦም ደድሕሪኦም ንሰሜን ገፆም ከይዶም እዩ ዝበሃል ኣብኡ ከይዶም ኣብቲ ከባቢ ስገም ዳርጋ ብብዝሒ ዘሎ ወዲ ሰብ ከዓ ብዙሕ ዘይምገቦ ናይ መፅዓኛ ምግቢ ኮይኑ ፀኒሕዎም ባህላዊ ስለዚ እቶም ካብኡ መፂኦም ካብዚ ነቲ ካልእ እኽሊ ነቲ ካልእ ሃፍቲ ናይቲ ሕብረተሰብ ዝወስዱ ዝነበሩ ኣብዚ ከባቢ ስገም ተዘርኡ ስገም በቂሉ እንድሕር ረአ ፀኒሕዎም ሲ ኣይወስድዎን እዮም ምግቢ መፅዓኛ ኢሎም ክገድፍዎ እዮም እሞ ንሕና ከዓ ስገም ተመጊብና ቃልስና ክንቅፅል ምንባርና ከዓ ክነውሕስ ንኽእል ኢና ካብ ምባል ንስገም ዘሪኦም ብእንጌራ ብስዋ ብቆሎ ብጥሕኒ ብኩሉ ኣገባብ ከም ትዳሎ ገይሮም ኣብዚ ከባቢ ስገም ከም መግቢ ተዘውቲራ ሕጂ እንታይ ይበሃል ስገም ኔራ ኔራ ከም መግቢ ተዘውቲራ እንዳተባሃለ ይዘረበላ ማለት እዩ ይዝረበላ ስገም ሕጂ ስገመየ ረዳእይተ ክበሃል ከሎ ዳርጋ ዋላ እኳ ገለ ደርፍታት እንተሎ ኣይቲ ኩርዕለይ ስገመይ ሳላበለይ ሰኸሪመ እኳ ዝበሃል እንተኾነ ማለት በለስ ሸዊትካ ኣሎ ቅድሚ ስገምን ቅድሚ ዕፉንን ቅድሚ ካልእ ዘራእትን ነቲ ሕብረተሰብ ዝረድኦ ከም መቐበል ናይ ሓድሽ ዓመት እውን ኣብ ብዙሕ ከባቢታት ከም ምግቢ ዝሕሰብ ማለት እዩ ሕጂ ምናልባት ነዘን እተን ደርፍታት ባዝሐቱ ሰብ ይፈልጠን እዩ እተን ስገም የረዳእት እየ ስገም ጎቦ ዳርጋ ኣጅቦ ስገም በዱ ከይዲ ዓብዱ ገለ ዝብላ ግጥምታት ይፈልጠን እዩ ኩሉ ሰብ ግን እቲ ድሕ

0: ባይትኡ እቲ ዛንትኡ እዚ እውን ሓደ ካብቲ ብዛዕባኡ ዝንገር ይኸውን ዝኽእል ዝብሎ ዘለኹ ማለት እየ። ከምዚ ኩሉ ግዜ ኣብ መፅናዕቲ እሱ እዩ ከምኡ እዩ ኣይንብልኒ ኢና። እቲ ዝረኸብካዮ መፅናዕቲ ግን እቲ ዝረኸብካዮ ሓበሬታ ንህዝቢ ተካፍል እሞ ተማላለ እዩ ከዓ እዚ ሕብረተሰብና ኣብ ርእሲ ትዘልኩ እሞ እዚ እንተ ትውስኹ እዚ እንተ ትብሉ ከዓ ብል ከም እናበልና ኢና ንሕና ኩሉ ግዜ ፍልጠትና ንዕቢ እሞ ብምክንያት እታ ቅዱስ ዮሃንስ ስገም ከዓ ክብሪ ዝወሃባ እያ ከም እኽሊ ልዕሊ ማንም ካልእ ትሕዝቶታት ናይቲ ሕብረተሰብ ዝሰተረቶ ዝኸኣለቶ ካብ ብዙሕ ወራር እውን ዝፀረቶ እኽሊ ስለ ዝኾነት ብሕብስቲ የዳልዋ፣ ብጥሕሎ የዳልዋ፣ ብብርዶ የዳልዋ፣ ብስብቆ የዳልዋ፣ ብጭብጦ የዳልዋ።
1: እስከ ናይ ስገም ገሊፅካና ኣለኻ ካልእ ደርፊ ከ ሓንቲ ውስጥ ክተቢልካና ናብታ ዝቐፅል መደብ እናመሰገርና።

ካብተን ቀንዲ ኩሉ ሰብ እውን ዝፈልጠን ንቅዱስ ዮሃንስ ዝገልፃ ደርፍታት እየን። ከምቲ ድበልናይ ዓንተው ደረፍቲ ደቂ ኣንስትዮ እየን ኢልና ሕጂ ካብቲ ኣብ ቅንያት ናይ ቅዱስ ዮሃንስ ዝግበርካ ሓደ እቲ ናይ ጳጉመን ዝበሃል ብልምዲ እቲ ሕብረተሰብ እተን ፀያቐ ኣዋርሕ ዝብለን ኣብቲ ግእዛዊ ኣቆፃፅራ ናይ ግዜ 13 ዋርሒ እዩ ዘለና ኩሉ ሰብ ከም ዝፈልጡ። ኣብቲ ግሪጎራዊ ድ ናብ ካላንደር ዝበሃል እዚ ናይ ምዕራባዊ ዓለም ንብሎ ከዓ 12 ኣዋርሒ ኣለና ማለት። ስለዚ ኣብተን ጳጉመን ካብ ዝግበራ ሓደ እዚ ማይ ምሕፃብ እዩ። ማይ ፀሪዩ ከም መድሃኒት እውን ስለዝሓስቦ እቲ ሕብረተሰብ ብምሉእ እዩ ኣብ ቅንያት ናይ ቅዱስ ዮሃንስ ብፍላይ ካብዚ ናይ ጳጉመን ዝሕፀብ ማለት እዩ። መርዑ እንታይ ገብራ ንግሆ ለይቲ ይትስአ ዳርጋ ከምዚ ፈስቲቫል ናይ ደቂ ኣንስትዮ ስለዝኾነ እዚ ቅንያት ናይ ቅዱስ ዮሃንስ ክሳብ ምስ ናይ ኣቶ ናይ ስለዝኾነ እንታይ እዮም ዝገብራ ተና ኣዴታት ዕልው ዝበለት ወይ ዝላደየታ ደ መሪፀን ኣብቲ ዓዲ ኣብ ሓደ ገዛ ይእከባ ነዘን መዓልቲ እናተሓፀባ ንክሕልፍአን ማለት እዩ። ሕጂ ንጉሆ እንታይ ይገብራ ኣብ ህድሞ ኣብ ዝባን ህድሞ ወይ ኣብ ናሕሲ ይስቀላ ሓንቲ ወይ ክልተ ዋልድ ኮይነን ኣብ ህድሞ ይስቀላ እሞ ይደርፋ ብደርፊ እንድተኣኻኸባት ለይቲ ማለት እዩ። ሕጂ ንኸይድ ኣኻኸብየን ማለት እዩ። ሕጂ እንታይ ይብላ እቲ ሓንቲ ክበሮ ትሃርም እቲ ሓንቲ ከዓ ትደርፍ ከበረይ ለምለም ፀውዐለይ ዳኹለን ፀውዐ

ሽዑ ከምዚ ኢለን ክደርፋ ከለዋ ደርሆ ኣሎ ንፈልጦ ኢና ታቱ ወይ ዝንቁ ደርሆ በቲ ናይ ቀደም ክንሪኦ ከለና ሰዓት ናይቲ ሕብረተሰብ ወይ ኣላርሚ ናይቲ ሕብረተሰብ እሱ እዩ ደርሆ እዩ። ሕጂ ከምዚ ኢለን ምስ ደረፋ የቀባጥራሉ ንዕ ከዓ ከይንቁ እሞ ኣቦ ከይትስ ዓብ ሓዊ ከይትስ ኣይትኸድን ይኸ ከይብል እንታይ ይብላ ሽዑ

ሩባይ በጽሓ ከምቲ ዝበልካዮ ስቲፍ ሩባይ በጽሓ እሞ ኣብ ዝኾነ ቐላይ ኣብ ዝኾነ ዲጋ ኣብ ዝኾነ ከዓ ኣይሕምብሳን ብተመክሮ ወይ ብነዊሕ ግዜ ዘጥረይዎ ኣብ ንክስ ወከፍ ዓዲ ዘይፀባኣካ ቀላይ ወይ ድጉብ ወይ ዲጋ ኣብኡ ከይደን ይሕምብሳ ከምቲ ኩሉ ሰብ ዝፈልጦ ከዓ ኣብቲ

ነዊሕ ድሕረ ባይትኡ ብዝተተሓሓዘ እቲ ቐላይ ሰብ ኣለዎ ብዘይካ ሰብሲ ካልእ ሰብ ኣለዎ ኢለን ስለ ዝሓስባ ናይ ደባስ ዛንታ ከዓ ኣብ ሙሉእ ሕብረተሰብ ኤርትራ ዓቐኑ ብዝፈላለ ደረጃ እቲ ዛንታ ዝውቱር ስለዚ እንታይ ገብራ ሩባ ምስ በፅሓ ሰለስተ እምኒ ዝኸውን ናብቲ ሩባ ሰው ሰው ሰው የብላ ቀደም ንግበር ነይሩ ብልኦ እዚ ጥዋፍ ወይ ስምዒ ሒዘን ጉድጉዶ ሒዘን ወርዳ ካብ ዓዲ ምስኡ ዝናደረፋ ሞ እቲያ ጥዋፍ ኣብታ ጉድጉዶ ወሊዐን ኣብቲ እስታይ ይሕምብሰኣ ምስአን ኣብቲ ቐላይ ወይ ኣብቲ ድጉም ማለት እዩ እሳ ክሳብቲ ውዳእ ምስኣ ይሕምብሳ ሞ ሃባሃቡ መን ይህቡ ሃባሃቡ መን ይህቦ ኢለን ተሓጋጊዘን ነታ ጉድጉዶ ኣጥፍአን ገሊአን ከዓ ካብ ኣቋፂረን ከም በረኸት ከም ገለ ሓሲበን ናይቲ ጉድጉዶ ወይ ኣብ ካልእ ከባቢ ወይ ብመፅናዕቲ ዘይበፃሕናዮ እውን ብካልእ ኣገባቢ ግበር ዝኸውን እቲ ዝዝረኸብካዮ ገለ ኢካ እቲ ተቕርብ ማለት እየ ከምዚ ገይረን ኣብ ርጉአን ፃወታ ውዒለን ሓወይ መሓዛየ ክንፃውቲ ፀኒሕካ ወዲ ኮይንካ እቲ ከባቢ ሩባ እንድሕር ፀኒሕካ ሓወይ መሓዛየ

ቁልዕነት ወይ ገለ እውን ኣማዕድ ክርኢ ቀሪቡ ክርኢ ዝደሊ ወዲ ተባዕታይ ኣብቲ ከባቢ ዝፀንሕ ድሓር ሰን ኣብቲ ሩባ ምናልባት ብፍላይ ከዓ ቱሩባ ብዙሓት ዓድታት መፅአን ዝፃወታሉ እንድሕረኣ ኮይነን ከዓ ቅልስ ኣሎ ምፍራስ ናይ ዝተኣከበ ሓመድ ምፍራስ ናይ ዝተኣከበ ሑፃ ኣሎ ሕልፍ ሕልፍ እየ ዝብሎ ዘለኹም ምስቲ ግዜኹም ርእየ ማለት እዩ ፃወታ ኣብኡ ዒደረ ኣሎ ብዙሕ ፀርፊ ኣሎ ብዙሕ ደርፍታት ኣሎ ግን መወዳእትኡ እቲ ብሓባር ኮይንካ ምፅዋት ገለ ስለ ዝኾነ ከዓ በዓል ዑፍ መስቀለ ንዓኹም ትብል ዛጎልጎል ይብሎኦም ነቶም ኣወዳት

0: ፀወታ ንሃንሰይ ንመስቀለይ ድርብ ክቦራ ሓዛለይ ንሃንሰይ ዝበልክኒ ድርብ ክቦራ ሃብኒ እንኳይ ንሃንስ ንወለሎ ንሰብ እኳ ዝዕለሉ
1: እናተባሃለ ይቕፅል ማለት እዩ። ፅቡቅ
2: ስቲፍ ሎም መዓልቲ ጋዜጠኛታት ጥራሕ ደይኮና እንኮላይ ድምፃውያን ኢና ተቀይል
1: ፅቡቅ እስከብ ዛውያ በዚ ኣለኻ ብዙሕ ከዓ ክገልፀና ፀኒሑ ጠዊል ብዛዕባ ቅዱስ ዮሃንስን ወጋዕታቱን ምናልባት ክሳዕ ክንዶ ኣይትፈልጥ እንትኸውን ሰብሱ ይመራምረሉ ብዙሕ ነገር እውን ኣብ ኣፍልጦ ክህልዎ ክእል እዩ። እስከ ተዘክሮታት ከዓ በዓል ቅዱስ ዮሃንስ ከመይ እዩ ናባኻ?
3: ንኣሽቶ ኮለና ማለት ብሓባር ኮይና ኣብ ገዛውትና ኮነ ንብል ኣብ ገዛ ገዛናኣቱ ሜስና ከዓ ከተማ ንወፅእ ኣብ ከተማ ኣብዚ ዓበይ ባሻውል ዓበይ ኩሉ ኣባራት ንኣቱ ኣብ ቤት ቁርሲ ከምዶና ንዘቡ ነርና ማለት ሰ ዝክርኣነ ንኣሽቶ ኮ
4: ሆየ
3: ስሕደ ቁርብ

0: ፅቡቅ ኣዋን ከለካ ስቲፍ ቅድሚ ኣብ ጠዊል ምስጋርና ማለት እዩ ንካሕሳይ ሓንቲ ሕቶ ሓተትክዎ ካሕሳይ ብጀካ ደርፊ ንዝተፈላለዩ ደረፍቲ ዜማን ግጥምን ትሰርሐ ኢኻ ካብቶም መስረቲ ናይ ጉጅለ ባህሊ ሳዋ ኢኻ ኣነ ኮ ዝክረካየ እስከ ኣብ ምልከት ናይ ሙዚቃ ከዓ ብዙሕ ዓይነታት ሙዚቃ ምልከት ከብዋጣ ክራር ብዙሕ ኣለካ ሞ ከመይዩ እስከ ካሕሳይ እንታይ እንታይ ኢኻ እቲ ትመልከን ናይ ሙዚቃ ብጃካቲ ናይ ደርፊ ምባል ከማት
1: ቀንድኻ ኣብ ክራር ወጣ ፀቲ ብይዝ ክመፅቀት እየ ኦርጋን ከዓ ተመይረ ኣለኹ ሕጂ ስቱድዮ ክማ ነተግሮ ኣለኹ ገዛ ማለት እዩ ኣብ ገዛ ይኮይ ሕጂ ክማ ሃድበት ኩናት ንበር ንወጣ ብከምፂ እያ ክማ ሕጂ ካብ ስቱድዮ ተመሂር ማለት ሰዋ ከይደ ኣብ ሰዋ ምስክድና ተመሂረ ማለት ናይ ስቱድዮ ነገር ማለት እዩ በዓል ኣብ ከለኹ ሕጂ ክመስግዶም ከዓ ምሕርቲ ኣብ ጮቤ ነጋሽ ጮቤ ማለት እዩ ምሕርቲ ኣብ ቶማስ ገብረኣብ ኤርምያስ ፍፁም ንሶም ከዓ ብጣዕሚ እዩ ዘመስግኖም ኣብ ሰባ ምስከድና ምሂሮም ማለት ናይ ስቱድዮ ነገር ማለት ሕጂ ኣብ ገዛ ኮይኑ በዓይ ዋህዶ ክሉ
2: ነገር ኣጋጣሚ ኮይኑ ኣነ ቁሩብ ብዘረባ ክኢለሎም መዓልቲ ካብ ካሕሳይ ዘረባ ይክእልኒ ከምዝትርዮ ዘለኸ ይመስል ኣብ መድረኽ ክራር ሒዝካ ደርፊ እቲ ትናቶም ቀንዲ ኣብኡ ዝወፀ የብሉን ካሕሳይ ኣጋጣሚ ንሕና 17 ዙርያ ንሳዋ ምስ ወረድኩ ከምዝኾነ ሃገራዊ ከምዝኾነ ግቡእ ዝፍፅም ዜጋ እቲ ናይ ስነ ጥበብ ነገራት ይውን ቅድሚ እዩ ትሒዙውን ዝጀመረ ስለ ዝነበረ ኣብ ርእሲ ትምህርቲ ፍቓድ እናተዋህበኒ እናፍቀድኩ ምስ ናይ ቀረባ ሓለፍተይ ምስ ጉጅለ ባህሊ ሳዋ እናኸድኩ እነጥፍ ነይረ ካብቶም ብግቡእ ዝሓገዙኒ ክራር ከመይ ትህርም ክንደይ ቅኒታት ኣለዋ ከመይ ጌርካ እንተሃረምካ ምስ ጎረርካ ከመይ ትሰማማዕ ካብቶም ዝመሃሩኒ ሓደ ዛውያ ሓወ እዩ ንኩሉ ነገር ከዓ መዓልቲ ግዲ

0: ዝድልይዎ ኮይኑ ድሕሪ 24 ድሕሪ 22 ዓመታት ዝኸውን ዘሎ መስለኒ ብሓንሳብ ክራር ሃሪምና ብሳዋ ብድሕሪ እውን ቀፂልና ሎሚ ከዓ ኣብ ሓደ ዓብይ መደብ ናይ ሃገራዊ መደብ ተራኺብና ስለዚ ከመስግኖ ይደሊ ምስ ኩሎም ሽዑ ኣብቲ ስነ ጥበብ ታተ ዘበሉና ሰባት ንብዙሓት ከምዚ ከማይ ከዓ ኣጊዙ እዩ ይፈልጥ እውን ከምኡኹን ዝገበረ እሞ ንስኻን ከምዚ ከማ ኸ ንብዙሕልና
1: እስኹምን ከምዚ ከማ ኸ ንብዙሕልና ከዓ ንብል ንሕና
2: ካሕሳይ እኳ ብጀካ ኣብ እንታይ ይበሃል ኣብቲ ካልእ ደርፍታት ማለት እየ ናይ ወደ ኣመት እውን ብዙሕ ደርፍታት ኣለካ ሓንቲ ካብተን ቀፃለ ብኤረሲ ብትድረፍ ደርፊ ሕጂ ናይ ፍዮር ብርሃነት እዚ ተጋጊ እንታይ ዝብል ታ ደርፊ
1: መብክራሩ ዶ ነስማዓያ
2: ዋ ጥቦ ተስሚዕና ዳ ንእሽተይ ሽዑ ዋላ ንቅፅል ንእሽተይ

0: ታገጥሚ ግስ ኣለ ሕ
1: ኣውደ
0: ኣውደ ዓመት የ ኣውደ ዓመት ርሑስ ኣውደ ዓመት የ ኣውደ ዓመት እያ ትዳ
2: ኣብ ገለ እውን ለጎ እያ መስለኒ ብገለ ናይ ስታት ናይ ኤሪት ሂብሲ ኣላዋ
3: ብጀኩ እውን ናይ ጋዕዳ ከ መዓት ደርፊ ዘለዎ ካሳ ይሓገ ኢሉ ናይ ጋዕዳ ናይ ውዳ ዓመት ኣላት
0: ኩናማ ወላ ኣለዎ ኩናማ እስከ ሰማዕና

0: Namieke, namieke, namieke. Kom het maar doen.
1: ሕራይ እምበኣር ብምክንያት ቅዱስ ዮሃንስ ኢና ተራኺብና ከምዚና ኣብ ሓደ ተኣኪብና ጥዑም ቡን ምስ ጥዑም ዕላል እንዳቋሰና ክከይድ ፀኒሕና እሞ እስከ ብምክንያት ዝበዓል ዮሃና ክትብሉ ናይ ዮሃና መልእክቶም ክተመሃልፉ ዕደ ክንበኩም
2: ምናልባት ኣጋጣሚ ከም ድፍረት ኣይትሕሰብዎ ኣብዚ ኣጋጣሚ ተጠቂመ ሓንቲ ክዛረበላ ዝደሊ ካብዚ ናይ ቅንያት ናይ ቅዱስ ዮሃንስ ዝኾነት ሓንቲ እዛ ሸንዳ ትብል ወግዒ እያ ብዙሕ ኣብ ባህሉ ኣብ ትውፊታት ቅዱስ ዝኾነ ወገን ከዓ ብዛዕባ እዚ ሸንዳሲ ዝሓሸ ከመይ ምስ ባህልና ምስ ዘይባህልና ምስ ናይ ካልእ ገለገለ ዝብል ይዛረበሉ እዩ እሞ ነዚ ክቡር መዓልቲ ተጠቂመ ቅንያቱ እውን ስለ ዝኾነ ኣሸንዳ ኣብቲ ንገበሮ መፅናዕቲ ኣብ ሕብረተሰብ ትግርኛ ነዊሕ ሰረት ዝገበረ ኣብ ሕብረተሰብ ኤርትራ ከዓ ብቐንዱ ማለት እየ ኣብቲ መፅናዕቲ ዝገበርናሉ በቲ ናይ ቀደም ኣፀዋውዓ እዚ ሓማስየን ሰራየ ደንበላስ ዘይደኮሎም ዝበሃል ዝነበረ ከባቢታት ብምልኦ ክሳብ ቋሓይን ዝኸይድ ከባቢታት እዚ ኣሸንዳ ዝበሃል ደርፊ ኣዝዩ ዝውቱር ፍቱ ከም ዝነበረ ዋላ ኣብቲ መፅናዕቲ ከም ዝረከብናዮ እውን ኣሸንዳ ዝበሃል ዋላ እኳ እምነታዊ መበገሲ ሃልዎ ኣደይ ማርያም ከም ኩሉ ፍጡር ምድራዊ ሂወት ኣዛዚማ ክትከይድ ከላ ምስ ሞተት ምስ ዓረገት እቲ ንሳ ደቂሳትሉ ዝነበረት ቆፅሊ እቲ ኣሸንዳ ንሱ ከም ዝኾነ ደቂ ኣንስትዮ ከዓ ምስ ኣደይ ማርያም ዘለዎን ቅርበት ንምግላፅ ነደይ ማርያም ንምምስጋን ነደይ ማርያም ንምውዳስ ነቲ ንሳ ደቂሳትሉ ዝነበረት ሳዕሪ መሪነን ኣሲረን ኣብ ማዓንጠአን ኣዚረን ኣኽቢበን እቲ ግጥምታት ኣለዎ ደርፍታት ኣለዎ ስድሓን ካብ ስትድዮ ትምልእዎ ትኾኑ እቲ ዛንትኡ ግን ከምዚ ዝኾነ ይኹን ብባህሉ ዝግደስ ትካል ውልቀ ሰባት ማለት ኩልና ሲ ኣይንሰከፈሉ ባህልና እዩ ያታና እዩ ምናልባት ስለዝሓመቕና ኣፀቢቕና ኣድቨርታይዝ ኣይገበርናየን ወይ ዝግብኦ ነገር ኣይገበርናሉ ንገለ ክንከውን ንኽእል ከም ባህሊ ከም ትውፊት ከም ናይ ኣዴታትና ትልሂታትን ደርፍታትን ግን ኣሸንዳ ናይ ሕብረተሰብ ኤርትራ ናይ ብሄረ ትግርኛ ከም ዝነበረ ብመፅናዕቲ ኣነን መምህራነይን ብዝግባእ ሰኒልናዮ ኣለና እሞ በዚ ኣጋጣሚ ነዚ ነገር እዚ ከረጋግፅ ይደሊ ናይ ዮሃና መልእኽቲ ፅቡቕ ነርና ምስጋና ተባኢስና ብሉ ቦታ ከተመስግን ከለካ ዮሃና ክትብል ከለካ ብዙሕ ግዜ ተረፍ መፅእ እሞ

0: እስታ ይትኸውን ማለት እዩ። ብዓብኡ ግን ሚኒስትሪ ዜና ቴሌቭዥን ኤርትራ ከዓ ንዘለና ዓብኹም ንዘለና ኣበርኪትኩም ኣካል ናይ ዝመዓልቲ ክትገብሩና ስለ ዝኽኣልኩም ብስም ዛውያን ኣነን ከመስግን ይደሊ። ብዙሕ ክምስግን ዘለዎ ሰብ ኣሎ፣ ግን ብዓብኡ ከዓ ኣብቲ ናይ ባህሪ ኣብቲ ናይ ባህሊ መፅናዕቲ መምሃራን ኮይኖም ዝሓግዙና ዘሰልጠኑና ክሳብ ሕጂ እውን እዚ ከምዚ ክትብሎ ነርካ እንዳበብሉ ፅላል ክትረክብ ዕድለኛ ኢኻ እሞ ፅላል ዝኾነና ከም ስቡእ መኮነን ኪዳነ ሻባይ፣ ደራስን ተማረማርን ባህሊ ኣቶ ሰሎሞን ፀሃየ፣ መሓመድ ስዒድ ዑስማን፣ ሙሃድ ስሌማን፣ ኣቶ ወልደ ስላሴ፣ ዕቁባዝጊ ብምልኦም ኣብ ባህሊ ምሳይ ዝነጥፉ ኣዕርኽተይ፣ መሳርሕተይ፣ ሙዚቀኛታት፣ ተላሃይቲ፣ ደረፍቲ ምናልባት ከምዚ ካሳይ ክትብሎ ክብሎ ዝፀንሐ እውን ብዙሕ ክሊፓት ምዘን ድምፃውያን ምዞም ድምፃውያን ኮይንና ዝሰራሕናዮ ደረፍታት ኣሎ ሞ እሱ ከዓ ዝያዳ ነዚ ክንብሎ ዝፀናሕና የህጥሮን የስብሖን እዩ። ነዚ ኩሎም ከመስግን ይደሊ። ንበዓልቲ እንዳይ ወይዘሮ ስኒት ስምኦን ዮሃንስ ከዓ መስግና ንደቀይ ንምሉእ ቤተሰብ እወ ዮሃና ክብሎም ይደሊ። እንኳዕ ካብ ዘመነ ማርቆስ ናብ ዘመነ ልቋስ ብሰላም ኣሰጋገረኩም ብሰላም ኣብፀሓና ክብል ደሊ። ንኩሉ ኣብ ውሽጥን ወፃእን ዘሎ ኤርትራዊ እንኳዕ ናብዙይ ክቡር በዓል ኣብፀሓኩም ክብል ደሊ። ንሓይልታት ምክልኻል ኤርትራ እዝን ካልእን ክንገብር እዚ ነገራት እዚ ስለ ዝፈጠሩ ከዓ ኣመስግኖም። ንዓኹም እውን ሰኣልቲ ነዚ ብሕጂ ተዳለውዎ ኤዲት ጌርኩም ደኺምኩም ተዳለውዎ ኣባላት ሚኒስትሪ ዜና እውን ናይ ብሓቂ ከመስግን ይደሊ። ዮሃና ከዓ ክብለኩም ይደሊ ማለት እዩ።
1: ኣረ ዮሃና ክብልኩም ቀንዲ ንዕኹም ማለት እዩ ምስ ዜና ካልኣይ ከዓ ጉጅለ ባህል ሰባ ማለት እዩ ኣባላትና ኩሎም ማለት እዩ ካልኣይ ከዓ ንዓ ክሳብ ሕጂ ዝሕግዙም ዘለዎ ማለት እዩ መራ ዝሃቡኒ ማለት እዩ ምክእለ ፀጋይ ኣብ ሽሩን ዝመር ማለት እዩ ንሆም ክፍለ ናምናም ከዓ ኛምኛም ክልትኦም ማለት እዩ ዝኽእሉ ንዓዩ ዝሕግዝ ማለት እዩ። ካልኣይ ሳሰይ ከዓ ንዓቲ ቤተይ ማለት እዩ ብስራት ቀሺ ዳዊት ምስ ደቀይ ሮምሃ ያዲኤል እሰይ ቤቱ ሊድያ ማለት እዩ ንሓፍተ ከዓ ራዋ ሃብተስላሴ ዝበሃል ኣሜሪካ ጥቕምጥ ማለት እዩ ዮሃና ብል ሓይልታት ምክልኻልና ንክህሉ ማለት እዩ።
2: ክቡራት ተኸታተልቲ ካብዚ ብምቕፃል ናይ ዮሃና ደብዳበ መፅኣትናላ ንፅሕቲ የማኒ ካብ ኣስመራ ንጓለይ ባና ምስ በዓል ቤታ ዓወት ዳንኤል ከምኡውን ምስ ደቃ ኖህ ገሊላ ከምኡውን ጓለይ ሰፋኒት ከምኡውን ፍረሰላም ጓለይ ቀፂለ ትዕግስቲ እምባየ ምስ በዓል ቤተ ጆን ከምኡውን ናኾም ምስ ደቁ ከምኡውን ንስድራ ቤተይ ኣብ ከረንን ኣብ ሓጋዝን ዝርከቡ ኣብ ዓዲ ጓዕዳት ከምኡውን ብምቕፃል ንወላዲተይ ለተንስኢ ካብቶም ንኩሎም ኣባላት ሚኒስትሪ ዜና ብፍላይ ንኣባላት ሞውፋር ርሑስ በዓል ትብላላ ንፅንቲ የማኒ መልእኽቲ ክመሓላልፍና ኣለና። ንዓ ክንስድራ ቤትክን ድማ ርሑስ በዓል ንብል
3: ብዙ እውን ዝመፀና ናይ ዮሃና መልእኽቲ ኣሎ። ፌሩዝ መሓሪ ካብ ፓራዲዞ ኣስመራ ዝለኣኸትልና ናይ ዮሃና መልእኽቲ እዩ። ንወለደይ መሓሪ በላይ ከምኡውን ሂማን ስዩም ንደቀይ ዮልያናን ዮኣብን ንኣብ ካናዳ ትርከብ ሓፍተይ ሰናይት ምስ በዓል ቤታን ደቃን ንሓወይ የማነ ምስ በዓልቲ ቤቱ ሳሩን ምስ ደቁን ንሓወይ ፊልሞን ምስ ሰበይቱን ደቁን ንሓፍተይ ሶልያና ንመሓዙተይ ኣርያም ሰገን ባና ኣርሴማ ሰሰን ሓበን ከምኡውን ካብ ዱባይ ዝመፀት ሳራ መሓዛ ኢላትናኣላ ንመላእ ቤተሰበይን ንሚኒስትሪ ዜናን ንመላእ ህዝቢ ኤርትራን ምስቲ ጅግና ሓይልታት ምክልኻሉን እንቋዕ ናብዚ በዓል ኣብቃዓና ይብል ትብለናኣላ ፌሩዝ መሓሪ ካብ ኣስመራ። ንሕና እውን እንቋዕ ናብዚ በዓል ብሰላም ኣብፀሓኪ ርሑስ በዓል ክኾንልክ እውን ምንዮትና ንገልጽ።
2: ቲፍ ሓንቲ መደብ ክትህልወና እያ። እዛ መደብ እዚኣ ከዓኒ ኣብ ብሄረ ኩናማ ድሕሪ መርዓ መርዓውን ሓዳር ንምግባር ዝግበር ወግዕ ኣሎሞ ንዕኡ ተኸታቲልና ክንሰግር ኢና። ኩራ ተኸታተልትና መደብና ቅፃሊ ዘሎ ተኸታተሉ።
4: ወግዒ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅኢ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስ ተመርዓወት ናብ እንዳ ወዲ ዘይኮነት ትኸይድ መርዓዊ እዩ ናብ እንዳ ጓል ዝመፅእ። ኣብ ትሕቲ ኣቦኡ ጓል ኮይኖም ንዓመታት ክፀንሑ ይኽእል እዮም። ኣቦኡ ጓል ነዞም ሓደሽቲ መርዓውቲ በዓሉ የናብዮምን የዓልዮምን እኹል ኣኪበሎም እየ። ሕጂስ ሓዳሮም እንትወፂኦም ክሽገሩ ኣይክእሉን እዮም፣ ናብሮም ክመርሑ ይኽእሉ እዮም ኢሉ ኣብ ዝኣመነሉ ግዜ ምስ በዓልቲ ቤቱ ተማኺራ ሓዳሮም የውፆም። ነዚ ወግዒ እዚ ኢታወላ ንብል እቲ ወግኢ እንታይ ይመስል?

ስል ብዝርዝር እነብል መጀመርያ ኣቦጓል ምስ በዓልቲ ቤቱ ተማኺሩ ምስ ወድአ ንበረኻ ይወፍር ሞ ሓንቲ እንፀይቲ ሒዙ ይመፅእ ንሰብይ ጓሉ እነሀልከ ኣምፅልካ ኣለኹ ሞ ተበገስ ገዛኻ ስራሕ ሎም ዓመት ሓዳርካ ከውፃካየ ይብሎም ማለት እዩ። መርዓዊ ካብኡ ተበጊሱ ምስ ኣዕሩኽትን መቕርብ ቤተሰብን ኮይኑ ነቲ ገዛ ዝኸውን ናውቲ የዳሉ። እቲ ገዛ እቲ ናውቲ ኣዳልዩ ምስ ተወድአ ወፈራ ይገብሩ እሞ ኩሉ ሰብ ተኣኪቡ ሆሆ ኢሎም ነቲ ገዛ ይሰርሕዎ። እቲ ገዛ ተሰሪሓ ምስ ተወድአ ድሮ ኢታ ወላ ኣብ ዝወሰኑላ መዓልቲ ኣደጓል ተሲኣ ንጎረባውትን ንእንዳወድን ዕድመ ትነግሮም። ብኡ መሰረት ንግሆ ናይ ኢታወላ መዓልቲ ዝተወሰኑላ መዓልቲ ኩሎም ይእከቡ። ምስ ተኣከቡ መጀመርያ ነታ ሓዳሽ ተሰሪሓ ዘላ ገዛ ብጥጥቆ ቀይሕ ማሸላ ገይሮም ይነፅግዎ። እዚ ማለት ከዓ እቲ ሕማቅ ይውፃዕ ብምባል እዮም ዝገብርዎ። ንሰናይ ምንዮት እውን ይገልፅ ማለት እዩ። ድሕሪኡ ኸዓ ፍሬ ሆያ ኤዋ የምፅ እሞ ኣብ ውሽጢ ገዛ ንላዕሊ ይድርብይዎ። ሄዋ ኣብ ከባቢ ኩናማ ብብዙሒ ዝዝራእ ዓይነት ዘራእቲ ኮይና ከም ሓረግ እያ ኣብ መረት እናበለት ትፈሪ። ሓንቲ ፍሬ ሄዋ ኣብ ውሽጣ ዝተፈላለዩ ብዙሕ ዝበለ ፍርያት ኣለዋ። ስለዚ ነዚኦም ሓድሽ ስድራ ዝምስርቱ ዘለዉ ሓድሽ ገዛ ዝወፁ ዘለዉ ፍረዩ ተባዘሁ የሰምዕ ማለት እዩ። መግለፂ ንኽፍረዩን ንኽባዝሑን እዩ ዝግበር። እቲ ሄዋ ምስ ደርቤቶ ቆልዑ ይኹን ሰበይቲ ኣብቲ ከባቢ ዘለዉ ኩሎም ተኣኪቦም ዓትዮም ነቲ ሄዋ ኣልዒሎም ይበልዕዎ። ድሕሪ እዚ መቐመቲ ውያ ቆፎ ናይ እኽሊ ዝኸውን ኣጋር ሳዳ ኣብ ውሽጢ ገዛ የዳለዉ። ሳዳ መደቀሲ ዝኸውን ከዓ ኣብ ውሽጢ ገዛ የዳለዉ። ገሊኦም ነዚ ኣጋር ሳዳን ሳዳን እንዳዳለዉ፣ ገሊኦም ከዓ ኣብ ደገ ኮይኖም መቐመቲ እኽሊ ዝኸውን ቆፎ የዳለዉ። እቲ ቆፎ ተዳልዩ ምስ ተወድአ ናብ ውሽጢ ገዛ ይእቶ እሞ እቲ ኣኪቦምሎም ዝፀንሑ እኽሊ ኩሉ ኣብኣ ይጓረት። እኽሊ ኣጓሪቶም ምስ ወድኡ ብእንዳ እጓል እዮም ዝጅምሩ። ኣደ ጓል ንእጓላ ክትህወን ዘለወን ነገራት ትህብ ማለት እዩ። ብቐዳምነት መጎጎ ትህብ እያ ችጉዳ ኢልና ንፅውዖ። ንመለንቀቲ ትኸውን ትህባ ካልእ ኣገደስቲ ናውቲ ገዛ እውን ትህባ እያ። ብወገን ሓማታ እውን ብግዴታ ክትህባ ዘለዋ ነገራት ኣለዋ። ንሰን እትሮ ናይ ማይ ፃሕሊ ናይ መስርሒ ፀብሒ፣ እትሮ ናይ ብሑቕ ዝኸውን ኮሎኻ መአከቢ እኽሊ፣ ካልኦት ናይ ኣውቲ ገዛን ወሲኻ ሰይቲ ወዳ ትህብ። ኣብቲ ኣወሓሃባ ሕያባት መቕርብ ቤተሰብ መሓዛ ኩሉ ዘለዎም ናናቶም ሕያባት ነታ ሓዳሽ ትወፅእ ዘላ ገዛ ትፍል ዘላ መርዓት ይህብዋ። ሂቦም ምስ ወደእዋ እቲ ናውቲ ኩሉ ናብ ውሽጢ ገዛ ይኣቱ እሞ በብ ኣብቲ ዝግብኦ ቦታ ይቕመት። ገዛኣ ተሸሊማ ትውዳ ካብታ ዕለት እታ እዚኦም ሓደሽቲ መርዓውቲ ገዝኦም ይኣትዉ ሓዳሮም ይጅምሩ። ኣብ ወጊ ኢታወላ ኩሉ ግዜ ሰብ ዓዲምካ ትፅውዕ ስለ ዘለኻ እኽለ ማይ ይዳሎ እዩ። ስለዚ ምስ ወድኡ ኩሎም ኮፍ ኢሎም ስዋ እንዳሰተዩ ነዚኦም ሓደሽቲ መርዓውቲ ምርቆምን ሰናይ ምንዮቶምን ይገልፅሎም። ወግዒ ኢታወላ በዚ ኣገባብ ትዛዘም።

0: ኢና ዘለና ምዞም ዓበይቲ ድምፃውያንና ከምኡውን ኣብዚ በዓቢ ማለት እዩ ተመራማሪ ናይ ስነ ጥበብ ወይ ኣቦ ስነ ጥበብ ዶ ክብለካ ምክንያቱ ብዙሕ ከምቲ ክትብሎ ዝፀናሕካ ብዓብዩ ከ ኣባል ኮሚሽን ባህል ስፖርትን ንኸ ሞ ብዙሕ መፅናዕቲ ኢካ ተካይዳ ባህሊ ጠዊል እስከ ኣብ እዋን ቅዱስ ዮሃንስ ደርፍታት ወይ ወግዕታት ኣሎ ካሕሳይ ኮሎ ማዓንቲ ኣነ ካብ ምዝራብ ሲ ምድራፍ ሕሸኒ ሓይሊ ሰብ ደርፊ ብላ ኣሎ እሞ ዕድል ገይሩ ግን ዓብዪ መሓርኻ ሰትልካ ወ ሕጂ ሲ ካሕሳይ ብክራር ገይሩ ደርፊ ከስምዓና ስኻ ከዓኒ እስከቲ ዝድረፍ ደርፊ እንታይ እዩ
1: ናይ ሆየ ኣሎ ስታት ኣለዉ እስከ ምስ ተኣሳሲር
2: ከምታ ዝበል ኳ እታ ናይ ሆየ እተን ደርፍታት ክንብለን ኢና እቲ ወግዑ ትልምዱ ግን ንእሽቶ ትምክፍ ተበልና ኢ ከዓ ፅቡቕ እዩ ካብ እምነት ብምንቃል ሕብረተሰብ ትግርኛ ሰለስተ ግዜ እዩ ሆየ ዝብል ኣብ ቅንያት ናይ ቅዱስ ዮሃንስ ማለት እዩ ሰለስቲኡ ከዓ ብድሮ እዩ ሆየ ዝበሃል ቂላታት ኣፈውያጣ ክዕሉና ከለዉ ብልምዲ ብግእ ብናይ ኣቆፃፀራ ናይ ግእዝ ብ28 ናሓሰ እዚ ኣብርሃም ይስሃቅ ያዕቆብ ናይ ሰለስትኦም መዓልቲ ኢሎም ዝዝክርዎ ብልምዲ ከዓ ኣብ ኣብርሃም ንብሎ ብሆየ ይጅመር ማለት እዩ ንሱ ከዓ ከምቲ ዝብሉና ንሕራ ኮይኑ ቦና ኣብርሃም ካብ ናይ ጣዖት ምምላኽ ናብ ኣምላኹ ምስተመልሰ ነቲ ሓጎስ ምንፅምባል ኢልካ ዝተገብረ ወግዒ ይበሃልቲ ናይ ናይ ኣባ ኣብርሃም ዝግበር ሆየ ማለት እዩ ካብዚ ምንቃልቲ ባህላዊ

ወይ እቲ ባህላዊ ትውፊታቱ ካብዚ ጨሊፍና ክንወስድ ከለና ከዓ ሆየ ማለት ከምዚ እንሆ እናሃለ ኣብ ርሑቕሲ ክንሪኦ በቂዕና እቲ ጸሊም ክራማት ምስ ሓለፈ ኣጋጣሚ ኮይኑሎም ብርትዕ ክራማት የለን፣ ግን ከምቲ ዝዕለል ከምቲ ንሕና እውን ኩሉ ግዜ ናይ ክራማት ገለ ዘለና ዕላላት ወይ ተመክሮ ብርቱዕ ክራማት ምስ ሓለፈ ኣብ ድሮ ናይ ኣብ ኣብርሃም ኣብ ዝበልናዮ መዓልቲ ስድራ ቤታት ዓድታት በቢ ዘለውዎ ኣብ ዝበረኸ ቦታ ወፅኦም እዮም ኩሎም ሽግ ዝውልዑ ማለት እዩ። ሕጂ እንህለው እንዳ ስቲፍ እንህለው እንዳ ፋጥና እንህለው እንዳ ኣከል እናሃለው ብምናሃልካ ድሃይ ትገብር፣ ድሃይ ናይ ምፍልላጥ ኣገባብ እዩ ማለት እዩ። ኣብ ደገ ዝፀንሐ ኣብ ውሽጢ ዓዲ ኮይኑ ብመገሻ ምስ እንጀራ ብዝተተሓሓዘ ኣብ ስራሕ ዝፀንሐ ሰብ እውን ድሃይ ዝገብር ብቴሌፎን ድዩ ብኣካል መፂ ድዩ ደቁ ይኸድን ድሃይ ስድራ ቤታት ይገብር። ገለ ሕጂ እዚ እቲ መንቀሊ እንታይ እንድሕር ኢልናስ እዚ እናሃለው እንዳመንሽሙ እናሃለው ዓዲ ክስቶ ተባሂልካ ዝግበር ካብ ዝነበረ ዝነቐለ እቲ ሕጂ ሆየ ማለት እነሆው እናሃለዋ እናሃለው ማለት እቲ መበገሲ እዩ ማለት እዩ። ሕጂ እዚ ዝሓበራ ልሕፅሲ ኣርቃየ ፀንብዓ ወይ ዝሓበራ ኣዳው ዝበሃል ዋላ እስኻ ንእሽቶ ኮይንካ ወዲ ገጠር ኮይንካ ሆዮ ክትሰርሕ ከለካ እውን ብጥበብ ኢኻ ተዳልዎ ትሽግ ማለት እዩ። ስለዚ ክኢላታት ይኾኑ ዓብ እንተ ኮይንካ ንንእሽቶ ሓውካ ዘይክእል ጎረቤት እንተልይካ ንዕኡ ትሰርሓሉ ሆየ። ስለዚ ተሃሰስ ጭሒካ ወይ መሽካ ክትሰርሕ ከለካ በጋባ ጥበብ ኢሉ ሱ እቲ ናይ ምስራሕ ነገራት እናማዕበለት ነፍሲ ወከፍ ዜጋ ብቲ ሕብረተሰብ ዘሎ ሽግ ይሰርሕ ማለት እዩ። ስለዚ በይነ እንተንዕጫው በይነ እንተንዕንጨይቲ ክነዳ ስለ ዘይክእላ እንድሕር ተጠኒፈን እንድሕር ረአ ሓቢረን ባህላዊ ትሕዝቱ እየ ዝወስድ ዘለኹ ማለት እየ። ብሓባር ተጠርኒፈን ብልሕፂ ከዓ ይእሰራ ፋሕ እንድሕር ኢለን ስለ ዘይነዳልካ ብተጠርኒፈን ተኣሲረን ሽግ ይኾና ወይ ሆይ ይኾና ናብ ምንዳድ ደረጃ ከዓ ይበቕዓ ማለት እዩ። ስለዚ እቲ ብሓባር ምኳን እቲ ብሓደ ክልስ ሓሳብ ብሃገራውነት ድ ብባህሊ ድ ብገለ ዝኣመሰለ ናይ ምጥርናፍ ናይ ምሕባር ነገራት ከዓ ከምዚ ስቁኢሉ ዝመፀ ነገርሲ ኣይኮነን ማለት እዩ። ከምዚ ንሕናሲ ኣብ ሓድነት ኢና ከምዚ ኢና ከምዚ ኢና ንብል ገለ ክንብል ከለና ብከምዚ ንወዲ ከምዚ ነምፅኦ ኣብነታት ኣለና ማለት እዩ። ስለዚ እቲ ሆየ ምስ ተሰርሐ ንኸይድ ሞ ክስተናገም ኩሉ ግዜ እቲ ባህላዊ ዜማታት ኣብቲ ክራር ክኣቱ ከሎ ከምዚ ናይ ምግምጣል ናይ ገለገለ ነገራት የጋጥሞ እዩ። ግን ድሓን ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ዳኣበሉ ግርማ ተዓደሉ ሆየ ዳኣበላ ግርማ ተዓደላ ሆየሱ ሆየሲ

ሕጅቶም ግጥምታት ዝያዳ ብክሊባት ብዝኾነ ተሰሪዖም ህልው ኾነ እዮም ካብኡ ምስትምቓሮም ይከኣል እዩ። ግን ዋላ ተማኡ ዘለዉ ዘለላታት ወይ ነግሕታት ናይ ተሆየ ንድሕራ ርኢና ሲ ከምዚ ንምክእኣል ንምፅውዋር እዮም ብምልኦም ከምዚ ካብ ሰባ ዝነበሐት ጉንበስ ወይ ዑፍ ወይንዑፍ ወይ ንወንጭፍ እዩ ዝበሃል። ስለዚ ምስ ሰብካ ተሰማሚዕኻ ምስ ሰብካ ሆየ ዝበለ ምሳና ሳለ ሆየ ዘይበለ ካባና ፈለ ሕማም መሰንገለ ሒዛቶ ተሳለ ክትብል ከለኻስ ከምዚ ብሓባር ኮንካ ክትፅሂ ብሓባር ኮንካ ክትዓፅል ብሓባር ኮንካ ፀላኢኻ ክትከላኸል ገለገለ እሱ እቲ ትመልክቱ ማለት እዩ። ንእሽቶ ከም ብሂላት ወይ ከም ወግዒታት ምስ ሆየ ዝተሓሓዙ ሆየ ክትብል ምስ ተጠርነፍካ መራሒ ትገብር ኢኻ ተመክሮ ክልተ ዝወለደ ሰለስተ ዝወለደ ዝፃረፉ ዝገንሕ ወስድ ብሉ ዘግርዕ ወይ ዝረትዕ ሰብ ጌርካ ነዚኣ እውን ተመኒዮም ድግድግቶም ተዓጢቖም እዮም። ካብ ንኣብነት ኣብ ዝኾነ ዓዲ ካብ ሓደ ጫፍ ካብ ሓደ በሪኽ ናይቲ ዓዲ ናብ ካልእ ጫፍ ናይቲ ዓዲ ትኸይድ ወይ ካብ ቤተ ክርስቲያን ኩልኻ ተኣኪብካ ናብ ጫፍ ናይቲ ዓዲ

0: ወይሓፅቢ ክህሉ ይኽእል ወይ በሪ ክገብ ክህሉ ይኽእል ካብዚ ብዝሓለፈ ከዓ እታ መሬት ናይታ ዓድኻ ዓድኻ ስለ ዝኾነት ሆ እናበልካ ብምልእታ በረኻ ገዲፍካ ነታ ዓዲ ብምልእታ ኢኻ ትዘራ ማለት እዩ። ከምዚ ሕጂ እታ ዓዲ ብግርማ ብብርሃን ብገለሲ ክብርቲ ሕፍርቲ ዓዲ ከም ዝኾነት በቲ ናይ ሆየ ነገራትካ ጌርካ ኣተብል ማለት እዩ። ስለዚ መንእሰያት ዝበልክዎ ሆየ ሰሪሖም ካብ ቆልቋል ፈግፊጎም ኩዒቶም ኣብ ውሽጡ ሓሰር መሊኦም እዚ ገብሩ እዚ እርግዛና ወይ ዘንጋኣድግ ዝበሃል እውን ኣሎ። ነዚ እውን ጠርኒፍካ ኩልኻ እቶም ዓበይቲ ሕጅታ ይገብሩካ ቶም ኣግባዝ መን ዝፀበቐ ሆየ ሰሪሑ እወዳድሩካ መን ዝፀበቐ ሆየ ሰሪሑ መን ፅቡቅ ገይሩ ኣሲርዎ ናይ መን ቃንጫ መስል ናይ መን ፅዕዱ
1: ውድድር ተኣቱ ማለት
0: ውድድር ተኣቱ ሕጂ ንኣብነት ኣብ ዓዱሲ ንፉዓት ስራሕቲ ናይ ሆየ ኣለዉ ንፉዓት ስራሕቲ ናይ ሆየ ወይ ናይ ሽጋ ኣለዉ። እስኻ ጠሎም ትሕልወሎ ከብቶም ትሕልወሎ ምን ተኸፊ ኢሎም ክሰርሑልካ ማለት እዩ። ስለዚ ብክእለቶም ብጥበቦም ኣያታት ኮይኖም ልካ ውዕሉ ሳልስቲ ራብዕቲ ካብ በረኻ ሒዝካየት መፅ ኣብ ገዛ ኮይኖም ክሰርሑልካ ብፍላይ ሓልፋይ ዘይብሎም ድሕርአ ኮይኖም ትሕሉ ወይ ዝሕሉ ዘይብሎም ድሕርአ ኮይኑ ኣብ ገዛ ኮይኖም ዝሰርሑልካ ንስኻ ከዓ ሆይኻ
1: ምር ማለት እዩ። ፅቡቅ ብል ማለት እዩ። ምናልባት ዕላልና ኣዝዩ ብዙሕ ትሕዝቶታት ዘለዎ ዕላል እዩ ዝዕለና ዘሎ ጠዊል ብዙሕ ኣፍልጦ ከም ዘለካ እውን ክንርዳእ ክኢልና ኣለና። ኣብ ቅዱስ ዮሃንስ ተዳልዒልና እውን ብዙሕ ወግዕታት ብዙሕ ደርፍታት ኣሎ። ሆየ ጠላልዒልካ ብዙሕ ክዛረብ ትኽእል ኢኻ ምስ ኣሸንዳ ዝተኣሳሰር ምስ ብዙሕ ነገራት ትሕዝቶ ዘለዎ ነገራት እውን ኣልዒልካ ክዛረበሉ ዘለካ ብዙሕ ትሕዝቶታት ከም ዘሎ እውን ይርዳእካ እዩ። ስለዚ ቅድሚ ናፍታ ስዒባ እትቐርብ ትሕዝቶና ምስጋርና ናይ ዮሃና መልእኽቲ ተመሓላለፍና ከመይ ምክንያቱ ናይ ዮሃና መልእኽቲ ደብዳቤታት ካብ ተዓዘብትና መፂእና ኣሎ ሮዳስ ጎይትኦም ካብ ስዊዘርላንድ ዝለኣኸትና መልእኽቲ ኣሎ። ብመጀመርያ ናብዚ ዕለት ብሰላም ዘብፅሓና ልዑል እግዚኣብሔር ኣምላኽ የመስግኖ ኢላ ጀሚራ ኣላ ሮዳስ። ብቕፃል ንምሉኣ ስድራ ቤተይ ብፍላይ ድማ ካብ ልቢ ዘፍቅራ ዓባየይ ለተብርሃን ስብሃት ከምኡ ውን ካብ ልበይ ዝፈትዎ ኣኮይ ክብሪ ኣብ ተኽለ ንኣዝየ ዘኽብረን ሓትነታተይ ኤደንን ከምኡ ውን ኢየሩሳሌም ተኽለ ንወላዲተይ ንወለደይ ናዝሬትን ጎይትኦምን ከምኡውን ንዓኻ እስቲፋኖስ ኢላትንላ ኣዝየ መስግነክ ሮዳስ ክብረት ይሃበለይ። ንሙሉእ ህዝቢ ኤርትራን ሓይልታት ምክልኻሉን ከዓ እንኳዕ ናብዚ ክቡር ዕለት ኣብቃዓና ይብሎ ኢላትንላ ሮዳስ። ንዓኸ ውን ናብዚ በዓል ብሰላም ስለ ዘብፅሓና ንዓኸ ውን ሰናይ ዕለት ክኾነልኪ ንዓኸ ውን ብሩኽ ኣውደ ዓመት ክኾነልኪ በዚ ኣጋጣሚ ንምንየልኪ ክብረት ይሃበልና።
2: ጥቡቅ ስቲፍ ንዓይውን ሓንቲ ደብዳብ ክላትኒ ንዓ ኣንቢብና ሸዕቲ ዝቕፅል መደብና ከይድ ሓይሽ መጀመርያ ሰላምታ ብምቕዳም ርሑ ሰውዲ ኣመት በዓል ቅዱስ ዮሃንስ ይግበረልና ትብላላ ፈወይ ንዓቅቦ ንበዓል ቤተይ ክዳነ ሃብተ ሚካኤል ንደቀይ ኣቢኖዋር ክዳኔ ኣሎሚሊት ክዳኔ ንኣሕዋተይ ንቤተሰበይ ንኩሉ ስድራ ቤት ኣብ ውሽጢ ናብ ደገን ዝርከቡ ከምኡ ውን ንኩሎም ኣባላት ሚስቦም ርሑ ሰውዲ ኣመት በዓል ቅዱስ ዮሃንስ ይግበረልኩም ትብላላ ንኩሎም ኣባላት ሚኒስትር ዜና ትብለናላ ፍሮይ ንዕቕቡ ንዓኹም ስድራ ቤት ክን ንሕና ውን ርሑስ በዓል ንብል መልእኽቲ ከብ መሓላለፍና ኣለና። ስቲ ካብታ ተቐፅል መደብና ክንከይድ
1: ፅቡቅ ዝኸበርኩም ተኸታተልትና ናብቲ ስዒባ ዳሊናያ ዘለና ትሕዝቶ ኢና ክነስክረኩም። ስዒቡ ናባኹም ክቐርብ ቀሪብናዮ ዘለና ትሕዝቶ ምስ ኣባላት ጉጅለ ስኒት ጉጅለ ባህሊ ንስሪ ናይ እዚ ምብራቕ ዝተካየደ ዕላል እዩ። ም ትሕዝቶታት ባህላዊ ትሕዝቶን ከምኡ ውን ዕላላት እንታይ ዝመስል ዘደሰስ መደብ ኢና ናባኹም ክነብሎ። ቅድሚ ናብኡ ምኸድና ግን ዓንቲ ወይ እንታይ ተዛሪምና ነርና ፋጡ በፅሒ ቅድም ክኸውን ኣለዎ ሓደ መንእሰይ ወይ ድማ ሓንቲ መንእሰይ ክምርዖ እንትኣ ኮይና ኢና ነርና። ስለዚ እቲ በፅሒ ድበሃል እንታይ መስራሕ ተሓልፍ ከዓ ከምዚ ጠውሉ ገለ ትንክፋ ቢልና ኣብ ብሄረ ሳኮ ዝነበረካ እንታይ እዩ ዝመስል እውን ተዓዚብና እያ ነርና። ሕጂ ከዓ ኣብ መርዓ ምስ መፃኻ ኣብ ብሄረ ናራ ንሓደ መርዓዊ ቅድሚ መርዓ ዘሎ መዓልቲ ዝግበረሉ ወግዐ ኸ እንታይ እዩ ዝመስል ዘድህሰስ ትሕዝቶ ኢና እውን ኣቐዲምና ናብ ተዓዘብትና ክነብሎ። ስለዚ ኣብ ብሄረ ናራ ዘሎ ቅድሚ መርዓ ንሓደ መርዓዊ ዝግበረሉ መስራሓት ወይ ከዓ ወግዒ እንታይ እዩ ዝመስል ዘድህስስ ትሕዝቶ ተኸታቲልና ናይ ትሕዝቶታት እዚ ምብራቅ ክንሰግር ኢና። ሰናይ ምክትታል

መደሪት ኣብ ብሄረናራ ኣብ ድሮ ፅምብል መርዓ ዝግበር ኮይኑ ካብ እንዳ ወዲ ንእንዳ ጓል

እንዳኸዱ ዝግበር እዩ። እዚ መስርሕ እዚ ከዓ ሄማታ ወይ ሄማ ዝበሃል ብደቂ ኣንስትዮን ብደቂ ተባዕትዮን ተሰኒያ ዝግበር ኮይኑ እተን ሄማታ ዝበሃላ ድማ እተን ደቂ ኣንስትዮ ካብ ውላዶም ይኹን ካብ ስድሮም ይኹን ጎደሎ ዘይብሎም ማለት እዩ። ንኣብነት ሓንቲ ሓደ ሰብኣይ ምስ ሰበይቱ ህልው ኮይኑ ውላዶም እውን እቶም ውሉዳት ህልዋት ክኾኑ ኣለዎም። እዚኦም ከዓ ሄማ ይበሃሉ። እንደገና እቶም ደቂ ተባዕትዮ ከዓ ሸውዓተ ደቂ ተባዕትዮ መንስያት ኮይኖም ንሶም እውን ስድሮም ህልዋት ክኾኑ ኣለዎም። እዚኦም ሄማታ ተባሂሎም ይፅውዑ ማለት እዩ። እዚኦም ሄማታ እዚኦም እቲ ናቶም መልእኽቲ እንታይ እዩ? እዚ ሓድሽ መርዓ ዝካየድ ዘሎ ሙሉእ ስድራ ቤት ወይ ሙሉኣት ክኾነሎም ዝምነይሉ መስርሕ እዩ ማለት እዩ። መደሪታ ዝካየደሉ መዓልቲ ድሮ መርዓ ማለት እዩ። ዓርኪሕ ልፎት ምሸት ሸውዓተ ኣባጌዕ ሓሙሽተ ኣባጌዕ ማለት እዩ። ሰለስተ ኣንስትዮ ኮይነን ሓንቲ ተባዕታ እያ። እታ ሓንቲ ፃዕዳ ራባይቲ ማለት እዩ። ንሳ እውን ኣንስተይቲ ኮይና ሕላገት ዘይብላ እያ። እዘን ኣጋባታ እዚአን ኣርከህልፎት ምሸት ማለት እዩ። ድሮ መርዓ ፅባሕቱ መርዓ ክኸውን ከሎ ንእንዳ ጓል ከይደን ኣብቲ እግሪ ዓራት እታ ጓል ዘላታ ገዛ ኣብኡ የእስራ። ኣባ ድማ ኣርባዕተ ኣንስቲ ኣለዋ። እተን ኣርባዕተ ኣንስቲ ንሰን እውን ሄማ የን ምስታ መርዓት ኣብታ ኣገባታ ዘእስረላ ገዛ ኣብኡ ይፀንሑ። ኣርባዕተ ናይ ብካልያ ካይላ ዝስራሓት ናይ ቢሑቕ መልወሲ ኣለዋ። ኣርባዕተን ድማ ቢሑቕ ተለዊሰን እተን ኣርባዕተ ኣንስቲ ኣብታ እንዳ ኣገበታ ዝኣተወላ ገዛ ኣብኡ የሓድራ ምሰን ማምሶም ማለት እዩ። ንፅባሕቱ መርዓ ማለቲ ኣርባዕተ ኣንስቲ ሄማ ዝተባሃላ ኣርባዕተን ጥማር ላኻ ኣብ ዙባናን ተሓንጊጠን ኣርባዕተ ላኻ ጥማር ነፍሲ ወከፈን ኣብ ዝባነን ሓንጊጠን እልል እንዳበላ ተመሪሐን ማለት እዩ። ኣርባዕትአን ኣብ እንዳ ጓል ኣብታ ኣገባታ ዘላተ ገዛ ኣባ ይኣት። ኣብዚ ኣብ ምስ ኣተዉ እዜን ምሰን ሓንቲ ላኻ መርዓት ኣላ። እታ ላኻ መርዓት ጨርቂ ፃዕዳ ሰለስተ ብዕፀፍ ሰለስተ ስድሪ ማለት እዩ ወይ ሰለስተ ሳን ሃመታ ንብሎ ንሂና ብዕፀፍ ኣብ ሓደ ጫፍ ናቱ ሰለስተ ነኽፋ ኣሲረን በታ ሓንቲ ጫፍ ድማ ኣኾር ገመል ብእሾኽ ዝተዋጋኣ ገይረን እታ ጨርኪ ኣብ ንእሽተ ሎኾታ የእትየን ተመራሪሐን ኣብዚያ ገዛ እዚኣ እንዳወዲ ኣገባታ ዘለዎ ኣባጌን እተን ኣርባዕተ ኣንስቲ እንዳ ጓልን ዝፀንሓ ኣብኡ ይኣተዎ ማለት እዩ። ኣብኡ ምስ ኣተዉ እታ ተቐቢለን እታ መርዓት ለኾታ ዝተሰኩዓት ተቐቢለን ነፍሲ ወከፈን እተን ኣርባዕተ ኣንስቲ ኣርባዕተ ግዜ ይስዕማ። ድሕሪ እዚ ኣብታ ጨርቂ ዘሎ ተሕዝቶተን ኣኾርን እተን ሰለስተ ነኽፋአን ፈቲሐን ንኣደጓል ይሃብዋ። እታ ጨርኪ ፃዕዳ ኣለባት እያ። እኹል ድያ ኣይ እኹልን ንምርግጋፅ ፈቲሐን የእቅና። ብድሕሪ እዚ እተን ኣኽዋር ድማ ናብቲ እግሪ ዓራት ናይታ መርዓት ዘላታ ኣባ የቐምጦ። እተን ኣኽዋር እሾ ዝተወጋኣ ኩሉ ግዜ ተሃራፊ እዩ። መርዓዊ ወይ መርዓ ተሃራፊት እያ። ኩሉ ግዜ እንታይ ብሂል ኣሎ? ዓይኒ ሰብ ዝበሃል ኣሎ። ስለዚ ብሕማቕ ዝጠምጥ ዓይኑ እሾኽ ጫዓ ይወጋእ ዝብል መልእኽቲ እዩ። ብድሕሪ እዚ እዘን ኣርባዕተ ኣንስቲ እንደገና ናብ ገዛአን ማለት እንዳ ወዲ ይምለሳ። እንዳ ወዲ ተመሊሰን ድማ ምሰን ልክዕ ሸውዓተ መሊአን ማለት ሸውዓተ ሄማ ኣዋሪ ኣንስቲ ምሰን መሊአን ምሰን ድማ እንደገና ሸውዓተ መንስያት ሄማ ተር ኢለን ማለት እዩ። እተን ኣንስቲ ብቅድሚት ይኮና እታ ቀዳማይቲ ተኸይደላ ሰበይቲ ኣብ ርእሳ ጓጉት ተሸኪማ እታ ጓጉት ማይ ኣለዋ ናእሽቱ ፅራብ በላሕቲ ኣርባ

ዓተ እንጨይቲ ድማ ኣብ ውሽጢ ኣለዎ። እንደገና ብከቢብ ቅርፂ ዝተጠምጠማ ላኻ ኣለዋ ኣብ ይትርክሳ ማለት እዩ። ኣብኡ የእትየን እልል እንዳበላ ንቅድሚት ክሃዳ ከለዋ ካብቶም ሸውዓተ ኣወዳት ድማ ኣርባዕተ ኣወዳት ብሰፊኢ ማለት እዩ እኽሊ ፃዕዳ እኽሊ ተሸኪመን ኣርባዕተዮም ማለት እዩ። እቲኦም ክልተ ናፃ ይኾኑ። ከምዚ ኢሎም ከዓ እልል እንዳበላ ተመራሪሖም ኣብ ገዛ ያቱ። እታ ሓምሻይ ደድሕሪ ኣንስቲ ዘሎ ድማ እቲ መንሰይ ዒባ ናይ ላም ኣብ ውሽጡ ቁሩብ ፀባይ የንጥብሉ ማለት እዩ። ብክልተ ኢዱ ሓቂፉ ደድሕሪ ኣንስቲ ንቶም ኣወዳት መሪሑ ደድሕሪ ኣንስቲ ይኸይድ። ኣብዚ ምስ ኣተው ድማ ቦሮኬንታ ዝበሃል ቶንኮባት ኣሎ። እዚ ቦሮኬንታ እዚ ኣብዚ ከንሸሎ ተነፂፉ ይፀንሕ። እቶም ሽድሽተ ኣወዳት ናብ ቦሮኮንታ ሓሊፎም ኮፍ ይብሉ ገጾም ንሰሜን ጠሚቶም ማለት እዩ። እቲ ሓደ ድማ ምስተን ኣንስቲ ተመሪሑ ኣብተን እንዳ ኣንስቲ ኣብታ ኣገበታ ወይ መርዓት ዘላታ ገዛ ይኣቱ። ምስ ኣተው ድማ ብየማናይ ብርኩ ተንበርኪኹ ንተን ኣባ ዘለዋ ኣባ ዝፀንሓ ኣንስቲ ንኣርባዕተ ኣንስቲ ማለት እዩ በቢ ተራ ብየማናይ ብርኩ ተንበርኪኩ ኣርባዕተ ግዜ ነፍሲ ወከፎም ከም ዝስዕሞ ይገብር። ድሕሪ እዚ እንደገና እታ ዕባትያ ሒዙ ይምለስ። ናብዚኦም ኣብዚ ቦሮኬንታ ኮፍ ኢሎም ዘለዉ መንስያት ብየማና እግሪ ተንበርኪኹ ብየማኑ ዘሎ ሰብ ጀሚሩ ድማ ንዖም ውን ንኣርባዕተ ኣወዳት ኣርባዕተ ግዜ ተኸታቲሉ የስዕሞም። ድሕሪ እዚ ተስኡ ድማ እታ ዒባ ንተን ኣንስቲ ውሽጢ ዘለዋ ንኣን የረክብ ማለት እዩ። ኣረኪቡ ድማ ተመሊሱ ኣብዚ ኮፍ ይብል። ኣብዚ ኮፍ ኢሉ እተን ኣገበታ ዝበልና ኣባጌ ሰለስተ ኣርባዕተ ኣንስትዮ ኮይነን ሓንቲ ተባታ እያ። ሓንቲ ድማ ፍልይቲ ሕላገት ዘይብላ ፍቴ ድንባ ትበሃል። ከበን እታ ፍቴ ድንባ ንታ ጓል ማለት እዩ ንታ መርኣት ኣኽሊሎም እዮም ዝኣስርዎ። ድሕሪ እዚ እተን ሸውዓተ ኣንስቲ ተስአን ነታ ጓጉዶም ሒዞን ኣብዚ ደገ ብምውፃእ ኣብዚ ቦሮኬንታ ዝበሃል ዘሎ ማለት እዩ ካባን ኣርባዕተ ኣንስቲ ምስታ ጓጉት ሒዛ ዘላ ኣብዚ ቦሮኬንታ መፅአን እተን ካልኦት ኣብዚ ደገ ተጠው ብላ ማለት እዩ። እተን ኣርባዕተ ብኣርባዕተ ኣብ ክልተ ሸነኻት ማለት እዩ ንይታ ተንኮባ ክክልተ ኮይነን ሒዘን ማለት እዩ ኖታ ንብሎ የናኹላ ኣንኩለን ብላኻ ከም ዘየለም ይገብርዎ። ድሕሪ እዚ እቲ ቶንኮባ ናቶም ኣኽሊሎም እዚ ክገብሩ ከለዉ እቶም መንስያት ተስዮም ካይዶም ኣለዉ ማለት እዩ። ኣብቲ ገዞም ይኸዱ። ንሰን ድማ ንዚ ምስ ወዳኣ እልል እንዳበላ እታ ጓጉት ሒዘን ኣብ ርእሰን ገይረን ንታ ዘኣለምዋ ወይ ድማ ንታ ዘንክልዋ ቶንኮባ ኣኽሊሎም እልል እንዳበላ ከዓ ናብቲ ገዛ እንዳወዲ ናብ እንዳወዶም ይኸዱ ማለት እዩ። ድሕሪ እዚ መስርሕ ድማ ኩሉ እቲ እንዳባ ወይ እቲ ሕግታት ተመልዩ ተወዲዩ ድሕሪ እዚ መስርሕ እዚ ናይ ምልዓል ወይ ድማ ናይ ምውሳት መርዓት ትኸውን ማለት እዩ። እታ መደሪታ ኣብ ብሄረናራ ዝካየት ኣብ ግዜ ፅምብል መርዓ እንገብሮ

0: ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ እዚ ምብራቕ ኢና ኣብ ምክታል ንርከብ ዘለና። ካብ ዝቐፂልና እውን ምስ ሓንቲ ካብ ተላሂቲ ናይታ ጉጅለ ዕላል ክንካይድና ደጊምና ንምክታልኩም ብክብሪ ንዕብእ። ሃራይ ኣቐድማ ኣቢሉ ድምፃዊ ኣብርሃም ዋሲላ ኣንቲ ፅቡቕቲ ጋመይ ዘውዘዋይ ኣዲ ክገሸን ድየን ኣለዋየ ትብል ጣዕሚ ዜማ እየ ክስማዓና ፅኒሕ ሞ ንሕና ከዓ ምዝ ናትክ ልብስን ምዝ ቁኑኽን ንዑ ተተኣሳስር ደርፊ እያ ዝኻኺራትኒ ከመይ ረኺብካ እዛ ደርፊ
1: ምቲ ደርፊ እያ
0: ኣረይ እስኺ ከም ተላሃይቲ ብምኻኒ ኺ ኣብኡ ክንሪአ ክፀኒሕና እሞ መጀመርያ ሙሉእ ስምኪ ኣብ ጉጅለ ባህል ንስርኺ መዓሲ ክተፀንቢርኪ ክንደይ ዓመታት ጌርክ ኣለኺ?
1: ሙሉእ ስመይ ኢሉና ወልደ ኣብ ብባሃል ዘለኹ ቦታ ከዓኒ ጉጅለ ባህል ንስሪ እዚ ምብራቕ ኣባሃል። ናብዚ ጉጅለ ባህል ንስሪ ከዓ 223 እየ መፅ
2: ሓራይ ሉና ኣብዛ ጉጅለ ባህሊ ከም ተላሃይቲ ኺ ተፀቢርክ ደለኹ ሞ ትልሂት ክንብል ከለና ሕጂ ንኣኸ እንታይ ማለት እዩ
1: ትልሂት? ከምዚ ናይ በቃ ድልየት እንድዩ መጀመርታ እቲ ኣብ ውሽጢ እናትካ ስሚዒት ደሎ ምውፃእ እዩ ወኒ በቃ ሕጂ ካብቲ ካልእ ሳዕሳዓይ ከዓኒ ኩሉ ሓደ እንድዩ ሳዕስዒት እዩ ግን እቲ ናይ ሓባር ኮንካ ስቴብ ጌርካ ስለተውፅኦ ፍልይ ድበለ ካብቲ ናይ ኩሉ ባህሊ ዝስዕስዖ ሕብረተሰብ ማለት እዩ።
0: ሕረይ ፅቡቅ ትልሂት ዋጋ ዝሓተት እዩ ፃዕር እውን ከተካየዱ ለካ ልዕሊ ክህሉ ፅባቐ ናይ ሓደ መድረኽ ከዓኒ ትልሂት እዩ። ስለዚ ነዚ ኣብዚ ክንሪኦ ፀናሕና ትልሂት ዝተፈላለዩ ዓይነት ቅዲ ሳዕስዒት ወይ ቅዲ ትልሂት ክንኣርኢ ክናና ብዝተፈላለዩ ምስ ብሄራት ኣጣሚርክን ማለት እዩ እቲ ዝሓተክን ዋጋ ፃዕሪ ከመይ ትርዮ ዝስከ
1: ከምዚ ስሚዒት ስለ ደለካ ደስ ኢልካ ኢኻ ትሰርሖን ሓደ ነገር ማለት እዩ። ብፍላይ ኣብ ትልሂት ከዓኒ ኣብ ናይ ሓባር ስራሕ ስለ ድኾነ ከቢድ እንድዩ በርከስ ናይ ክንደይ ሰዓታት ኢኻ ደው ኢልካ ትሰርሕ ግን ደስ ኢልካ ብፍቕር ስለ ትሰርሖ ከምዚና ተሓጎስካ ኢኻ ትሰርሖ።
2: ኣብዚ ክንሪኦ ፀናሕና ትልሂት ሕጂ ናይ ትግርኛ ጥራይ ደይኮና ናይ ካልእ ብሄር እውን ክንርኢ ፀኒሕና ኢና እሞ ናይ ትግርን ኣብነት ክንርኢ ፀኒሕና ብጣዕሚ ፅቡቅ ትልሂት እዩ ማለት እዩ። ሕጂ ከመይ ንዓኹም ነቶም ተላሂቲ ሕጂ ካብ ሓደ ብሄር ናብ ሓደ ብሄር ክትከደኸልኩም ትግርና ሕጂ ብዙሕ ግዜ ነዘውትሮ ነገር

0: ዝኸበርኩም ተኸታተልትና መደብና ምስ ጉጅለ ባህሊ ንስሪ ቀፃሊ እዩ ዘሎ። ሕጂ እውን ሓደ ካብ ኣባላ ኢና ሒዝናልኩም ቀሪብና ዘለና። ብመጀመርያ እንቋዕ ናብ በዓል ቅዱስ ዮሃንስ ኣብቃዓካ
1: ኣሜን ኩላ ይንዓኹም።
0: መጀመርያ ምስ ነፍስኻ ከተላለየና ማዓሲኻ ኣብዛ ጉጅለ ባህሊ እዚኣ ተፀንቢርካ ከም ምንታይ ትሰርሓ ኣለኻ?
1: መጀመርያ ሽመይ ሃብቶም ተክለ ማርያም ይበሃል። ሻማክ ከዓ ሳጓይ ኣብዛ ጉጅለ እዚኣ ኣቐዲመ እንደ ነታ ጉጅለ ዝፈልጣ ነረ፣ ግን ንግዜያዊ ለመፀ ነረ ግዜያዊ ምስም ሰርሕ ነረ 2008 ምስም ሰሪሕ ነረ ኣባል ኮይነ ዝተበበልኩሉካ 2010 ማለት እዩ ምስኣቶም

0: ስራ ኩሉ ማለት እዩ።
1: ኣብቲ ፈለማ ምስኣተኻ ኣብዛ ጉጅለ ባህሊ ከምንታይ ኢኻ ነርካ? እቲ ናትካ ዕዮ ኣበርክቶስ እንታይ እዩ ነይሩ?
0: ከም ተላሃያየ ነረ ሽዑ ኣብ እናስራሕና ምስ ከና ብኬሮግራፈር ከምኡ ዓይነት ኮርስ ወሲደ ማለት እዩ ናይ ቻይናውያን ማለት እዩ ክልተ ግዜ ወሲደ ሓደ ግዜ ክልተ ወርሒ ሊንሃይ ዝበሃል መምህር መፂኡ ኮርስ ወሲድና ናይ ኬሮግራፈር መሊሱ ውን ፀኒሕና ሚስ ዋን ትበሃል ዋን ሰይድ እውን ከም ኮርስ ወሲድና ብድሕሪኡ ኣላይ ናይ ትልሂት ኬሮግራፈር ኮይነ ማለት እዩ ከምኡ ኢለ እውን ከባቢ 2009 እውን ናይ ፍሬም ካሕሳይ ወዱ ከዳ ናይ ሓሙሽተ ወርሒ ኮርስ ናይ ዳይሬክቲንግ ፊልም ተማሂረ ብድሕሪኡ እውን ኣብዚ ገዛና ዝካየድ ኩሉ ድራማታት እንዳኣለኹዎ ከይፀኒሐ ከምኡውን ቪድዮ ክሊባት እንዳኣለኹ ከይፀኒሐ ማለት እዩ።
1: ሕራይ ሕጂ ዛ ጉጅለ ባህል እዚኣ ንስኻ ብመንፅር ዝወሰድካዮ ስልጠና ኣብ ባይታ ንክትሰርሓሉ እንታይ ሓለፋ ይገብሩልኩም ወይ እቲ ባይታ ንምጥጣሕ ሲ እንታይ ኣስተዋፅኦ ኣለዎም እዛ ጉጅለ ባህል እዚኣ
0: ኣለዎ እንታይ እዩ እንታይ ጠቂምና ምስ ኢልካ እተን ኣብኡ ምህላው ኣብቲ ባህሉ ምህላው ምስ ኩሉ ዓይነት ብሄራት ምስ ኩሉ ዓይነት ሰብ ኢኻ ትሰርሕ ዝያዳ ንኣብነት ንሕና ዓሰብ ሂወታና ኣብ ዓሰብ መዓት ቦታታት ኣሎ ምስኣቶም ክንሰርሕ ኣብኡ ከውፍ ኢልና ከምዘይንውዕል ከምዝንግበር ተባሂልና ብዙሕ ዓይነት ስራሕ ሰሪሕና ኢና ንኣብነት ሕጂ ዋላ ብዚ መወዳእታ ሓንቲ ናይ ሓበር ክሊፕ ሰሪሕና መዝሙር ዳርጋ ኩሉ ሓበሬታን ጎስጓስን ተሳተፋ ስራሕ መናዓኺ ትብል ግጥሚ ናይ ገብሪ ወፀሐ ዜማ ናይ ተወለ ብርሃን ቀለታ ዳይሬክት ከ ባዕለ ጌረያ ሕጂ እቲ ቦታስ ናይ ስራሕ ኣብስ ኩሉ ክትረክበሉ ትኽእል ኢኻ ኩሉ ዓይነት ኩሉ ብሄር ትረክበሉ ኩሉ ቦታታት ኣብ ኩሉ ግንባር መሉያ ትሳ ኢና ኣብ ኩሉ ከልልና ኢና ሲኢልና ሕጂ ዝያዳ ድፊኢት ኣለዎ ሱ እቲ ቦታ ኣብኡ ድፊኢት ስለዎ ክንክትሰርሕ ሲ ባይታ ኣለካ ወ ሓንቲ ፀገም ዘለዎ ይኮነን ይቐርበልካ ሱ
2: ፅቡቅ ጃማክ ሕጂ ከም ኣላይ ትልሂት ኮንካ ካ ትሰርሕ ዘለካ ኣብዛ ጉጅለ ባህል እሞ እቲ ኣላይ ትልሂት ክንብል ከለና ትስራሕ እንታይ እዩ ዝመስል ምስቲ ከም ሕጂ ክትዕልናና ፀንሕካ ድማ ዳርጋ ገዲም ኣባል ኮንካ ኢኻ ሞፍታ ጉጅለ ባህሊ ነቶም ንኣሽቱ ተበርክቶ ዓይነት ሓገዛት እንታይ ዓይነት ሓገዛት ክተበርክተሎም ትኽእል
0: እወ ሕጂ እንታይ እዩ እቲ ኣልያ ትልሂት እንታይ ባህላ ኩሉ ግዜ እቶም ምሳይ ዘለዉ ኣባላት ኩሎም ኮርስ ወሲዶም ብሚኒስትር ምክልኻል ኮርስ ዘይወሰደ ኣባል ይብልና ሕጂ ኩሉ ግዜ እንታይ ይብሎም ቲምወርክ ናይ ሓባር ክንሰርሕ ኣለና ኩሉ ግዜ እየ ዝብልና እዚኣ ስቕ ኢልና ዘዝውሃብክዎም ጥራሕ ቅበሉ ይብሎም ኖ ከምዚ ክትከውን ኣሎ ኩላና መፅናዕቲ ክንገብር ኣለና ተኸፍአ ዋላ ኣብቲ ቦታታት ናይ ብሄራት ከድና መፅናዕቲ እንተዘይገብርና እዛ ፌስቲቫል ዋላ ብኸፊል እኽልቲ እያ ኣብኡ ከድካ ኩሉ መፅናዕትታት ትገብር ትኽእል ናይ ብሄራ ሕጂ ኩሉ ሰብ ኬሮግራፈር እዩ ኣነ ከዓ ድሓን ኣላ ይበልኒ ሕጂ ከምኡ ክገብሩ ከም ዘለዎም ዝያዳ ክፅዕሩ ከም ዘለዎም ዝያዳ በዕሎም ሓሲቦም ክሰርሑ ከም ዘለዎም ኩሉ ግዜ ዝደጋግማ ቃልያ ማለት እዩ ሕጂ ኣነ ዝበልክዎም ጥራሕ ኩሉ ግዜ ክበሉ ዘይኮነስ ኩላና ቲምወርክ ኮይና ስጋብ ሕጂ ሰዓትካ ከም ጌርና ኢና ንሰርሕ በቲ ኣነ ዝበልክዎ ጥራሕ ኣይኮነን ኣነ እዚአን ከይኮና እዚአን ኣይኮናን ኢለ ጋይደ እየ ዝገብሮም እምበር ዝበዝሐ ይህን ምህ እንዳተባሃልና ኢና ንሰራሕ ማለት እዩ ዛስዋይ ቲ ከምኡ ዓይነት ስራሕ ከዓ ኣብ ናይ ምክልኻል ዝሓለፈ ራብዐይ ደረጃ ሒዝና ውፅና ትልሂት ከምኡን ድራማ ማለት እዩ
1: ሕረይ ሃፍቶም እዚ ናይ ትልሂት ብድራማዊ ዓይነት ትሕዝቶ እዩ ተዓዚብና እዮ ነርና እሞ እቲ ዋጋ ዝሓተኩም ናይዚ ትልሂት ከመይ ትግንዘቦ ንስኻ ዘቕረብካዮ ኣብተን ተላሂትኸ ብልክዕ ይንፀባርቕ ዶ ትብል እንታይ ክፅበቕ ኣለዎ ኣብ መድረኽ
0: እወ እዚ ኣዘንተዊ ትልሂት ዝበልካዮ እቲ ቀንድን ኣገዳስን ስራሕ እዩ እምበርከ እንታይ ብምንታይ ቀንድን ኣገዳስን ስራሕ ምስ ኢልካ እቲ ትልሂት ባዕሉ ነፍሲ ክኢሉ እንታይ ዓይነት የንፀባርቕ ማለት እዩ ብዘይ ደራፋይ ብዘይ ዝኾነታ እዩ ዝበሃል ሲ ባዕሉ ነፍሲ ክኢሉ እንታይ ከንፀባርቕ ደልዩ በርከ እንታይ ክብል ደልዩ ትልሂት ባዕሉ ክገልፅ ይኽእል እዩ ዝኾነ ዓይነት ቦታ ንኣብነት ኣብ ድፋዕ ድዩ ዘሎ እሶም ቶም ሰባት ድፋዕ ቀየርካ እሶም ቶም ሰባት ባዕሎም ዝተኸሱ ባዕሎም ዝከላኸሉ ባዕሎም ትልሂት ብመንፅር በቲ ኣዘንታዊ ትልሂት ማለት እዩ ብከምኡ ክሰርሑ ከም ዘሎ እዚ እታ ቀንዲ ኣገዳስ ስራሕካ እቲ ኣዘንታዊ ትልሂት እዩ ሕጂ እንታይ ፃዕሪ ንገብር እትልካኒ ትብልጫና እዩ ዝኽብለካ ፅናሕ ኮይ እቲ ብሓንሳብ ምህላው እቲ ብሓንሳብ ኣብ ሓደ ቦታ ኣብ ሓደ ክስታይ ምህላው ልምምድ ንክንገብር ዝያደ ሓጋዝ ኣለና ዕረፍቲ የለን ስራሕ ክወሃብ ከሎ ዕረፍቲ ዝበሃል የለን ማለትሲ ኣዝና ኢና ንቃጣቐጥ ንቕጥቅጣ ኢና ክትመፅእ ክትክእል ኣለዋ ትመልሳ ትደግማ ደይከኣል የለን ኣይገብራን እየ ትብልኒ ተፈቲንከያ ትኸውን እያ ግድን እዛ ስዋይ ከምኡ ዝያዳ ፃዕሪ ስለና ሓቲትና ዝያዳ ፃዕሪ ኢና ንገብራ ብትልሂት ክኸይድ ከሎ ተላሃየ ኣዝዩ መሳጢ እዩ ግን ከምኡ ጥራሕ ከዓ ይኮነ ኣሰናይ ከዓ ይኮነ ንብሱ ክኢሉ ሓደ ዝበለፀ ስራሕ ዘንፀባርቕ ሞያ እዩ። ስለዚ ሞያ እዩ ኣነ ኩሉ ግዜ ብዛዕባ ወደ ሓሶብኪ እየ ዝኸይድ ናልባሽ ሕጂ ድራማ ይ ኣለ ኣለኹ ቪድዮ ክሊብ ይ ኣለ ኣለኹ ግን ወላ ተተልሂት ጎኑጎኑ ኣይጎድፎን ይፈርከስ ብዛዕባ እየ ዝሓስብ እንታይ ክንገብር እንታይ ክንሰርሖ ንክእል ኣለና መፅእ ዘሎ ውድድራት ኣለና ንኣብነት ናይ ሓበታን ጉስዋት ሚኒስትር ክኸል ኣለና ኣክንዲ ሽዑ ምስ በሉና ንፅበ ብዛዕባ ዳሓሰብካ ትኸይድ ብዛዕባ መፅናት እንታይ ክሰርሕ ኣለካ ውሽጢ ዲብል ኣትኻ ኢኻ ኣብቲ ባህሊ ኣትኻ ኢኻ ክትፀወት ዘለካ ሕጂ ትልሂት ከምዚ ኣሰናይ ጥራሕ ይኮነ ወ ክትሪኦ ፅባቐ ኣለዎ ኩሉ ነገር ኣለዎ ግን ንብሱ ክኢሉ ከዓ ብዙሕ ዓይነት ስራሕ ዝሰርሕ እዚ ክንብሎ ፀናሕና ኣዘንታዊ ትልሂት ንብሱ ክኢሉ ዝሰርሕ ስራሕ እዩ። ስለዚ መሰነይታ ደይኮነስ ፅባቐ እዩ ትልሂት ሞያ እዩ ሞያ እዩ ከዓ ብርግፅ
2: ዝጋጠም እዚ እንኳዕ ናብ በዓል ቅዱስ ዮሃንስ ኣብ ፀሓካ ክብለካ ፈቱ ንዓኻ ምስ ስድራ ቤትካ ናይ መወዳእታ ብዛዕባ እዛ ጉጅለ ባህሊ ክትብሎ ተደሊ ነገር ተለካ ወይ ናይ ዮሃና መልእኽቲ ተመሓላልፎ ተደሊ እንተለካ ዕድል ክንበካ
0: እወ መጀመርያ ሮስ ቅዱስ ዮሃንስ ብፍላይ ን እንታይ ክብል ደሊ ንሕና ኩሉ ግዜ ብስራሕ ኣለና ማለት ገና ብሕጅስ ካልእ ብዙሕ ነገር ይፅብየና ዘለዎ በዚ ኣይንዛነና ብዙሕ ንሓስብ ማለት ኣለና ሕጂ ዝያዳ ስራሕ ክንሰርሕ ከም ዘለና ኩላና ንባሃል ኢና ሕጂ እውን ከም ኣብዚ ቦታ ናይ ለቦዋ ቦታ ስለ ዘለኹ ክንሰርሕ ኣለና ስና ክነክስ ኣለና ኣብዚ ብፃሕ ክንበፅሕ ኣለና ትማሊ ራብዓይ ደረጃ ሒዝና ሕጂ ከመይ ቀዳሜይቲ ኣነ ንቀዳሜይቲ ኩሉ ግዜ ንቀዳሜይቲ እየ ድሓስ ኩሉ ግዜ ክወዳደር ከልኩ ንቀዳሜይቲ እየ ድበፃሕኩ ብፃሕ ንቀዳሜይቲ ክንበፅሕ ንክእል ኣለና ተወዳዳሪ ሕጂ ኩሉ ግዜ ንብሎ ኣሎ ብገዛና ናይ ዝነበረ ካብ ቀደም ማለት እዩ ዝገይ ስነጥበባዊ ዘይኮነሲ ዝገይ ስነጥበብ ኢና ክነፍር ዘለና ናትና ካብ ቀደም ከምኡ ዝብል ተስተይ ኣለና ስለዚ ከምኡ ክንገብር ኣለና ባህላየ ቴንኪዩ ርእስ በዓል ቅዱስ ዮሃንስ መጀመርያ መጀመርያ ንዓኹም ካልኣይ ከዓ ንጉጅለ ባህልና ስድራ ቤተይ ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ዘሎ እንዲ ምስ ሓይልታት ምክልኻል ሰራዊት ከዓ ቴንኪዩ።

0: እንታይ ትገብረ ኣለካ ዝተዓኒድካ?
1: እንደአ ዝገብሮ እንዲ ጠፊእኒ።
0: እዋ እንታይ ማለት ኢኸ ዝገብሮ ጠፊእኒ ኢልካ ዘረባ? ከምዘይካ መኻስ እምበረ በጊዕ ጤል ደርሆ ጓሲሶም እዮም ዝኣት ዘሎ
1: ዘለዎም ይኹኑ። ኣነ ከዓ ሕጂ የብለ እዩ።
0: ኣይ ኣይ ናይ መዓልቲ ካሊካ ፈለጥ።
1: እዋ
0: እወ ሕጂ እውን ካብ ዘምፃእ ከምፅኢኻ በጊዕ ወይ ጤል ከተምፀለይ ኣለካ።
1: ካበይ ካበይ እሞ ከምፅእ
0: ፈሊጠልካ ድ ካብ ዘምፃእኻ ተምፅእ። ኣብዲ ዓመት ንድርስባ ተደፊነልካ ይውዕልኒ።
1: መን ተደፈኒ ኢልኪ? ዓቕምና እኮ ክንገብር ኢና። ደርሆ ስጋ ከዓ ኪሎ ክልተ ኪሎ ጌርና ንውዕል።
0: ከይትሕመኒ ከይትተሓስቦ ክታ መሕፈር ዝበሃል ባ እዩ ዘይብልካ። ጎረባ ብትና ጮማ እንዳበልዑስ ደርሆ ዶ ስጋ ገዚእና ክትብለኒ?
1: ግደፍየ ናይ ጎረቤት ከም ገዛ ከንበልኩም ጎረቤትካ ዶ ይንበር እዩ። ንስም ብዓቕሞም ገይሮም ኣለዉ፣ ንሕና ከዓ ብዓቕምና ንገብር።
0: ስቕበል በጃኻ ኢልካ እንታይ ኢኻ ዓቕም ለካ እዩ በጃኻ?
1: በሊ ክትፈልጢ በታ ዘላትና ኢና ኸንውዕል።
0: ከይትሕመኒ ከምኣ እንተ ደኣ ጌርካ እስኻይ ሰብኣየ ኣነ ሰበትኻ።
1: ኣብዚ ድና ተባፂሕና ፅንሕ በል።
0: ሃይ እንታይ ትገብርኻ ክትመስል?
1: ድሓን ባሓደ ኣለና ዶ?
0: ድሕሪ ሕጂ እስክንደየ ናይ ባሓደ ኸይንህሉ መዓረ
1: ኣነብረሃም ዶ?
0: ኣይ ገዛኻ ክተብርህ ዘይከኣልካስ ኣብርሃም ምባሎም ኳ ዘውግሄን ዘሎታ።
1: ኣውደ ኣመት ምድሪ ገለ እንዲፈሲልኪ ክሳብ ዝነፍሰልኪ ኸዓ ገለል ምባል ሓሽ
0: ክትፅርግፍ በል ሃሊኻ ኸንታይ ጌርካ ኢኻ ከይሓስካ ጥራሕ እንዶ ምፃእ ብሓደ ኸ ኣለና። ሳራ ኸመይ ኣርፊድኪ? ድሓንዲ ኸዳ ቤኑ ክፅርፀር ትብል ደለኸ? ኣትታይ ክድሕን ኢልክ ኒኢኺ ኣይ መርዘነይ እንዲ ላዓይሊ ለይ ከይድጓል ዋ ንጎ ምድሪ እንታይ ኣብ ባፂሕኩም ቤን ዳኣ ምስፀናሕኪ ኢኸኸ ኣነ ደኣ ኣንጌ ቤተ ክርስትያን ክስዕሚ ኢሎም ዝወፃኹ እንደ
2: እምበኣር ቀሲን ክስ ቤተ ክርስትያን ካዓ በፂሕኪ
0: ኣትሳሪ ናቐስኒ ኢለ እምበር ናብኡ ኸይደ ዘረባኸ ግን ኣይተረድአኒ።
2: ከመይ ኢሉ ክርድአኪ ኣብ ከብዲ ፅጉብ መዓስ ሃሊጡሙ
0: ዋ ሕጂ እውን ይሓስክኹን እስከነፅርለይ
2: ኣንታ ሓፍተይ ነውዲ ኣመት ዝኾነኩም ኣስቤዛኹምን ጥሪትኩም ስለ ዝሸመትኩምስ ቀሲ

0: ወረጃ ማዕዶ መንዳ ኣብልኹ ጓል ይንስኺ ወይ ምዒድካ ክትክእል እዮ።
1: ይምዕደክ ዘይኮንኩ ዘለኹ ነቲ ትፈልጤስ ኣፍልጦወስ ኩሉ እየ ዝብለክ ዘለኹ።
0: የቐን ኢለይ ማዓረ ድያ እምበኣር ቆፎ ክመሊእኽሲ ቆፎ እንዳማትካይ መልእ ትፅዕር ኣለኺ።
1: በስማም ብል መንፈስ ቅዱስ ንምንታይ ሕማ ትዛርብ ትሳሪ ኣነስ ከምኡ ሓሲበ
0: ኣንቲ ተዘይተሓስብሮ ተዛሪብክዮ
1: እዎ የቕሬታ ግበርለይ ኣነስ ንፅቡቅ ከያ ሓሲበ ወደይ ከይደ ግዳ ብሩኽ መዓልቲ
0: ኪድኸው በሊ ኣበይ ዘለያ እዚኣ ኣነስ ክኸይድ እንደ ግዲ ኣብዚ ዶዳ ትገቲረ ክውዕለልኩ ኮይነ
2: እወእወ ይሰማዕካ ኣለኹ። ዳሓን ዳሓን ኣይትሰከፍ ፅቡቕ በጊዕ ክሳብ ናይ ኣርባዕተ ልዕሉ ዩ ተረኺብካ እውን ፀገም የለን ብዛዕባ ገንዘብ ስኽፍ ኣይብልካ ገዚእኻ ምፃዮ ኖ ኖ ንዓይ ኣይኮነን ኣነስ ገዚአ ንንዳ ዓርከ እዩ ንሱ ኣብቲ ደገን እዩ ዘሎ ስድሩኡ ክሕጎስለ ኢለ
3: እዋይ ንዘለዎ ሲውሰኮ ድዩ ዝበሃል ባዕልኻ ኣለኻ ታ ፈጣሪ
2: በቃ ሓራይ በቃ ውዳድእ ፀኒሕ ዳ ይካ ክገብር እየ ቻው ቻው።
3: መርሓባ ስምኦን
2: ይፅንሓልካሱ
3: ሓራይ ደልየካ እንዴ ዳኣ ነይረ
2: እሞ ረኺብካ እንደ ኮንካ ንደለኻ ወይሲ ንኻልእ ግዜ ኻ ደሊኻኒ
3: ንሕጂ እምበር
2: እሞ ናብ ጉዳይ ካእቶ ይሰምዓካ ኣለኹ።
3: ሓራይ እንታይ መስለካ ስምኦን ቁሩብ ተሸጊረ ኮይነሲ ነዛው ዳኣ መዝኾን ገንዘብ እሞ ክትሕግዘኒ
2: ክሕግዘካ ዋላስ ከለቅሓካ
3: ተሓገዝካኒ ይፅላኣኒ ተለቃሕካኒ እውን ኣይፅላኣኒ
2: ሓዲኡ ምረፅ
3: ድሓኒ ወላ ለቃሓኒ እንዶ
2: ክንደይ ዝኸውን ኢኻ ክደዲኻ
3: ወላ ሽሕ
2: እስካ ሓንሰብ ሰሪጥካ ዶ ክንደይ ወዲያ ፀቦቕ ፀቦቕ በቃ ኣብቲ ገዛ መብፅሓ ኣሎ ሓራደግ ሰደልኩም ኢልኩም በሎም ድሓር ስራሕ ምፃኒ ኢኻ ቻው ቻው ቻው ሶሪ ክንደይ ኢልካኒ
3: ሽሕ
2: እንታይ ትዛረቡ ኣለኻ ብሽሕ ዳ ድንሽ ጌካ ሪኻ ክትሕልፎ መቸም ብድንሽ ክሕልፎ ኣይትብለኒ እንትኸውን
3: ኣይተሓጭ ጭባ ብድንሽ ሕልፎ ብድባሲ ተለቃሓኒ እንትኾንካ ኣለቃሓኒ
2: ኦ ማለተይ እዚ ገሪሙኒ እዩ ድዩ ሽዕ ቅርሽስ ከምዚ ዓብ ገንዘብ ጌካ ወሲድክያኖ
3: ክመልሶ ዝኽእል የለቃሓኒ ኢለካ
2: በዚ ዝርእካ ዘለኹ ደኣ ምሽ ክትመልሰለይ ጉንዱኡ ትረክብ ከማን ኮይኑ ኣይስማዓኒ እዩ ዘሎ
3: ንዓባ ሰብኩን ኣይትዋራዘ ፅባሕ ኮነ ዝበፅሕካያ ዘለካ ደረጃ ክበፅሐ
2: ኣታ ካብዚ ናይ ድኽነት ባይታ ሓፍ ኢልካስ ናብዚ ናተ ደረጃ ከይተሓስቦ ዳሓርካ ንስኻ ኮ ወዲካ ኢኻ ዘለኻ
3: ሓቅኻ ፈጣሪኡ ኣሚኑ ዝወደቐ ፅባሕ ክትስኣየ ፀጉሞን እዩ ከምዚ ናትካ ሰቡን ፈጣሪኡን ዝረስዐ ግን ሓንሳብ ምስ ወደቐ ክንደየና ከይትስእ
2: ኣታ ክንደይ ክትዛረብ ኢኻ ምኳን ዞም ድኽታት ካብ ተበልዑዎ ትዛረብዎ እዩ ዝበዝሕ
3: ዋ ድኽነት ናይ ገንዘብ እምበር ድኽነት ናይ ኣእምሮ ማዕስ ሃሊና ደኣ ካብ ምዝራብ ዝተቆጠብና
2: ኦይ ስኻ ትገድፈኒ ትመስልኒ ኢኻ ልኻዒልካ ነርካ ሓቀይ
3: እወ ከተለቃሓኒ
2: የቕሬታ ዕድል ኣይገበርካን ቀዲመ ገንዘበ ኣዋፊረ ዮ
3: ህምዋ ንዘይተለቃሓኒ ኢኻ ጥፍጣፊ ክሳብ ዝነቅፅ ሃለውሎ ክተብለን ፀኒሕካ
2: ምስኻ ኢኻ ጥፍጣፍካ ወዲእኻ እምበር ኣነስ ክብር ዝበለ መግቢ ሰ ዝቆረስኩ ንዓኻ ሃለውለው እንዳበልኩ ክሕቁቕ እየ ፀኒሐ
3: እንታይ ትዛረብ ኣለኻ ዋታ ርእሲ ለካ ዲ ተሸጊረ እናበልኩ ኻስ መሕቀቕ ደገለ ትብል ኣለኻ ግደፍ ኣይትበዳዕ ሃየንታ ኣለዎ ግደፍ ስምኦን ሃየንታ ኣለዎ
2: ድሓን ሓንቲ ነገር ክትሓባበረካ የ ሸሓለቂሕካ ክትመስተለ ሰይ ትኽእል
3: እንታይ ኮይነ ዘይክእል
2: ደፊርካ ክትርምፆ ዘይከኣልካ ዶ ክቶም ፀዓቕቢ ክትረክብ ብዝኾነ ግን ኣወዳእኒ ካብ ከለቅሓካ ክኸፍለካ ኒ ዝሕሸኒ ናተይ ናይ እንዳ ዓርከን ኣለዋ ተሓርደን ሽሕኻኻ ይህበካ
3: ኣይደሊኒ ዓቕሚ ክትፈልጦ ከተለቃሓኒ እየ ዝደሊ ክመልሰልካ መታ
2: ኦው ግዜ ተቕትለለይ ኣለኻ ክትመልሰለይ ዓመታት ክፅብየካ እዚ ይህበካ ዘለኻ ሓሳብ ተሓሰብካሉ ዝበለፀ መስለኒ ከይደ ኣለኹ
3: እንታይ ትዕቢት ታ እዚ ዋታ ድኽነስ ማዕረ ከምዚ ዘሕስረካ ምዃን ምስ ሕሱር ሰብተ ተዛሪብካ ዳእወ ኣኽ እዋይ ስምኦን እዋይ ስምኦን እውይ
1: ከመይ ውዒልካ ኣብርሃም
3: ከመይ ውዒል ክስምረት
1: ድሓ እንዲኻ ዳ ቤኑኻ ትዛርብ ዘለኻ
3: ተዛሪበ ደ ስቂለ ገለ ሓሳብ ሒዚ የ ፀኒሐ ዝኸውን
1: ድሓን ሓሳብ እኮ ይፅላኒ ክበዝሕ ጥራይ ዶ ይብሉ ብርሞ
3: ንሱስ ሓቂኺ
1: ምድለው ድኣመት ሞ ከመይ ኣሎ
3: ብየላ ንዓመታ ከምዚ እዋን ከይሸርመመ ከይቆርመመ ጥራይ የፅንሓና
1: ኣሜን ምንታይ ኣሎ ንሕግዞ ከብወገና
3: ኩሉ ሙሉ እዩ ግዳ ፅባሕ ክሓርደልኩም ክመፅእ እሞ ተኻራታትኩም ሰሓሒልክየ ፅንሒ
1: ፅቡቕ ፅቡቕ ናትኩም ክኽሞ ክትሓርዱ ዲኹም

0: ዋህ ክንሓርድና
1: ፅቡቕ ሞ ኣብርሃም ሓወይ ዘየን ሓዘን ንዝኾነ ከዓ ይኾነ ኸ
0: ንምንታይ ኣለኒ ንዶ
1: ወለካ ደስ ክብለኒ ግን ተቐበለን በጃኽ
0: እሞ ዝገንዘብ በዚሑ ሉ
1: ዘይበዝሐ ተቐበለን ጥራይ በጃኽ ኢለካ
2: ዋእታ ተእዝር ዘለኹ ዋእታ ትገብሪ ክትሲ
1: እዋ ይሕ እንታይ ርኢ ኸሪኻ
2: ናይ ምንታይ ዝብየ ኣለኺ እንታይ ሰርሒ ኢልጊ ስማዓታ ስኸ እንታይ ደለካ ሕጂ ከዓስ ንሰበይተይ መፅኢኻ ልቅሕ እንትባ ኣለኻ
0: ስምዓኒ ስምዖን
1: ድሓን ፅናሕ እሞ ኣብርሃም ሕጂ ኽኢል ድሓን ርሑ ሰብ ዳኣመት ይግበር ኣለና
2: እቲ ገዘብካ ክወስዶ
1: ኣይምልከተካን እዩ ኪድ ኣብርሂሙ ጉዳይካ ግበር ንሰበይትካ ከዓ ርሑ ሰብ ዳኣመት ይግበር ኣለና በላ
0: በሊ ዘውፃኺ ይተካኣልኪ ብሩኽ መዓልቲ ኸ
1: ኣሜን ኣሜን ብሩኽ መዓልቲ
2: ሕጂስ እንታይ ጌርኪ ማለት እዩ
1: እንታይ ዶ ጌይረአ ደይ ተፀጊሙ ርአ እየ ሓጊዘዮ
2: ተጋጊኺ ኣንተ ወይ ኣለቅሕን ኢሉ ነይሩ ንዩ
1: እሞ እንታይ ጌርካ ኣብኻዮ ጥራይ ከይትኸው
2: እወ ምልቃሓ እኳ ኣየለቅሓካን ኢልዮ ግን ኣተየ ናይ እንዳ ዓርኬን ኣለዋ ተሓደ ዘለይካ ኸ ይህበካ ኢሉ ዮ
1: ትሕዝን ኣዝኻ ትሕዝን ዝበለካ ሂብካ ከም ሓገዝ ክንዲትሕርዶስ ጊላኻ ክትገብሮ
2: ዘይኮነ በዓል እዚኣቶም ክረኽቡ ተኾይኖም ክሰርሑ ክርፁ ጥራይን ዘለዎ
1: ኣየ ስምዖን እሂ ንስኻ ነዚ ዘለኻዮ ደረጃ ርሂፅካ ዲኻ በፂሕከ
2: ዋእቲ ስምረተይ ምስ ዲ ክተወዳደር እንደ ደኽንዓይ
1: በርኣያ ስላሴ ዝተፈጠረ ሰብ ኩሉ ሓደ ምዃን እዩ ዝፈልጣና
2: ንሱስ ሓቂኺ
1: ስለዚ ብሓደ ዓይነ ክንረአን ኣብ ግዜ ፀገምና ክንተሓጋገዝ እዩ ዘለና ድሓር ከዓ እዛ ሃብቲ በፂሕካዮ ዘለኻ ስድራይ ክውርሱ ንኸለዉ
2: ይፈልጥ ያ ተቐፅል በጃኺ ኢለኪ
1: ኣወዳኣኒ ንዝተሸገረ ክሕግዘሉ ንዝጠመየ ክዓንግለሉ ኢሎም እዮም ቃል እትዮም ስድራይ ኣውሪሶም እዩ
2: ይፈልጥ
1: ስለዚ ነዚ ንስኻ ብዕድል ዝረኸብካዮ ነቶም ብዕድሎም ዝተሸገሩ ኣይትበዳዕሉ ተኽኢልካ ሓግዘሉ
2: የቕሬታ የቕሬታ ስምረተይ ስሕታ መዓልቲ ውዒለ ድሕሪ ሕጂ ኣይደግሞን እዩ
1: ካብ ልብኻ ግን ክኾን ኣለዎ ታስምዖን
2: ካብ ልቢ ኣንቲ ስምረተይ ደይ ደንቆሮ ኮይነ እምበር ኣነስ ካብ ሰብና ትፀቡኹ እንዲ ዓብየ
1: ኖኖ ሕልፍካ ከዝኻ ክረካ ደልየ ኮይኮንኩ
2: ኣጆኺ ኣጆኺ ሰከፊ ሕጂ ግዳሓ ንኺድ ሞ ገዛና
0: ኣታ ናይ ባሓቂ ድያ ጌይራቶ ገዛ ሓፂ ሕጂስ ናበይ ከይዳ ትበሃል ቁሩብ ከናበይ ከይዳ ናብ ስድሪኣ ዶ ከይዳ ትኸውን ኖኖኖኖኖ እዚኣ ተፀሊላ ጥራይ ክትከውን ኣለዋ ህዋ ኣቲ ኣበይ ድኽዳኣ ፀኒሕኪ
3: ኣይዝናብራና ኩሉ ምስ ሓሰብኮ እንዲ ዓቕሊ ፅብብ ምስ በለንስ ፀሎት ክገብር ቤተ ክርስትያን ከይደ
0: ናይ ብልብ በሊ በሊ ክትሕጎሰ ከዓ ገንዘብ ረኺቦ ኣለኹ እንታይ ከምፅእ በጊዕዶ ወላጤን
3: ኣይትሸግር ኣብርሃመ በቲ ዓቕምና ጌርና ኢና ንውዕላ ይትዘግፍ
0: ናይ ብልብ ዲኺ እንታይ ደኣ ሃንደበት ተቐይርክኒ
3: እዋ ኣብ ቤተ ክርስትያን ዝውሃብ ዝነበረ ስብከት እንቋዕ ይትሰምዑ ንዕኡ ምስ ሰማዕኩ እዚውነይ ኩሉ ተመሊሱ ኩሉ ከዓ ተረዲእኒ ከም ገዛኻ እምበር ከም ጎረቤትካ ኣይንበር እዩ ሕጂ ከዓ እዚ ኩሉ ዝጨቕጨቕኩኻን ዝረበሽኩኻን ይቕረ ግበረለይ ኣብርሃመ
0: ይቕረ ይኹንኪ እንቋዕ ጥራይ ናብ ልብኸ ተመለሰ ሕጂ ግን በጊዕ ከምፅእ ክኸይደ
3: ድሓን እቲ ንበጊዕ ዝሓሰብካ ኣስቤዛና ንጎሮ ሕጂ ግን ወላ ደሮ ምፃይ ትሸግር
0: እወይ ናይ ፈጣሪ ጥዑም በሊ ኸይደ በሊ ደሮስ ግድን ከምፅ እየ
1: ከመይ ፀኒሕኩም እንዳ ኣብርሃም
3: መርሓባ ስምረት ከመይ ፀኒሕኪ
2: ኣብርሃም ሓወይ ኣይትሓዘለይ ክንዲ ክሕግዘካ ዘየለ ዘረባና ትዛረብኩ ኣናሽከ እሞ ይቕረ ግበረለይ
0: ይቕረ ይኹንካ እንቋዕ ጥራይ ትረዳእክ
3: ስምረት እውን ፅቡቕ ሓሳብ ዳማኸርክኒ ተገልቢጠ ዘየለ ዘረባ ተዛሪበ ቀይመካ ይኮን እሞ ይቕረ በለለይ
1: ኖኖ ኣይቐየም ክንንሳር ሓፍቲ ንስ ትደፍ እዩ
0: ርኢኹም ይቕረ ይቕረ ክትበሃል ክንደይ ጥዑም መስለኩም
3: ክንደይ ዎ ጥዑም ኣውደ ኣመት ምድሪ ኣብ መንጎና ሰይጣን ኣትዩ ባሕሪ ፍሽፍሽ ኣቢልና ነይሩ
1: ሕጂ ባሕሪ ድበል እንቋዕ መፍቲ ይኮንና
2: እሞ ነዛ ዘለ ሓጎስ ሓጎስና ክንውስኽላ ፅባሕ ኣውደ ኣመት ምሳና ይምውዓልኩም ዝኾነ ከይተመኽን እዩ
3: እዋይ ፅባሕ ስባ ኣብ ገዛና ክንውዕል
1: ኖኖ ፅባሕ ቅዱስ ዮሃንስ ተኣኻኺብና ኣብ ገዛና ንውዕል ከምዛ ዝብለኩም ዘሎ መስቀል ከዓኒ ከምዛ ዝበልኩማ ኣብዛ ገዛኹም ተኣኪብና ንውዕል
3: ኣብርሃም
0: እዋ ብዘይ ምክኒት እንድዮም ኢሎም ምስኦም ንውዓል
2: ኣንበሳ ኣብ ዳኣመት ተሓቆሽካ ተውዓልካ ይመቐረ ዘለዎ
0: እሞ ስምዖን እተናባጊዕከ ክሓርደ እንዴ
2: ኣጆኻ ጆኻ ይትሰከፍ ሰን ዝሓርደን ኣለዎን ምፃእ ጥራሕ ብሓንሳ ኮይና ክንበልዐን ኢና

ዮሃንስ ክቐርብ ከሎ ብሓቂ ጌርና ኢና ንሕና ሶሙን ክልተ ቕነ ክተርፉ ከሎ ኢና ንዳሎ ክንዳሎ ከለና ክዳና ንሓፅብ ክዳና ንክደን ርእስና ንቕምቀም ከምኡ ን ደቂ ኣንስትዮ ይቁነና ይሕኘና እንደጋና ኣብዚ ወለባ ዝበሃል ኣሎ ዕንቁ ዝሓዘ ኣብዚ ይገብሮኦ ሽዑ ፈፂምካ ንስኻ ይትመስልን ኢኻ ኣብቲ መዓልቱ እቲ ሕጂ ከምዚ ጌርካ ምስ ተዳለኻ እኒሄልካ ከም ስርዓት ኩሉ ሰብ ንዮሃንስ ይቕበሎ ብዛዕባ ከምዚ ጌርካ ኩሉ ነፍስኻ ተዓራሪኻ ናብ ጓይላኻ ምሸት ትብገስ ናብ ፀውታኻ ናብ ፀወታኻ ምስ ተበገስካ እንታይ ትገብር ሆየ ክትጅምር ከለኻ እንታይ ትገብር ነቲ ሰብ ከተላዓሎ ኢልካ ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን እንዳበልና እቲ ሰብ ከም ዝእከብ ንገብሩ ካብኡ ምስ ተኣከበ ንቤተ ክርስትያን ለኪምና ኢና ንኳለል ሆየ ሆየ እንዳበልና ሆየ ሆየ ሆየ ይ ሆየ ሆየ ሆየ ሆየ ሆየ ሆየ ደሃይ ካብ ምንጋጋ ሆየ ዘይትበላ ዋጋ ሆየ ደሃይ ካብ ጎረሮ ሆየ ዘይትበላ ምዕሮ ይ ሆየ እንዳበልና ከምዚ ገርና እንዳኸረርና ሰለስተ ግዜ ንበተክስያ ንኳለላ ዳሓር ዳሜራ ንገብር እዛ ቐልቀል እዚ ቐልቀል ዓብያ ትበሃል ዳሜራ ንገብር ናይ ምሸት መወዳእታ ካብኡ ተተሓሒግና ናበይ ንኸይድ መትከል ጓይላ ገዛ ማእከል ገዛ ዝበሃል ቦታ ነርና ጓይላ ይትከል ከምዚ ሎሚ ሰበይ ተዋሓደ ንሕና ቀዳማይ ንዳሕራወይ ነርኪብና ኢና ሕጂ ጓይላ ይትከል ዘይተኣደና መርዑ ዘይተኣደና ጓላ ተወዳት ብምሉእ ሰብ እዩ ዝመፅእ ናብኡ ከባብሮ ሰሙን ከሎ ፀለዎ እንዳቤይ ክስቶ ኢልካ ይፅሎ ይቕኒ ፀሓይ ክፅሎ ተፀልዩ መፅእ ተመርሚር እዩ ዝኣቱ ከበሮ ዝወቕዑ ኣለዉ ስዕስዑ ኣለዉ ጨራ ዝሃርሙ ኣለዉ ጓይላ ሕቕ ዕልና ኢና ንፀወት ክሳብ ፀሓይ ትበርቕ ፀሓይ ምስ በረቐ እንታይ ንገብር ጓይላ ተፃዊትና ናበይ ንብገስ ናብ ሩባና ናብ ሩባ ተበጊስና ሩባ ክንሕፀብ ንኸይድ ምሕማሶ ጓላትን ምሕማሶ ወዳትን ዝበሃል ኣለና ሕጂ ከምዚ ገርና ምስ ከድና ተነ ጓላት ትሕት ኢለን ዝሕፀባ የእማን ዓብዪ ኣለና ቃላያት መሉእ እዩ ሕጂ ቶም ወዳእታ ይገብሩ ነተነ ጓላት ክዳነን ውፅአን ክሕፀባ ምስኣተዋ ክዳነ

0: ንብ ከውሒ እንድርብዮ ነቲ ክዳውንቲ ንሕድገን ሕጂ ከምዚ ትሪኦ ሳንዳይ ድሕረት ክንገደደ እዩ ዝኸውን ሽዑ ሕጂ ክሕባኣ ጉብጦ ጉብጥ ክኸዳ ደድሕሪአን ንኸደን ሕጂ ደርቢና ኣለን ከዓ ንኸይድ ከምዚ ገርና ዋርድያ ከዓ የውፃእ ንሳተን ዋርድያ ውፅአን ክዳን ከይውስድልና ኢለን ዋርድያ ይውፃእ ሕጂ ንሕና ግን ተፀጋጊዕና በዓል ክስትኦም ዝኽእልዎ ተባሂሉ ተፀጊዖም ከይዶም ክዳን ዘልዕሉ ኣሎ ይብላ ሽዑ ብዛዕባ ክዳንን ንሕና ከዓ ብገዛእ ኣሕዋትናን ደቀናን ድማ ከምዚ ካልእ ኮይነን ሽዑ ስማዕና ከምዚ ገርና ተለዊጥና ኢና ንውዕ ሽዑ ሕጂ ብዝኾነ ናብ ጉዳይና ንኣቱ ማይ ጓቕመን ኮይኑ ኢና ንሕፀብ ዘለና ሕጂ ሸዓጥዕና እያ ተባሂለ ሕጂ ዝሓርድ ጥዮል ሓርድ በጊዕ ሓርድ ዓቕሚ ዘየብሉ ኣብ ስጋ ግርምድ ይኣቱ ከምዚ ገርና ቅዱስ ዮሃንስ ብጣዕሚ ገርና ንሕና ከምዚ ገርና ኢና ንውዕሎ ነርና
1: ኣብዚ ማእኸል ዓዲ ነበረ ጓይላ እጂ ኣብኡ ተፅወት ሓዲርና ሰዓት ሓሙሽተ መስኮነ ከዓ ምሕፅ ዓላዊ ዝበሃል ለበዚ መርዒ ኮይንና ክንሕምብስ ንኸይድ ዮሃንሰይ ቅዱሰይ ጥቓን ጥቓን ሃበኒ ሽትለይ ክዕጠቓ እንዳበልና ንኸይድ ድሕሪኡ ኸይድና ሓንቢሽና ክንመፅእ ከለና ከዓ ጓቕሜን እየ ማይ ጓቕሜን እየ ተሓፂብ ክንዶ ማይ ጓቕሜን እየ ከዓ ንብል ድሕሪኡ እቲ ርባርባ ከዓ ይሕንበዛ ከዓ ንብል ይሕንበዛ ይሕንበዛ እስክዕደ ተሰዲደ እስክዕደ ተሰዲደ ሕሪኡ ስም ሰዳና ከዓ ተብርሃን ጓልየ ዓትጋዓትለየ እምብለይ እምብለየ ከዓ ንብል ከምኡ እንዳበልና ክዘና ንመፅእ
2: ተፅወት ሓቢርና ንሮባ ክንከይድ ከለና ከምቲ ዝበለ እዘን ሓፍተ እዩ ዮሃንሰይ ቅዱሰይ ኣብርህዋ ንባይቶ ዮሃንሰይ ቅዱሰይ ኣብርህዋ ንባይቶ ተሓፂብና ክንመፅእ ከለና ከዓ ዮሃንሰይ ዮሃንሰይ ሰሰኑ ሰሰኑ እንቃዓጣፍኩኑ ከዓ ንብል ንመፅእ ከለና ኣብዚ ተሓፃዊትና ክንከይድ ከለና ከዓ እንዳተጋፃፀምና ንፃወት እንኳይ ንመስቀል ንወለሎ ንሰብ እኳ ትቕበሎ ኢልና ከዓ ንደርፍ

ፈይ ትዛውነላ ትዛውነላ ዓፈይ ትዛውነላ ትዛውነላ ኣንሰይ መስቀለ ይተቐልቀለ ኣንሰይ መስቀለ ይተቓጥቓ ኣንሰይ መስቀለ

0: ናይ ቅዱስ ዮሃንስ ብዕራይ ሓሪድና ትምህልል ውዒልና ወዲሰን ኣንስቲ ብናተን ሰብኣይ ምስካህና ከዓ ብናህና ትምህልል ውዒልና ፀበሉ ተማቂልና በሊዕና ሰቲና ንሓድር ነርና። ብከምዚ እዩ ዝካየድ ነይሩ። መስቀሉን ከምኡ
1: ናይዚ ዓዲ እየ ዝዛረብ ዘለኹ ኣነ ሕጂ ሕጂ ከምቲ ድበሎ ኮይኑ እቲ ናይ ቤተክርስትያን ድበሎ ኣብቲ ቤተክርስትያን ድግበር እዩ። ምሸት ከዓ ናይ መንእሰይ ኣሎ ሽ መንእሰያት ሆዮብሉ ሽግ ጌርካ ነዛ ዓዲ ብምልእታ ማለት እዩ እንዲልካ ትዘራ ዝኸሩ ነይሮም ሰባት ፍሉጣት ማለት እዩ ሆዮ ኢሎም ዝመርሑ ካ ባዕሎም ሆዮብሉ ሶም ካልእ ሰብ ከዓ ይቕበል ሆዮ እንዳበሉ ንኣብነቲ ቃላት ክብሎ ተደሊካ ክብሎ ክእል እየ ማለት እዩ። ሕጂ ሆዮ ሆየ ሆዮ ሆየ ሆየ ሆየ ሆየ ሆየ ባብርሃን ጢጡ ሆየ ህጎይ ጠሪጡ ሆየ ባብርሃን ዓጓ ህጎይ ተጎጓ ኣጆኹን ቆልዑ ኣዳጉራ ጨልቂዑ ኣጆኹን ጓሰተ ኣዳጉራ ሸወተ ዕፉን ሸወተ ኩሉ ሓደ ይሱ ባሎንጓ ሸወተ ትብል ኩሉ ትሆየ ይበሃል። እዙ ኣዋልድ ከዓኒ ኣብ ሓንቲ ቐልቀል ነራ በቲ ንሕና ንዘረሉ ሕጂ ነዛ ዓዲ በዚኣ ና ንዘራ

0: ኣቑሑት ቤተክርስትያን ከምዚኢልና ኣብ ሓንቲ ገዛ ነራ ከምዝዋል ልቢት ምልባ ህድሞ ኣለዋ ኣብ ኮይነን ትዝድልየተን ነቶም መንእሰያት ንኸይድ ዘለና የመጉሳ ማለት እዩ ሰስኑ ሰስኑ ሴፍን ዋልታን ኩኑ ዝዓድና ከይኣትዎ ጓና እንዳባላተን ዋል ከዓ ነቶም መወዳት ማለት እዩ የመጉሳ ሓድራ ማለት እዩ ሕጂ እቲ ናይ መስቀል ናይ ቅዱስ ሓንት ንጎ ሽዑ ምስ ወግሐ በዚ ለና ምሕፃ ዓላው ዝበሃል ንጎ ኸይድ ካብኡ ተን ዋልዲ ኸዳ ኣዋልድ ቀዲመን ተኸይደን ክዳነን ምሰውፀኦቶም መወዳት ገለ ገብሩ ወይ ሶም ቀዲሞም ተኸይዶም ከምኡ ገብራ ናይ ንግሆ ማለት ኮዮ ምስ ወዳእካ ጓይላ ተሓድር ለይቲ ሙሉ ለይቲ ሓድር ጓይላ ጃኣነ ብቲ ሰዓቲ ንገዛእ ነብሰይ ንእሽቶ ኮይነ ኔሮም ከባቢ ትክኡ ዋጣ ውዓሎም ደርፍ ተሓድር ውግሕ ትብል ንግሆ ምስ ወጋሕቲ ሕጂ ናብቲ ዝብለካ ማይ ዝኸይድ ይኸይድ እቲ ዝደኸማ ድቅስ ተንዋልካ ከምኡ ክዳኖም ሓብኣሎም ክዳነን ሓብለን ገልመለኡ ውጭጭጭ ተባሂሎም በቃ ተሓፃፂኦም መፁ ነይሮም እዚ ናይ ቅዱስ ዮሓንስ ፈልጣነ
1: ሰሰኑ ወይዓደበና ወይዓደበና ወይዓደበና ይዓደበና ወይዓደበና ወደስ ይሓንሰ ወደባሰ ክዕርሰ ወደባየ ቅዱስ ዮሓንስ ወደባሰ ክዕርሰ የወለባ ቅዱስ ዮሓንስ ወደባሰ ክዕርሰ የወለባ ቅዱስ ዮሓንስ ወደባሰ ክዕርሰ የወለባ
2: ሽዑ ሆየ ሆየ ትብል ቁራዕ ሓምሊ ውፃእ ቁራዕ ጠስምእቶ ይበሃል ከምዚ እንዳገበርና ምስ ከድና ሕጂ ኣኸይ ኣኸኸይ ኣኸይ ኣኸኸይ ንብል ኣኸይ ኣኸኸይ ኣኸይ ኣኸኸይ ቁንጭ ውፃእ ተዋንእቶ ኣኸይ ኣኸኸይ ኣኸይ ኣኸኸይ ኣኸይ ኣኸኸይ እንዳበልና ብርሃን ገዳይ እንዳበልና መስቀል ገዳይ እንዳበልና ከምዚ ገርና ንውድእ ሕጂ እቲ ኣኸይ ኣኸኸይ ዝብ ዘሎ ነቶም ስድራ ብምልኦም የብሎም የሳገሮም ምስ ሳገሮም ይሳገርዋ ንዓ መስቀል ርኪበ ማለት እዩ ንዓመታ ከምዚኣ እንዳበልካ ሕጂ እዙ ምስ ተሳገረ እንዳዘወርካ ከምኡ ትገብር ሽግ እዲ ዘርባዕ ሕጂ ዝኸይደ ኣብ ሓደ ኢዱ እቲኣቶ ተወዲኣ እቲኣ እንዳገበረ እዩ ዝኸይድ ከምዚ ገሩ ምስ ወደአ እንታይ ይገብር እቲ ርሑስ ፅዕዲት ዘለዎ ኣፍኩን ክፈቶ እንዳበለ እንዳዘረ ምዕጉ ይኹን ኣጅቦ ማጨባ ኹን የዝር ነቲ ድኻ ማለት እየ ከምዚ እንዳገበርና እንደጋና እውን ከፍትና እንታይ ንገብረን ነሳግረን ካብ ሕጂ ሕማም የለን ኢልና ዒባን ጠስምን ንሕውስ ሓዊስና ኣብ መፃውቦ ቦታ ኮይና ከምዛ ናይ መርፍእ ዝውጋዕላ ዘን ከፍቲ ኣብ መፃውቦ ኮይና ሕልፍ ክብላ ከለዋ እታ ጠስምን እታ ዒባን ኣብዚኣ ልሕግ ነብለ ኣለን ሕጂ ሽዑ ናይ መወዳእታ ኮይኑ በዚ ገርና ዶሮ ሓሪድና ኣብኣ እቶም ዘለዉ በኣ ከፍቲ ዘበሉ ኣብኣ ሓንቲ ምፅኢና ፍልሕልና ንብላ ነታ ደርሆ ናተን ምስ ወዳእና መደረቕ እዩ ዝበሃል መደረቕ ተባሂሉ ከምዚ ገርና ድማኒ ነታ ደርሆ በሊዕና ንፈላለ
1: ተዓፂር ክንዶ ጓቕሜኒ ማይ ጓቕሜኒ

ካብ ገደልን ካብ እማንን ኢኻ ሸጓዕሎ ዝበሃለሎ ፈቐዶ ገደል ኢኻ ተቐሪዩ ንዑ ኣሪኻ ሰለስተ ጉፍሮ ዝበሃላ ሰለስተ ሓላቓት ይኾና ሕጂ ናይ ክስቶ ፅቡቕ ናይ ክስቶ ሕማቕ እንዳተባሃልና ይስራሕ ክስራሓ ከለዋ ክንደይ ይስራሓ ሽዱሽተ እየን ስራሕ ሽዱሽተ ክስራሓ ከለዋ እተን ሓሙሽተ መዓልቲ ነናይ ምሸት ኣለዎ እን እታ ሻዱሸይቲ ድማ ኣኾይ ኣኾኻ ይገለ ክኸውን እንዳበልካ ተማልኦ ዲ ዘርባ ማለት እዩ ተወሳኺ ሕጂ ከምዚ ጌርካ መዓልቱ ምስ ኣኸለ ኣባ ብርሃን ምስ ኣኸለ ወየ ትብል ተሰሪዕኻ ከም ትቕድም ኢለ ጠቐስክዎ ሓደ ኣለካ ኸራሪ ኩልኻ ካብዚ ናበይ ክብለካ እየ ዳርጋ ናይ ኪሎ ሜትር ንኸውን ኢና ቁመትና ሓደ ሰብ ብዝኸረረካ ብኣት ኸይድ ሕጂ ብገደል ኣሎ ንቤተክርስትያን ክንኳለል ክንብል ቶም ሰብ ጉልበት ቶም ዝኽእሉ እንዳወጠጡ እዮም እንዳደገፉ እዮም ዘደይቦኻ ሕጂ ምስ ከምዚ ክትኳለል ከለኻ ኣባ

0: ብርሃን ዓጓ ክጎይ ተጎጓት ብለ ኣባ ብርሃን እንዲኣ ትኾን ዘላ መጀመርታ ኣባ ብርሃን እያ ኣባ ብርሃን ጢጡ ክጎይ ጠሪጡ ኣባ ብርሃን ዓጓ ክኸይድ ተጎጓ እንዳበልካ ኣጆኹን ቆልዑ ዳጉራ ጠጢዑ እንዳበልካ ቀፂልካ ከምዚ ጌርካ ኣኸ ትኸይድ ብዛዕባ ናይ ሽግ ኣሰራርሓ ንምምፃእ ሓያል ቃልሲያ ተምፅእ ሽግ ብከምዚ ጌርና ኢና ንሓልፉ ነርና ብዛዕባ ኣሰራርሓ ናይ ሽግ እጂ ልሕፅብ ዘለካዮ ጨቐምጠ ቐሊጥካ ካብኡ ጌርካ ኣኸ ተኣሳስሮ ብከምዚ ጌርና ኢና ንኸይድ ነርና
1: መስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብእዚ ዓምባብ ቴለይ ተቕለኒ እያ ሽፍን መስቀል እዚ ዓምባብ ቴለይ ተቕለኒ እያ ሽፍን መስቀል እዚ ዓንበብ ቴለይ ተቕለኒ እያ ሽፍን መስቀል እያ ሽፍን መስቀል ተቕለኒ እያ ሽፍን መስቀል እያ ሽፍን መስቀል

0: السلام عرف نبرو
1: مشاهدو الافاضل اهلا ومرحبا بكم اليوم ننقل اليكم فعاليه الاحتفال بعيد القديس يوحنا على مستوى الوطن من مديريه العلاقاش بضاحيه قرنفيت نتمنى ان تقضوا معنا لحظات جميله وممتعه
0: رؤوس قدس يوحنس نملاحظ بارترا ابو وستن وطان مستزيك محلتات مكلخلنا كخونلنا نتمنى منستر زينا زوباغاش باركا ኮሚሽን ባህልን ስፖርትን ኤርትራ ብምውሃድ ኣብ ላዕላይ ጋሽ ኣብ ገረንፊት ዝበዓል ዘሎ ፍሉይ በለ በዓል ቅዱስ ዮሃንስ ኣብ ምክታል ኢኹም ዘለኹም
1: ተህኒያ ልሻዕብ ልኤርትሪ ዋቕዋ ድፋዒ ልባሲላ ብሙናሰበት ዒድ ልቅዲስ ዮሓና ነተመና ተቕዶ ማዓና ልሕዛት ምምትዓ ወጀሚላ ሓይث ነንቁል ለኩም ፈዓልያት ልእሕትፋል ብዒድ ልቅዲስ ዮሓና ምን ضሕየት ገረንፊት ብምድርየት ዓሊ ልጋሽ
0: ብመገዲ መስመር ቴሌቭዥን ኤርትራ መደብና ኣብ ምክብታ ዘለኹም ካብ ላዕላይ ጋሽ ካብ ዞባ ጋሽ ባርካ ዝመሓለፍ ዘሎ ፍሉይ መደብ በዓል ቅዱስ ዮሃንስ ኣብ ገረንፊት ዝበዓል ዘሎ ፍሉይ መደብ ኣብ ምክብታ ኢኹም ዘለኹም ካብዚ ብምቕፃል ናይ እንኳዕ ድሓን መፃኹም ቃል ዘስምዓና ሓላፊ ቀጠባዊ ልምዓት ንዞባ ላዕላይ ጋሽ ኣቶ በረኸት መሓሪ ናብ መድረኽ ብክብር ንዕድም
1: ندعو الآن السيد برخات محاري مسؤول التنمية الاقتصادية بمديرية علي القاش لتقديم كلمة ترحيبية
2: الرأي زخبرك أم حدار زباقاش باركا أمباسادر محمود العروي زخبرك حلافي بوليتيكا وقدايات تكدف أتو أحمد طاهر زخبركم حلف تخفلتات جنافر منيسرتات عزيز السراويت مراحة هايمانوت عدومات أقايشن እንኳዕ ድሓን መጻእኩም ከምኡ ውን እንኳዕ ኣብዚ ክቡር ዕለት በዓል ቅዱስ ዮሃንስ ኣብፀሓኩም እብል ብቐዳምነት ነዚ ምዕሩግ መደብ ኣብ ምድላው ለይትን መዓልትን ከይዕረፉ ላዕልን ታሕትን ክብሉ ዝቕነዩ ኣባላት ኮሚቴታት ህዝቢ ምምሕዳር ንዞባ ላዕላይ ጋሽ ከምኡ ውን ህዝቢ ምምሕዳር ከባቢ ገረንፊት ብልቢ ከመስግን እፈቱ ብምቕፃል ንኡዞባ ላዕላይ ጋሽ ብሰሜን ምስ ንኡዞባ ባሮንቱን ጎኘን ብደቡብ ምስ ኢትዮጵያ ብምዕራብ ምስ ንኡዞባታት ጎልጅን ሃይኮታን ብምብራቕ ምስ ንኡዞባ ሻምቆ ትዳወብ 26 ምምሕዳር ከባቢታትን 87 ዓድታትን ክህልዋ ከሎ ስፍሓት ናይዚ ንኡዞባ ኣስታት 425,390 ሄክታር ይበጽሕ ካብዚ ክሕረስ ዝኽእል ስፍሓት ኣስታት 124,367 ሄክታር እኳ እንተኾነ ሸፈና ኣግራቡ ልዕሊ 25 ሚታዊት ብምዃኑ ኣብ ሕርሻዊ መዓላ ዝውዕል ዘሎ እንኩላይ እቲ መስናዊ ሕርሻ ወሲካ ማለት እዩ 497 ሄክታር እዩ ኣብ መወዳእታ ንሚኒስትሪ ዜናን ጉጅለ ባህሊ ኣሰርን ካብ ርሑቕ ተጓዓዞም ነዚ መደባትና ንምምዕራግ ኣብዚ ብምርካቦም ብልቢ ከመስግኖም ደሊ ንኹሉ ህዝቢ ኤርትራ ርሑስ በዓል ቅዱስ ዮሃንስ ክኾነሉ እምነ ክብርን መጎስን ንሓይልታት ምክልኻል ኤርትራ ዘለኣለማዊ ዝኽድን ሰማዕታትና ዓወት ንሓፋሽ
0: ብምቕፃል ናይ መፈት ቃል ዘቕርበልና ሓላፊ ክፍሊ ባህልን ስፖርትን ዞባ ጋሽ ባርካ ኣቶ እድሪስ ሳልሕ ናብ መድረኽ ብክብር ንዕድም
1: ندعو السيد إدريس صالح مسؤول مفوضية الثقافة والرياضة في إقليم القاش بركة لتقديم كلمة الافتتاح
3: زخ بركة أم حداري زوبا قاش بركة أمباسادر محمود على العروي زخ بركم حلف تخفلتات محبرات قنبار عزيزة سراويت عبيت عدن مرحت هايمانوتن حفاش زبي لأزوبا لعلي قاش بحفشا بفلاي لومي كبور بعال قدس يهانس نبعل اللوزلنا من محدار كبابي قرفيت بفلاي لباوي مسقانا يغرب لومي أسرت حادة مسكرم كلتشحن 26 كبور حيمانو تاوي بعال قدس يهانس بمتحببار منستر زينا من محدار زوبا قاش باركان ኮሚሽን ባህልን ስፖርትን ኤርትራ ብሃገር ደረጃ ኣብ ንኡዞባ ላዕላይ ጋሽ ምምሕዳር ከባቢ ገረንፊት ብልዑል ድምቀት ነኽብሮ ኣለና በዚ ኣጋጣሚ ንመላእ ህዝቢ ኤርትራ ኣብ ውሽጥን ወፃኢን ዝርከብ ምስ ሓይልታት ምክልኻሉ ብሓፈሻ ህዝቢ ምእምናን ክርስትና ብፍላይ እንኳ ኣብዚ ኣብቃዓኩም እብል ናይ ሎሚ ዓመት በዓል ቅዱስ ዮሃንስ ኣብ ድሮ እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብፅምበል ዘሎ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ይበዓል ምህላው ፍሉይነቱ ዕዙዝ እዩ። ሃይማኖታዊ በዓል ቅዱስ ዮሃንስ መፋናዊ ንዝሓለፈ ዘመን መቐበሊ ንሓድሽ ዘመን ወይ ሓድሽ ዓመት መፅአ ውጡር ክራማት ኣብ ምውፃው ኣዝመራ ኣእኻል ኣብ ምሽዋቱ ዕምባባታት ኣብ ምዕምባቡ ብሓፈሽኡ ኩሉ ማሕበራዊ ህወት ዘበለ ወይ ከዓ ማሕበራዊ ህወታውያን ፍጡራት ዝፀግብሉን ማሕበራዊ ውራያት ከዓ ንምሕላፍ ህዝብና ዝሸባሸበሉን ተምሃሮ ትምህርቶም ዝጅምሩሉ ወቅቲ ብምዃኑ ናይ ፍስሓን ሓጎስን በዓል እዩ። መንግስቲ ኤርትራ ህዝባውያንን ሃይማኖታውን በዓላትና ሕላገት ሃገራዊ ክብርታትናን መንነትና ምዃኑ ብምግንዛብ ብክብሪ ተዓቂቦም ናብ ወለዶታት ንምስግጋሮም ወይ ከዓ ንምስግጋርን ፍቕርን ስኒ

በረኸት ጎይቶኦም ዮሱፍ ሓምድ ብረኽቲ ወልደ ስላሴ ታንኪ መንግስቲ ኣብ ገብረ ገርግሽ ኤርምያስ ክፍለዝጊ ስሌማን ኣሕመድ ፍሬህወት በርሂው ኣድም ፋይድ ዓምር ሃኒባል ፍጹም ዩስራ መሓመድ ሳልሕ ሚልዮን ነጋሲ ተመዝገን ሚካኤሉ ኣሕመድ ኣሕመድዲን ሄኖክ ፍጹም እዮም። ደጊምና ምክታልኩም ብክብሪ እንዳዓደምና ናብ ሰፍሐ መሰናድኦ ጉጅለ ባህሊ ኣሰር ነስግረኩም።

0: ክብርኩም ተኸታተልትና ትሕዝቶታት ኤሪቲቪ ብምክንያት በዓል ቅዱስ ዮሃንስ ዘዳለናዮም ትሕዝቶታት ኣብ ምክትታሊኹም ትርከቡ ዘለኹም ደጊምና ንመላእ ህዝቢ ኤርትራ ምስ ተጅግና ሓይልታት ምክልኻሉ ፍሑስ በዓል ቅዱስ ዮሃንስ ክንብል ንፈቱ። ተዓዘብትና ብነቕርቦም ዘለና ትሕዝቶታት የዛነዩን የዓግቡን ክህሉ ድማ ተስፋ ይገብር። ፈጡ ከመይ ኣሎ ሃዋህ ውዳኣመት ከመይ ኣሎ ትሕዝቶታትና?
1: ፅቡቕ እዩ ዘሎ ከምቲ ዝበልካዮ ከዓኒ ብዝያዳ ተዓዘብቲ እዮም ዝፈርድዎ ሞ እንሻኣላ ተዓዘብትና ከዓ መደብና ኣብ ምክትታል ምሳና ብምህላዎም ከዓ ብጣዕሚና ንመስግን። ንኩሉ ስድራ ቤት ድማ ምስ ፈተውቱን ምስ መቕልቦም ስድራ ቤት ኮይኑ ከዓ ፅቡቅ ኣውደ ኣመት ይሕልፍ ክኸውን ተስፋ
0: ንግበር። ስለዚ ትሕዝቶታት እውን ኣቕሪብና ነርና ቅድም ኣቢልና ቀዳማይ ክፋል፣ እቲ ትሕዝቶ ብዙሕ ከም ምዃኑ ድማ ኣብ 2-3 ክፋል ጌርና ኢና ኣቕሪብና ዘለና። እቲ ካልኣይ ክፋሉ ድማ ሕጂ ናባኸም ከነብሎ ኢና። ሰናይ ምክትታል።

0: ተከታተልትና ተመሊስናኩም ኣለና ኣዛዚ እዚ ንከታተሎ ዘለና ያታዊ ደርፍታትን ትልሂታትን ማለት ንድሕሪት ዓመት ተመሊሱ ዝተፀንዐ ዝተሰርሐ እዩ ዝመስል ዘሎ ሞ ብኸመይ መንገዲ ኹም ዳሲስኩም መፅናዕቲ ካይድኩም ከምዚ ዓይነት ስራሕ ክሰርሑ ክኢልኩም?
1: ሕጂ ሓደ ካብ ዕላማታት መንግስቲ ኤርትራ ብኡ ብመንገዲ ክፍሊ ባህልን ስፖርትን ኣቢሉ ከዓ ዝትግበር ዕላማታት ባህላዊ ትሕዝቶ ባህላዊ ክብርታት ናይ ሕብረተሰብ ኤርትራ ምብርባር እዩ። ስለዝኾነ ብዝተፈላለየ መፅናዕታት ይወሃብ እዮም፣ ክኢላታት ንምትብርባር ይስራሕ እዩ። እዞም ኣብ መፅናዕቲ ብመንገዲ ስልጠና ዝሓልፉ ክኢላታት ኣብ ውሽጢ ሕብረተሰብ ኣትዮም ኣብቲ ሕብረተሰብ ዘለው ነዚ ታሪክ እዚ ወይ ነዚ ሃብታም ባህላዊ ረቂቕ ባህላዊ ትሕዝቶ ይፈልጡ ዝበሃሉ እንዳተወከሱ ዘፅንዕዎ ትሕዝቶታት እዩ። ገሊኡ ብዛንታ ፀንሓካ ሞ ናብ ምትዕራይ ጌርካ እውን ናብ ዜማ ናብ ግጥሚ ናብ ንባር መታን ክሰጋገር እቲ ስነ ጥበባዊ ስራሕ ይስራሕ እዩ ማለት እዩ። እጂ ንሕና ኩሉ ግዜ ኣብቲ ዞባና ብዝሒ ከምዞ ክንገልፆ ፀንሕና ናይ ሰለስተ ብሄራት ኣቃውማ ኣሎ ኣብ ብሌን ኣብ ትግረ ብትግርኛ ኣብ ዝሓለፈ ዓመታት ዞባና ብትግርኛ ብብሌን ኣብ ዝተፈላለየ ፌስቲቫላት ዝሳተፍ ነይሩ። ኣብ ዛሕረዋይ ዓመታት ግን ኣብዚ ክልተ ዓመት ትግርኛ እውን ሓዊስና ስለምንታይ ብተላይ ነቲ ባህላዊ ትሕሶ ምብርባር ስለ ዘድልዮ ተኩሮ መታን ክረክብ ተባሂሉ ካብቲ ብካልእ ከባቢታት ሃገርና ዘሎ ኣብቲ ናይ ዞባዕን ሰባ ዘሎ ትግርኛ እውና ትፍሉይነት ኣብ ላህጃ ኣብ ትሕሶ ናይቲ ዜማን ግጥምን ኣብ ካልእ ክፋላት ብቲ ዛንታታት እውን ስለ ትረክብ ዝያዳ ንምብርባር ተባሂሉ ዝተገብረ እዩ ማለት። ስለዚ ተመፅናዕቲ ኩሉ ግዜ ይግበር እዩ። እኹል ድዩ ዝግበር ዘሎ እንተኢልና እኹል ኣይኮነን ኪኑ ክንከይድ ክንክእል ኣለና። ጌና ዘይተፀንዑ እቶም ዝበዝሑ እዮም። ዘይረኸብናዮም ዘለና ዝበዝሑ እዮም። እዞም ረኸብናዮም ዘለና ብበገስ ጌርና ናብቶም ካልኦት ከመይ ጌርና ንኣቱ ከመይ ጌርና ንሰርሕ ግን ዝስራሓሉ ዘሎ እዩ ማለት እዩ። ንኣብነት ኣብዚ ሎሚ ኣጋጣሚ ዝቐርቡ ዘለው ትሕሶታት እንተርእናዮም መብዛሕትኦም መፅናዕታዊ ዝኾነ ስራሕ ዝተኻየደሎም እዮም። ብግዜ ክንዛ ዓመት ድሕሪ ተመሊስና ክንዚ መውቐል ክትብል ቅሩብ የፀግም እዩ። ዝያዳ ደቂቕ ዝበለ ነገራት የድልየካ ሓደ ካልኣይካ ንባዕሉ እቲ ባህልታት ዝወራረስ እዩ። ኣብ ተፈላለየ ከባቢ ትረኽቦ፣ ኣብ ውሽጢ ተፈላለየ ብሄራት እውን ትረኽቦ ማለት እዩ። ትዛንታ ኣብ ገሊኡ ትዛንታ ትረኽቦ ብዝተፈላለየ ቋንቋ ብዝተፈላለየ ገባብ ክግለፅ ፀንሓካ ብተፈላለየ ከባቢ ኣብ ገሊኡ ትፀወታታት እውን ክድገም ፀንሓካ እዩ። ስለዚ እዚ ኣብ መፅናዕቲ ዝምርኮስ እዩ። ትንገብሮ ፃዕሪ ኣቦቱ እዩ። ሕጂ እውን ካብዚ ንረኽቦ ዘለና ግብረ መልስታት እንዳተበገስና እቲ ዝሓየለን ዝሓሸን መደባት ናይ መፅናዕቲ ናይ ምክያድ መደባት ኣሎ። ዝያዳ ከዓ ብማሕበር መንስያ ዝውደባ ክለባት ናይ ባህሊ ብሚኒስትሪ ትምህርቲ ዝውደባ ብዝተፈላለየ ኣካላት ዝውደባ እንዳተዋስአ ነቲ ዓቕምታት ናይ ስነ ጥበብ እንተዳ ዓብዩ እቲ ትሕዝቶ ትረኽቦ ዘለካ መፅናዕቲ መወዳእታ ሰብ እዩ ኣባይታ ዘውርዶ። እዚ ሰብ እዚ ከዓ ብዓቕሚ ክዓቢ ኣለዎ ማለት እዩ። ናይ ደፅኖ ጥራይ ዘይኮነ ናይቶም ዘቕርብዎ ዘለው ኣብ ደረፍቲ ኹኑ ኣብ ዘየምቲ ኹን ኣብ ሙዚቀኛታት ኣብ ተላሃይቲ ዝተማልአ ዝኾነ ፃዕርን ስራሕን ዝሓቲ ስለ ዝኾነ በዚ ኣገባብ እዚ ተተሓይዙ ዝኸደሉ ዘሎ እዚ ሎሚ ንሪኦ ዘለና ናቱ ውፅኢት ጌርና ክንገልፆ ወይ ከነቕርቦ ንኽእል።
2: مشاهدينا ما زلنا معكم في هذه الأمسية بمناسبة عيد القديس يوهنس من قاعة مطعم مصوع في العاصمة أسمرة. هبت مريم إلا أزل ريالة أنا شليلته وقدمها برضو شليل برضو رينا نعتقره ميتو لتفناتيا كليتا
3: أيوة لتلهيا كل جنس تلهياتو ناي قومية تقرأ من مقبي كل جنس تلهياتو لسلف لرينا شليل بطار البولا ولا كالايتي يعني شليل

0: ክቡራት ተኸታተልትና ደርፊ ብቋንቋ ብሊን ወፋሮ መርዓት ኢና ክንከታተል ፀኒሕና። ኣዛዚ ማለት እዩ ውፅኢት ናይ ዝኩሉ ክንሪኦ ዝፀናሕና ቅድሚ ሕጂ ዝተዓቀበ ባህልን ክብርታትን ናብዚ ስጋብ ሕጂ ዘለና ወለዶ ክበፅሕ ፀኒሕ ሞ ብሕጂ ኸ ንስኻ ከም መንእሰይ እንደገና ኣብቲ ናይ መንእሰያት ነጥብ ዘለካ ነዚ ክንሪኦ ዝወዓልና ብሓፈሻ ከዓ ነዚ ክግለፅ ዝወዓለ ኣብ ዞባዓን ሰባ ዘሎ ታሪካዊ ቱሪዝማዊ ዝተፈላለዩ ነገራት ኣብ ዞባዓን ሰባ ዘሎ ተዓቂቡ ናብቶም ብሕጂ ዝመፁ ዘሎ ወለዶታት ንምስጋር እንታይ ዝግበር ዘሎ ወይ ድማ እንታይ ክግበር ኣሎ?
1: ፅቡቅ እቲ ፅቡቅ ነገሩ ዋላቲ ክንሪኦ ፀናሕና ትሕሶታት ወይ ዝሕጂ እውን ዝቐርብ ተርእናዮ ኩሉ ብመንስያት ዝሰናዳእ ወይ ዝቐርብ ዘሎ እዩ። ኣብዚ ቅድሜና መንስያት የቕርብዎ ኣለው። ኣብቲ ምፅንዑ ሰዋስኡ እውን መንእስያት እዮም። ኣብቲ ምስግጋሩ ክዋስኡ ዘለዎም ንሶም ስለ ዝኾኑ እቲ ሕቶ ቦቲ እዩ። ስለዚ ዕላማ ናይ ዚ ኩሉ ዝግበር ዘሎ ፃዕሪ ብድምር ማለት እዩ ብዝተፈላለየ ክፍልታት ብዝተፈላለየ ማሕበራት ብሰራዊት ብካልእ ዝግበር ዘሎ ምስግጋር ናይ ክብርታት እዩ። መሰረቱ ከዓ እዚ ባህላዊ ክብርታትና ነዊሕ ዓመታት ተዓቂቡ ፀንሐ ስለ ዝኾነ ነዚ ሕጂ ምስ ዘበን ብዝኸይድ መንገዲ ብዘበን ብዝኸይድ ፅባቐ ወሲኹ መልክዕ ወሲኹ ጥበብ ወሲኹ እቲ መንእሰይ እውን ክፈትዎ ኣለዎ እቲ መፃእ ወለዶ እውን ክሰጋገረ ኣለዎ። በዚ መሰረት እዚ ዝግበር ዘሎ ፃዕሪ ሓደ ነቲ ዘሎ ምፍላውጢ ነቲ ፀንሐ ማለት እዩ ክንፈልጦ ክንክእል ኣለና ክንድህሶ ክነለልዮ ክንክእል ኣለና። ካልኣይ ነዚ ከመይ ጌርና መልክዕ ነትሕዞ ፅባቐ ነትሕዞ ኣብ ውሽጢ እቲ ናቱ ፅባቐ ከየ ጉደለ ግን ከዓ ነዚ መድረክ እዚ ክስሕብ ብዝኽእል መልክዕ ነቕርቦ እዩ። ሳልሳይ ከዓ ከመይ ጌርና ተሰኒዱ ናብ ምስግጋር ይኣቱ ናብ ፈነወ ናብ ኢድ ናይ ወይ ናብ እዝኒ ናይ ሰማዕትን ናይ ህዝብን ይበፅሕ ስለ ዝኾነ ነዚ ብዝተዋሃደ መንገዲ ዝስራሓሉ ኣሎ። ሰርሖ ዘለና እኹል እዩ ብቑዕ እዩ ዝብል እምነት የብለይን። ብዙሕ ስራሕ ፅብየና እዩ ፅብየና እቲ ዝበዝሐ ዝኸበደ እዩ። ግን ደረጃ ብደረጃ ነቲ ዝግበር ዘሎ ፃዕርታት እናዋሃድና እንዳተዋሃድና ከዓ ክንገብሮ ተዓጢቕናሉ ዘለና ጉዳይ እዩ። ተኻልእ ምናልባት ምዚ ናይ ክብርታት ተኣሳሲሩ ኣብቲ ቅድም ኢሉ እውን ተላዒሉ ፀንሐ ናይ ዞባዓን ሰባ ትሕዝቶ ምስ ባህሊ ምስ ቱሪዝም ምስ ካልእ ተኣሳሲሩ ክርአ ዘለዎ እቲ ዞባ እቲ ዞባ ምስ ዘለዎ ክሊማ ናይ ሕርሻ ዞባ ኢልና ሕርሻ በዓል እውን ባህሊ ባህሊዩ እናተሰጋገረ ድመፀ ትሕዝቶ እዩ። ሕጂ ኣብ ዞባና ዘለዋ ኮሌጃት ኣለዋ ንኣብነት ኮሌጅ ሕርሻ ሓመልማሎ ብዞባዓን ሰባ ኣብ ገምገም ርባዓን ሰባ እዩ ዘሎ ኣብቲ ቀዲምና ጀርዲን መከላሲ ተባሂሉ ዝፍለጥ ቦታ እዩ። ናይ ቴክኒክ ናይ ሕርሻ ቤት ትምህርቲ እውን ኣብ ሓጋዝ እዩ ዘሎ። ነቲ ኣብቲ ዞባ ዘሎ ናይ ሕርሻ ሃብቲ ከም ባህልን ከም ስነ ፍልጠትን ኣብ ምስግጋር ኣብ ሓረስቶት ኣብ ህዝብካ ዝለዓለ ተራ ድዋስኣ ዘለዋይን ማለት እዩ። እዚ ሕልፍ ኢለየ ስለ ዝነበርኩ እየ ዝምለሶ ዘለኹ ምስኡ ተኣሳሲረ ግን ነዚ ዝግበር ዘሎ ፃዕሪ እጂ እውን ክንቅፅሎ ምኳንና እንዳረጋገፁ ንመላ ህዝቢ ኤርትራ ከም ተቐዲምና ዝበልናይ ከዓ በዚ ኣጋጣሚ ዮውሃና ርሑስ ሓድሽ ዓመት ከዓ ክብል ይደሊ።
2: ሽክረን ኡስታዝ ኣዛዚ ሃብቲ ማርያም ብለ ሙናሰበት ናይ ዒድ ወናይ እሊ ንሪኢሎ ፀናሕና ናይ ፍርቀት ናይ እቕሊም ዓንሰባ ምግልቲ ይበል ተሓዘ ዲብ መከለሲ
3: ዲብ መከለሲ ግሊ በላላላ ሓዘ ሽክርቱ ሽክር ግለ ወዛረት ዓላም ለኑ እሉ በክትእሊ ኣቕሊምና ግነት ኣምር ዓዳትና ግነት ኣምር ወላሃለ ግልና ፍረስ ናይ ዓዳቱ ፅበት ናይ ዓዳቱ ናይ ሸዓብና ምስንዮት መሓበት ናይ ሕድ እቡ እንደ ሃደግና ኣቕሊምና ምስል ብዕድ ኣቃሊም ደውለት ግነት ኣምር ብክትለኣብየና ወዛረት ኣዕላም እግሉ ልሽከር ፈተ ሰልፍ ሓቆሃ የኒ ኪድናኽር ይነሸኑውረንቲ እና ቆልወን ቀረኒን ቅዱስ ዮሃንስ ወረኻ ያኸኒር ምስ ምሰድ ቴሌቭዥን ኤርትሪኹዲ እስናኽጉን ንትኻ ናትክ ሻዕብ ኤርትሪዩ በለትኮ በረዲ ትልመንደር ተውሲድ ና ሒልል ጌባኒውዲ እጅ በዓል እየሎም ጀረበኩን ወሽክሩን።

0: ዘላ ዛረባ ከዓዛ ትፈልጥዋ እያ በቲ ትመስየና በቲ ካታ ውሒድ ተዓግተና እሞ በሊዕና ሰቴና ኢናፋኑውና
1: ውዒልኩም ክትሓድሩ ኮ ከንተይ እዮም ተሓገዙና ነርና እንተኾነ ግን ሰብ ርሑቕ መገዲና ካበልኩም ኣልዓድኩም ኣልዑል ተበገሱ

ወሊቃውንቲ እሞ ግንባራ ተሳለመ ሳሳይ ኣርክረሰ ግርም ንስኻ ድማ

ዓርካ ኢና ተዓርከላ ከምቲ ኣብርሃም ሳራ ዝዓረኸላ ተዓርከላ ከምቲ ኣብርሃም ሳራ ዝዓረኸላ ተዓርከላ ከምቲ ሸቃ ኣብርሃም ሳራ ዝዓረኸላ ራይ ፅቡቕ ድንቂ ዕልል በላ ማዕረ ለምለም ክዳን ናይታ ሕንቂቕኪ ኣማሚቕ ክዛዕበኽያ ዋልኪ ሞዚ ክዳና እዩ ማዓላኻይ ትርስዕ ክሳብ 12 ንሕና ንመፃ ኣብ ዝባንካ ኢና ዘላ ዛ ቆልዓ እዚያ መርዓትኩም ኣልዕሉ

0: ታግዘን ነብሳታት
1: ሓውኸ ሰሚዕዶ
2: ትብሎ ኮይኒ
3: ድሓድካ ኮ ፅቡቕ ትጓል ዘይትኽእሉ የለ
2: ወናት እቲ ቆልዓ ጠባ የብሉ
4: እንታይ ምኑ ንሱ ደደኣ ኣእምሩ ከምሰ ይርወትሉ
0: ዋ ኣብኪያ ንታይ ክኸን ከሎ እንታነይ ንግዜ ገለ ኮይኑ ዘሎ እምበር ኣእምሩ እኮ ይስሓተን
5: ከማል ሓዊ እዛ ጉዳይ ኣይነጋፍሓ ሕጂ ከመይ ገይሩ ሕክምና ርክብ ጠይን ሕሳብ
6: ኣወ ግን እቲ ጠንቂ ከ ክፍለጥ ኣሎ ጠንቂ ፈሊጥካ ቆይኸ ንሕክምና ትጓያ

0: መብፅር ምኳን ክነጊር ከይኸ
1: ነገረዮ ወትማይ ክሓወይ ነገረዮ ጥራይ ተሓጊሱ ሓጎስ ክቀፀር ይከኣለ ንብረካ ኣይክእል እዩ እታ መዓልቲ እዚኣ ግን
0: ኣይነይቲ መዓልቲ
1: በዚ ጉዳይ ልዕሊ ማ ንምፃቅቲ ኮይኖም ዝነበሩ ወለዳ እዮም ስለዚ ንሕና ይኹን ንሶም ንክቀስኑ ተባሂልና ብዝገዛ ዓዲምና እዮም ልዕሊ ማ ንምሶም ክፈልጥሎዎም ዝበለናዮም ሰባት ካ ንሶም ነይሮም
0: መፈሊጦም ዶ
1: እዋ ፈሊጦም ኣብዚ ገዛ ምፅና ዕድመ ጌርና ኣሎ ክሳብታ ሰዓቲ ኣዳ ንፅቡቅ ነይሩ ሓንደበት ግን
0: ሓንደበት ግን እንታይ

0: ይኸውን።
1: ካልእ ብዛዕባ እዚ ጉዳይ ዝፈልጥ ሰብ ኣሎ ድዩ?
0: እወ ፈሊጡ ያሮት መፅኦም ነይሩ።
1: ብዛዕባ ጥንስ ማለት እየ?
0: እወ ፈሊጦም እዮም። ፀገም ኣለዎ ድሞ?
1: እንታይ ፀገም ክህልዎ ደኣ? ግን ዓይነ ሰብ ሕማቅ ስለ ዝኾነ ስጥንቀቕ ምባል ከድልየክ እዩ። በሊ ኸይድ ናብ ዳኒ ቁርብ ካዕ ኣሎ ክፍትን

0: ኣነ እተጋግዩ ዘለኹ ማለት እዩ ዳ
1: ድሓን ነቲ ካልእ ሰብ ከ ኣባርዕ እዚ ከዓ ኮ ማዕረ ክንዲቲ ከቢድ ፀገም ኣይኮነን
2: ምሽዶ
1: ናተይ ካብለካ ኣምላኽ መስገን ዋላ እኳ ዘመክሕ ናብራይ ኣለወና ፅቡቕን ዝምስገንን ናብራ እዩግን ዘለና ምስታ ናይ ወደ ዝበልከዮ ክተሓሕዛ ግን ኣደይ ብ ወደላ ኣነ ንሳምሶም ሓወይን ኣብ ኣሜሪካ ኢና ተወሊድና ኣነ ጓል ክልተ ዓመት ከለኹ ግን ሳምሶም ሓወይን ማማን ብሓደጋ ብሕማምን ተመራርሖም ሞይቱ ሽዑ ሳምሶም ሓወይ ወዲ 4ርባዕተ ዓመት ገለ ቢሉ ኸውን ነይሩ እዩ ባባ እውን ኣብዛኣትዩ ዘይተባሃለ እዩ ጠፊኡ ሽዑ ኣነ ዝሓወቦ ኢና ኣብ ዝመፀ መቓብር ናይ ስድራይ ክርኢ ኸማን ዓድላ ይረኸብኩም ክገርመካ ግን ሓደ መዓልቲ መቓብር ናይ ስድራይ ክርኢ ምዃነይ ኣሚነ ክሳብ ሕጂ እዩ ብተስፋ ዝፅበ ዘለኹ ወዲ ሰብ ከዓ ተስፋ እዩ ዘንብሮ ንስኻ ኸ ኣዲኻ ብሂወት ክሳብ ዘላ ፀፅቡቕ ጥራሕ እዩ ሰብ ብፅቡቕ ድማ ጭንቀት ስለ ዘየለ ኩሉ ነገርካ ክቐስን እዩ ፅቡቕ ክስማዓካ እዩ
2: እንተእልጃሃለኪ
1: ሚሊ ኣብ ፀልማት ለምባሪና ተተጠቂምና ኣብ ብርሃን ዝበዝሖ ውን መከላኸሊ መነፀር ተተጠቂምና ኢና ብልክዕ ንፀገምና ክነጉድል ወይ እውን ክነጥፍ
2: ዋው ዝጠፈሰ
1: ጆ ንሓንዶ ሚሊ ስማዕ ያኻ መፃ
2: እንታይ ድያ እንዳተዛረብኳ ትኸ ዳሓ ንዲያ
3: ኣጋጣሚ ሕጂ ኣተ ክሸይን ግላ ማለት ዝፀንሐ
2: ዶ ማይክ ርያት ወንዲ
3: ማይክ ኣንግዮም ሰወፅ
2: ሕረበል ክድውለለዩ

0: እዛ ቆልዓ ላሓንደ እንታይ ዝፈለጠቶ ነገር ኣለዋ ኮይኑ ኢለ
1: ኳ ሓጎሰካ
2: እምበር ሓጎሰይ ትደልያ
1: ከከም ኩነታቱ ንዓይ ዘይረብሕቲ ኮይኑ ሓጎስካ ክሓጉሰኒ ንዓይ ዘይረብሕቲ ኮይኑ ግን ሓጎስካ ይክቕበሎኒ
2: ኣባህላ
1: እዚ ጀሚርናዮ ዘለና ጉዳይ ቤና እንተወዳናዮ ካሓይሽ
2: ከበይ ሓሊፍካ ከም መደዳሓስካ ይሰብ ኣለካ ድዩ
1: ሓደሽ ምዕባለታት ተፈጢሮም ኣሎ በዚ በዓልቲ ቤት ካላ ቆልዓ መፅእ ኣሎ
2: እቲ ናተይ ከምሻ ምኾነ ግዜኡ ሓሊ ከም ዝፍታሕ ካፈልጥ ሚካል ናብዚ ቆልዓ ንትንከስ ምስ ትብል ግን ትፈልጣለኻ ንሓንቲ ካሊእ እትኾን እውን ብሂወት ኣይትሰር ንሓረ
1: ንሱ ምስ ግዜና ንሪኦ ብዝኾነ ትገብሮ ዘለካ ስራሕ ዝድነቂ ንኩሉ ሰብ ዕብንካ ኣለካ
2: ንኩሉ ኩ ግዜ ክምልሶ እዩ
1: ሕጂ ናፍቲ ሓዱሽ ምዕዳፍ ኢና ክንከይደ ሕክምና ክትከይድ ኢኻ ክትረአኢኻ ኣብኡ ኩሉ

0: ነገር ኣዳልየ ስለ ዘለኹ ናትካ ስራሕ ተረዲእካ ተረዲእካ ዶ
1: ኣቶናይ ካበይ ተራብጠጦካ
0: ኣብ ኩሉ ብሓደ ኣለናቸው ክሓረ ኣብቲ ዝለዓለ ሕክምና ኣብቲ ዝኸበረ ሕክምና ባዕለይካ ሕክመከ ንስኻ ጥራይ ባዕልካ ውርብሓ ግዘና ሓራይ ዶ
1: ዓለይ ባሸይ ክሰርሕ ቅርሓልካ
0: ድሓን ክኸይድ ስራሕ ክድውሉለይ ፀኒሕ
1: ዋ ሞብጠጦካ ወላ ብጠጦካ ከምዘልካ ፅና
0: ድሓን ድሓን ኣለኹ ንክመፅእ ለ ሕክምና ባዕለይ ክወስደ እየ
1: ሓራይ በል ክስቲ ክራስከድ ከማይ ካበይ

0: ኣይ ደላ ትካ
1: ምዝራብ ድኣ ኮይ ተዛረበትኒ ኣጣማምታ ግን ሕማቕ ነይሩ
0: ጆን ገሊ ኢልካ ከይትኸውን
1: ኣትፌበን ክሰምዐኒ ይፀናዕኽኒ ኸ ናብቲ ስራሕእቱ ምስ በልኩ ሓፊላ ገዲፋ ንኸይዳ ከየ ዝብለክ ዘለኹ
0: ሕራይ ግን ማዕረክ ንደዚ ስንታይ እዩ ደፍርሓካ ዘሎ
1: ኣነ ዳ ብዛዕባ ናተይ ናት ክንርክብ ፈሊጣ ከይትኸውን ኢሉ
0: እንታ ማዕረይ ብዛዕባ ርክብና ድኣ እሞ ከመይ ገይርያ ክትፈልጥ
1: ሰሊና ኮ ቆልዓ ኣይኮነትን ዝርያቶን ሰምዓተን ከተመዛዝና ይትኽእልን
0: ፋ
1: ዳሕርካ እኮ 2-3 ግዜ ብሓንሳብ ከለና ረኺባትና ይመስለኒ
0: ጆን ንባዕልኻ ተረብሽካ ንዓና ይትረብሸና ካሚክኤል መርከፍ ኢኸና ድሓር ከኣስ ወላ ተፈለጠት እሞ ስጋብ ሕጂ ንመክኤል ከይነገሮቶ ተኮይነ ኢለ ኣስቁ ኢላ ክትፀንሕ
1: ድሕ እንታይ ፈሊጦ ሞ ኣነ ጠባይ ከባይ ላዕሊ ንስ ክትፈልጥ እያ
0: ሓራይ ነገራት ስ ክንብል ንሕና መፍላጥና ወይ ርክብና ምቁራፅ ዝልወጥ ነገር ኣሎ ድ
1: ንሳ ፈሊጣ ናይ ፈሊጣን ግን ሓደ ይኮነን መስለኒ
0: ኣብዚ ቀረባ ግዜ ከቢድ ፀገም ኣጋጢሞ ኣቀኒ
1: እዋ ናይ ምንታይ ፀገም
0: ኣብ ገዛ ቤና ከላ ተዓሚፅ እያ ፀኒሓትና
1: እንታይ ኣተታይ ክትምል ዘለኹ እሞታ ሓንድ
0: እንታይ ዳ ማዕሩክ ንዶ ሰንቢድካ እቲ ጉዳይ ውዒልካ ይድኻ
1: ኣነ ዶ ኣተታይ ዓይነ ዘረባ ከዘረብ ዘለኹ ዘሰንብት ዘይኮን ክንትነግርን ዘለኹ ዳ ደይ ስንብት እንዳሓር ፅቡቅ ረኺባ ድያ ዘቆልዓ
0: ንሳ ዝኾነቶም ንዓኸ እንታይ ሓቢጥካ
1: ሕማቕ ኣለኹ በጃኺ
0: ሕማቕ ዘለኻስ ንስኻ ኢኻ ስምዓኒ ናተይ እናትካ ርክብ ካብ ስምዒት ሓሊፉ ክቐፅለ ይብሉ እዚ ከዓ ካብ መጀመርታ ተረዳድዩና ኣሉ ኢና መስለኒ ሕጂ ግን ብዛዕባ ሓዳርዶ ብዛዕባ ቆልዓዶ ታይደ ሜድስ ዶ ኣነ ክሰምዕ ኣይደልን እዩ ምክንያቱ ኣነ ናባኻ ክሕጎስ ኢል እዮ ዝመፅ እምበር ጭንቀት ክውስኺ ኢለ ይኮንኩ ዝመፅ ሓራይ
1: እስከ ግደትና በጃኺ ሓሊፈ ኣለኹ ክላስ ጥራይ ኣርክብና

0: ሞ ነዝሓ ኮስ ዝዳረግ ሽግሪ ዳ እንታይ ኮይኑ ጓል
1: ደኒ ግዲ ዓይነት ሙዚታ እዩ ትፀሊ ይበሉ ላ ኣይርእሰኒ ኮይኑ ዓራት ተደርግ
0: እንታይ እንታይ ማለት እዩ ከ ኣይዛረባ ኣይሰምዕ
1: እዛ ዝብላኪ ተዛሪብካ የምልሰልካ እንታይ ልካ ይሰምዕ ድረቀ ኢሉ ሎ በቃ ኣብ ከባቢ እንታይ ግበር ኣለኹ
0: ዋይ ኣታይ ክትብደለኹ ጓነይ እሞኸ ደኣ
1: እቲ ምክኤል ሓዊ ሕክምና ንወስቶ ኢና ኢሉ ኣሎ
0: ኣንቲ እዚኦም ብጀካ ሽግር ካልእ ሒዞም ኣይመፁን እዮም ኩሉ ፀገም ብመገዶም እዩ ዝመፅእ
1: ትምዙ ትዛርበየ ዘለኹ ርዳክሎ ድ ሓሚሙ ከየድ ብለክ ደለኹ ክንዲ ምሕረት ተወርዶሉ ዲኽ
0: ኣንተ ንስኻ ስእልኪ ትለምልሚ ምዘ ዝመፀ ፀገም ንድሕር ተጎቲት ክዳ ከመልኪ ክሓፈል ክትሓስብ ደለኺ
1: ኣትበጃኺ ኢለ ክትዛርበየ ዘለኹ ቅርቡ ርዳእ ይረዳእኪ ዋ ወንታይ ግበርለ ኢለክ
0: ስቕ ጥዑም ንሕናስ ናይ መሓዛ ቆንጢና ኢና ንዛርብ ደለና ጓል
1: ስቕ በጃ ኢለ ሓደ ግዜ ትዛርበየ ክርዳእ ክሎ
0: ሓረይ

だね。በዘፅ ኣንቲ ሰኪመ በዚ ከዓ ንዕኻ ክቐልዳ ክእሉ ድ ምንቲ ዝህፃን ክብል ብዛዕባ ነብሰይ ጥራይ ተሓስብ ክኽትሕ ዘለይ ዶ ዳኒ

0: እንታይ ዳ ክትዝጥፈላ
1: ኣጋጣሚ ይበጀኻ
0: ጌሽካ ከይንብል ኣብ ስመራ በዚ ርእዮ በዚ ረኺበ ዝብለካ ሰብ ብዙሕ እዩ
1: እምበኣር ከም ህቡብ ሰብ ክውረ የለ ጀሚሩ
0: ህቡብ እኒኻ ሞ እንታይ ደ ጎድለካይ
1: ዳሓን ወደይ እምበር ብቐደማይ ኮ ስራሕ መፀካ ነይረ
0: ነጊሮምኒ ክድውለልካ እናበሉስ ግብ ኣቢላ ረስያ እያ
1: ናይ ዳኒ ከዓ ሰሚዐ ናይ ብሓቂ ሓዚነ
0: ኣይ ናይ ሓዘንካ ክትብሎ ከመይ ዝበለ መንእሰይሲ በጃኸለካ እዛ ወርሒ እዚ ዓገርግር ዝኾነት ወርሒ ኣብ ነብሳ
1: ካልእ ከንቲ ኣሎ ድ ሓድሽ
0: መሊ እዩ ንኣጥራይ ሕጂ ናፍቲ ዘምፃኒ ጉዳይ ክነኣቱ
1: እንታይ ንሱ
0: ብዛዕባ ፌበን
1: ፌበን እዩ ሞ ፌበን
0: ታላ ትስንብል
1: ኖ ሰንቢደ ይኮንኩን ኣጋጣሚ እቲ ርእስቲ ካልእ ስለ ዝኾነኒ
0: ብዝኾነ ከም ዝበልኩካ እዛ ወርሒ እዚኣ እግርግራ ምውዳእ ኣብ ዳሃይ ፌበን ከይገበርኩ የቐኒ በዚ ድማ እቲ ዓመት ዓመት ዝገብረላ ዝነበርኩ ብርስዳ ከይገበርኩሉ ሓሊፉ
1: ኣየ ሚክኤለ መቸም ምስ ዝተሓዝ ጉዳይ ኩሉ ዓብዩ
0: ኣታ ካልእ ጉዳይ ወጢጥና ቀኒ እምበር ልዕሊ ኣሰርዖምን ኣለኒ ድ
1: እሞ ሕጂ ኸዳ እንታይ ካ ክትገብር
0: በርዝያ ስለ ዘይገበርኩላ ክወርያ ኣላ መስለኒ ስለዚ ከምዘይረሳዕኸ ክፍልጣ ምእንታን ሳርፕራይዝ ገብረ ሓሲብ ኣለኹ
1: ከመይ
0: ፅቡቕ ኣነ ናፍቲ ቦታ

0: ከምኡ ምሉእ መናሰባት ዕረራ ክበላ ምን ብግቢ ሓዳር ብዙሕ ኣዳሙ ዛይድ ምና ግማሙ እውን ደቤለያ ሓልያ ዓለያ ንስ በዚሉ ስብሓና ላ
1: ኣላ ወድዒ ሜርትሊ ክመል ሰሜት ቁጥረቱ ረያም ትባል ዕለቱ ውሄ እግልካ ሓልያ ዓለ
0: ሓልያኣሓቢ መትፈደል
1: ሓብ ገልሰያ ገልሰ
0: ናፍዕ መንገቢ ግልቅልንቅያ በረፋ
1: ክመይ ለጀላል ወላ ተማመት ለግርመት
0: ድሓነ ታሙም ረቢቱ ታሙም ረቢቱ ኣዳም ተማም ኣለቡ ኣዘይ መለ እምነት ለብቀ ምሰት
1: መለይ መለይ እዛ በስ ሓተ እዩ ሰቴ ሓተ እዩ ሰተ በስ ያ ንሻፍ ገልየኮ ክመይ ተጋሪትለ ተመለይ
0: ሓዳ እንኩሉ ነፀበረካልኮ ከፈ ሻፍ ገልየኮ ትብለ
1: ህፃን ነፈር ፋቃ ነፈር ፋቃ ዋላ ያዕኒ ኢሎ መግልድለኬን እቶም ጋ ይሰዕልኩ ኣደ ተተእኺር ልትኣከርኮ መንካ ብሕል በልየ ያዕኒ ሳምሓኒ ሳምሓኒ ክመል ፅኑዕ ስጋዱ ሻና እባ ሕዋቱ ብላቅ ሳጥር ምብላሱ ውልብላከ ነብረ ነብረ ወልድ
0: ሓዳ ኣዘላእስ ባዳ ይነዘምከምኑ ዮም ተኣኸርከም ተኣኸርከም እኛ ዓዘብከኒ ብለከ ተኣኸርከም ተኸርከም
1: ተኣኸርኮ ተኣኸርኮ
0: ኣደስባ ሓዳ ናሕተ ግልሰረካ እንተ ምዕሸት ከም ንሚተ ግልሚ ቤረካ ተበላ እንተ ኩል ዶል ኣዳም ተዓሪ ማሕማይ መስእ ዕያደት መስ ወድ ማሕከማት ኣዳም ሻንከለል ትብል ከይር ውን ሰብ ትብል ዓርፍ ኣነ ታ እላ ሓያትካ በስ መረባ ትፈክር
1: ላ ኢላላ ክመል ትብሊ ክእምባልና መንቦም ክመል ሕጉዝ ወግዱዕ ለሰደየ ረቢ ሰድዮ ክመል ግጣምር ኣደ እንታማ እሊ ድካንካ ያለ ሸቃላይ እንደ ወደየ ክእቱ ያመሄ ዓን እንተ ደበካዊ ዶልዶል ሕጉዛ መግልቲ ስደጀርብ ሕጉዛ መግልቲ ስደጀርብ ያዕኒ ለሰደ ረቢ ሰድዮ ብለካለዩ
0: ወላ ሰኒ ሌካ ሰዳይ ሰኔታ ምናታ ሬካ ስደን እንደበየሌካ ግሩጅ መጤካ ላታ ብሩድ ለከር
1: ላኢላሃ ኢላላ ሓመድ ረሱሉላ ስብሓን ምምተ መልሑከ ወምን ኦሮት ጉዱዕ ኮፈ ግሩሽ ግልትንሳት ሓዝ ሰምዓኒ ኣሌካ እዛ ስምዓኒ ለሕፃን ኣወለ ቅድየቱ ቀላልታ ዋላዓድ ያዕኒ ኖስና ናትዓርዮም ቤለውኒ ኣደ እንታ እግልቱ ደመኖት ኣነ ኖሾ ደመንኩ ኣልኩ ላኪን ዲብል ሓልፈ ሳምን ደማነት ዋዳዕልኩ ግል ኦሮት
0: ማሻአላህ
1: ግልኩልዶሊ ተምስል

0: እዚ ሕነ ምን ወደ መስለካ እቲ ኣካል ሓኪም ወል ኣጀኒት ኢሉ እንደ ኣካብና ክእግሉ እንደ ዘርዋድና ጠዋል ሪገት ንፀበጥ እግሎም ወከርት ንፀበጥ እግሎም ወሓኪም ናቀርቦም ወናይናተ ንስ ወእተ ክምሰለሆመ ሳፍራ ኩሓዘው እለ ጀኒት ልምን ከን ከን ኣባፅሖ ወጠዋል ሪገት ወድግሎም ተስከረት ቀርጮ እግሎም ወግርብሾም ንሱ እንዳፃዕነዎም ሰማዕኒ ለጋ እቲ ምስካ በሄ ምስካብ ያዕኒ ምን ከይን እንደልበገሶ ምነት ፈናት ኣካናት ምንከር ኣቁርዳት ልግበዋፋዕ ቦታት ወል ምን ኩሉ ልእርድ ኣዳም ዶዴና ተለፉን ወድትና ወልልኡኮምትና ወንሕና ብለ ጀኒትሊ ቆርፈት ንፀበጥ እግሎም ኣላ ሓሰብ ማቅደረቶም ምን ክለ ኣልፍ እስ ክለ ምትሃላ ቆርፈት ጠባንኣምራ እዩዋ እሊ ፍንድቁ ተኣትዮ እግሩሽከ ጂብካ ኣለ ንሕማት ደረጃ ተምፅእታለት ያ
1: ቀላ ኣዳም ለፍክረታ ትፍክረ ሰነት ተመለ كلاما بيهنا بس ريكا كم فدق ميدا بس كم هوتين
0: النفعل كل كل كل يقبل اولا عاداتنا كبوت يكون وسني يكون وص بيتنا نعدفع وبي حداري بيتنا دافع لينا اند سما يكون التامه فنادق اند نقدمو بيان نايناتنا سانا من قبي مكراينا لا قويتو الا بس كيم بل منك بس انت النجات مت بالله مسلك شيخ الصوم وهاشم اجلس دوكم ولخدموكم توم اند بيلكيوم እነሰሊሞም እምብላ ወኣጥፍዖቶም ዲብነት እዞምኑ እታ መሄ ናያተ በበስ
1: ወላ ለፍክረ ሰኔት ኣላ ላኪን መለይለሽ ሓብል በስ ዕ ግሩሽ የለቡ ብ ናፊ ይመስል ይቻ በስ ግሩሽ የለቡ ከምብል
0: ግሩሽን ይደሌከ ሃሽም ላሓባት ናይ ዓሞታትከ ባሓልቶታትከ ርእከፋ ባራበረ ምንገቢ ብዙሕ ከይድ ብዲቡ መናፍዒት ምኑ ኢሉ ኣምረ እንዲኮን ግሩሽ በስ ሃላ ግለን ላኪን ለክድመት ሕና ንከድመ
1: ክዕለ ምንገቢ مثل شيك السوق راس قدم من حتى يتزم
0: انت يا اخي الكلام ولا بلاش يا سلام

0: ርሑ ነገር ቀደም በሊ ዓሰል እማ ምናቀ እማ ነጁ ፃዕዳ ሸለምለማ ብኣልባብ ጎኪ ሳብ ከወሳጋማ እጉርሑላኪ ኢገብኣ ከፈለየኩም ኣ
1: ኣና እምበር ሰፈላልካ ተማም ህለየኮ ኣርሃ ንኣልባብ ብካርሃ
0: ወረበብ ሰኒ ትበይ ስምዒ ነጁ ለዶላኪን ማሽገታ መጀሬትክ
1: ይኸማሎ ሌሊት ይብለካለየኮ ኣዳሙን ካርጅ ለማፃላት መጣር እግሉ ንእታያክ ብለካለየኮ ክለ ላሊታ ብጣሌት መየኮ ነሰብ ተዕበት ልህልየኮ እንተትብል ዩኮ በስ
0: ኢ ነጁ እላ ኣዳም ንእግሉ ሰዲ ገለ ሳርሒዩ ወገለ ትከቤቱ ወገለ ትኣዳዊዩ ምትረክቡምኒ ሕድት ብዙሕት እንደ
1: ኣና ያ ረባ እጅር ሃባ ንእብል እንዲኮ ምኖም ናታ ሴማ ኣለቡ መናታ ሰሮም ገለ ብለካለየኮ ማሻላ ሽክሮ ንብሉካ ወብሰኔ ትፈቅጡካ ምን ተዕበ መክሰብ ምህል
0: ሰሮም ገለ ላኪን ለኢማኖም እተመጣር ዲቡ ላሓዱኳ ኬን ካርጌ ሰው ምንገቢ ኖስሕስልከለ ይወዱኒ ኣነ ወለት ኣብየ ንዋይ እንዲ ኣዝቤና ኣላ ክከናዳእናሃ ካርጅ ደኦል ጌሰት ሰላም ትባል ኖሱ እየተሰለ ዲልና
1: ንኣዳም ላኪን ኩሉ ሓተ ይኮን ንግተኣምር ሰሮም ገለ በዓል ፈኩ ኢሉ ትረሳዕ ንግተኣምር እንታማ እበለ ገብአ ትግባእ እግለ ገብአ ነፈር ሰነት ቲ ደላቀስ
0: ኢለላቱ ኣማንኪት ኣነ ወሮት መልሀ እትንእሽነለ ንተኣምር ወሓተ ዋዲግሉ ልኣና ኩል ደለተርእኪ ከደተስል ዲብ ወኖስ ዲቦ ክትዒድ ህየ ፈቕደኒ እሎም ንኢማኖም እንዳሓገው ሰላም ለኮሪርእኪ ህቶም ናትሓርቆን ኣለዋ
1: ይትሕረቕ ኣርሃ ፈክረ በል ዓበ
0: ትለምስነ ለከክያ እንዳ ዓለየ ገሮበን ክምሳል ሓምላ ንትረስዓና ስምዕነጁ ህተለን ኣዋልዳ ካሪጅ ለገሮበን እግል ምላ ሓምል እንደ
1: ካትሓምል እንዲኮን ገሮቦም ናይ እንሰር ምናይ ካርጅ ገረም ግተኣምር ህቱ ሄኒ ብሓጃት ጠቢዓቱ
0: ነጃ ዓሰር ኣናዳ ሓታ ሓምል ገሮቦም እንተመፂ እግልየ ሰኒዋ ትሓርከኪ ወሓምል ገሮባ ረክባ ለቤላ ከቡሃልት ለውሌ ኣፋቆሎ ማሽር ወላሌና ላሌ ወላሌና ወላሌ ውልዋል ሃዋ ክነወግል ክን
1: ኣነ ስማዕና ርሃ ምስል እለ ጀው እልብለካልዩ ሓጀ ባርዛ ተሰትየኒ ላዝም
0: ጠዋሊ ዓሲር ከበር ቅርፂ የእብት ስምዒነ እንደንዒ ሽፈጊና ያ
2: ስምዒኒ ሓልቶ ኣና ዮም ብሸራት ሓተ ንእስለካ ሓዘለየኩም
3: ብሸራት ክትስኒ
2: ሕቱ ግሪሻይ ምካርጅ መፅሌት
3: ማሻኣላ
2: ውእቲ ለኣካል ምስልና ከም ሰለዓለተ እምሪ ማሚ
3: ዓብየ
2: ስስ ሸሃር እሰር ካልእታ ምስሊ
3: እየ
2: ወኣነ ውህታ ካላስበስ መሳኒት ጋና ኣዘምን ኣያም ካርጅ ጌሰት ዑድ ወዴት ወዲበ ካርጅ ቤሮኩ ሸቆል ጉሩም ሸቃዓለት
3: ማሻኣላ
2: ዋእዚ ኣና ግለ ምፀታ ሓዝሞቴት ክንኡ ደግረ ሓዘለይከ ክፎ ንደግረግ ይበለክ ንድበልክወት
3: ዓደት ከቤታ ውፀቢሕ ሰኒውዳ ይግላ ወብዓ ከዳል ግላ ማሃላብዕድ
2: በደን እለላቶ ሓልተ ይትግብእዲበ ግተኣሚራ ንብእኪ
3: ከመ
2: ኣወል እታ ሸቐል እቲ ግትስለይኒቱ ወሓረ መደፍ እንዳሓረድና ህየኒ እብኣሽካል ናብራግ ንሽቀይቱ ሰምዒኒ ለየኪ ወእምበልሃ ህየኒ እሊ ፖስተር ዓብ ንደወደያ ርኢክ ስውረታ ግልቡ ደግላቱ ዲብሕድ ሕብር ናይ ህርዲ እንደወደያ ርኢክ ለቤት ተማም ግናትጋርማቶ እንቲ በስ ምንኪ ሰዳይት ሓዘለይኩ
3: ምሰበት ወዲትክል ክተክል እሊ መናሰባት ትወድግላለ ለኪ እመድረሳት ዳሓራት ማዓውቶ ፍንቱይ ወዴት እስከስእሊና
2: ሓልቶ እሉ ኩሉ እንደትነብር ዓለት እብ ሰላመታ ሓቋዓዳኣትየት ምን እለት ዓቢ ዓውተ ምህሌት ክተኣምሪ እሉ ኩሉ እንደንከድማ ዓልና ኣልባስና ሚተ ውድ ሓልቶ ማዲ
3: ኣላ ሰልማ ወለች ከእንቲ እግል መስላሓ ሸቅልኒ
2: ሓልቶ ኢትካዊኒኒ ምን ሰዲኒ ስደይኒ ይሰረረታ በስ ዋዕልምኒ
3: ረቢ ልስደኪ ዶሎ ሽቕል ላካይ ነጀማዓት ነገና ግንምፀኪ ድሓን
2: ዋዕልላቶ ጊሲ ወጊሲ እተሽቅር ግሊስ ደኒ እንደቤለክ ተወዲድለይ ተሓረካቶ ጊሲ ምስልክ ረቦ ሓቆ ክረቢ

0: ዝኸበርኩም ተኸታተልትና ካብዚ ቀፂልና እውን ምስ ድምፃዊ ኣብርሃም ካሕሰይ ዋሲላ እነካየዶ ዕላል እዩ ክስዕብ ሰናይ ምክታል ኣራይ ዋሲላ ሓደ ካብቶም ኣብ ጉጅለ ባህሊ ንስሪ ገዳይም ስነ ጥበበኛታት ብምዃኒ ኢኻ ስነ ጥበባዊ ዕዮትካ ኣብ ምብርካት ትርከብ ዘለካ እሞ ኣብዚ ናይ ቅዱስ ዮሃንስ ከኣኒ ተራኺብና ኣለና እንቋዕ ከምዚ ኢሉ ገፅን ገፅ ኣረኸበና
1: ብሓሳብ ከምዚ ኢሉ ኣብ በዓል እዚ ኣብ ዓለና
0: ሃረይ ኣብርሃም ኣብዛ ጉጅለ ባህሊ ንስሪ መዓሲ ኢኻ ተፀንቢርካ ክንደይ ዓመታት ኮይኑ ኣሎ
1: ኣብዛ ጉጅለ ባህሊ እዚኣ ካብ 2016 ዓመት ኮይኑ ኣሎ ማለት እዩ 16 ዓመት ከም ደራፋይ ከም ክራሪስታ ሰሪሐ ኣለኹ ማለት እዩ
2: ሕራይ ዋሲላ ካብ 2010 ክሳብ ሕጂ ነዊሕ ዓመታት እዩ እሞ ዘበርከትካዮም ስራሓት ከመይ ይመስሉ ኣብዛ ጉጅለ ባህሊ እዚኣ
1: ኣብዛ ጉጅለ ባህሊ ብሓንሳብ ኮንካ ብዙሕ ትሰርሖ ስራሕ ኣሎ ከምዚ ኣብ ሓደ ካምፓስ ኣቲኻ ማለት እዩ ብዙሓት ሙዚቀኛታት ፈልጦ ይኹም ኣነ ከ እትኸልኹ ዓበይቲ ደረፍቲ ብዙሓት ነይሮም እዚ ካብኦም እዳተምሃርካ ካብኦም እዳወሰድካ ንሕና ከ ነቶም ድሕሪና ድመፁ ዘለዉ እዳውርስና ከምኡ እዩ ዝኸይድ ዘሎ ብዙሕ ደርፍታት ከ ምስዛ ጉጅለ ባህሊ ኮይኑ ሰሪሐ ኣለኹ
0: እስኻ ካብቲ ዛዕባ ከሉ ምስ ጉጅለ ባህሊ ዞባ ደቡብ ምስኦም ይኸ ኣብቲ ናይ ባህሊ ናይ ስነ ጥበባዊ ዕዮታት ብዙሕ ኣበርኪትካ እሞ ኣብዛ ጉጅለ ባህሊ እዚኣ ምስ ተፀንብርካ ኸ ብፍላይ ድማ ሕጂ ከምዚ ኣብ ዘቕረብካዮ ደርፍታት ምስ ባህሊ ምትእሳር ዘለዎን እየን ነቲ ባህሊ ኣብዛ ጉጅለ ባህሊ እዚኣ ንምስራፅ ትዝሓተካ ዋጋን እስኻ ዘሕለፍካዮ ፅልዋን እንታይ ይመስል
1: እወ ሕጂ እቲ ናይ ዘዋድዎም ዝነበረ ኣብያታ ዘተኮረ እዩ ኣብዚ ምስ መፅኻ ግን ቁርብ ሓውሲ ናብ ዘመናዊ ካ ክስታይ ትገብሩ ኢካ ሓውስቶም ዶ ካቶም ሙዚቀኛታት እውን ናብ ከምኡ ዘንበሉ ስለ ዝኾነ ቁርብ ነቲ ያታ ስለ ዝሰራሕናሉ ግን እናተሓጋገዝና ፅቡቕ ክስታይ ንገብር ኣለና ማለት እዩ ዝበዝሐ ኣብ ባህላዊ ዓይነት እዩ ባህላዊ ዓይነት ደርፍታት እዩ ኣብ ባህላዊ እዩ
0: ቦታ ደርፊ የስማዓና ዶ ንእሽተ
1: ናቲ ፅብቕቲ ጋም ዘውዘዋየ ኣዲኸሸንድየ ኣለዋየ ተቆኒንኪ ኣዲኺ በብሓንቲ ኣብ ገበላ ደሓይ ሻባዓት ናየ ቦኩስ ምኾነ ከምሻሙ ስራሕ ገዲፎም ደገዛ ከይውዕሉ ኣዲኺየ ናቤት ክስልያ ዓሽከር ግድ ነረን ዛብትያ ሰዓዲ ተተቕበል ፅቡቅ እዩ
2: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ድምፂ ዋሲላ እዋ እዚ ሓንቲ ካብተን ፍልጥቲ ደርፍታትካ እየን ብጀካ እዚ ኣብዛ ጉጅለ ባህሊ እውን ካብትን ናፍትን እንዳኸትኩም መደባት ተቕርቡ ኢኹም ወይ ባህላዊ ድዩ ዋላ ተኻልእ መደባትኩም ተቕርቦ ኢኹም እሞኒ ኣብቲ ትገብርዎ ዑደት እንታይ ጥልዎ ኣለኩም ኣብ ህዝቢ
1: እዎ ሕጂ ንሕና ዝበዝሐ ግዜ ኣብ ደንከን ዲና ንርኢ 2300 ኪሎ ሜትር ከይድካ ኢኻ ነቲ ሰራዊት ዝበዝሐ ርክብና ምስ ሰራዊት እዩ ንሕና ሰራዊት ኣሎ ህዝቢ ኣሎ ዝበዝሐ ግን ምስ ሰራዊት እዩ ኣብ ከምዚ ቦታ ከይድካ ተሪእዮም ከለካኻ ዝፈጥረሎም ሓጎስ ዝስምዖም ደስታ ዓብዪ እዩ ነቲ ምሳኻ ኮይኑ ሃገር ዝከላኸል ዘሎ ኣጆኻ ብሓንሳብ ኣለና ክትብሎ ከለኻ ብጣዕሚ ዝስምዖም ደስታን ሓጎስን መግለፂ የብሉን
0: ሕጂ ንስኻ ከም ገዲም ንብል ኣለና ኣብዚ ሕጂ

0: ወን ድማ ሓደሽቲ መንእስያት ሙዚቀኛታትን ደረፍትን ኣለዉ። እቲ ናይ ምውር ራስ ባህሊ ኣብዛ ጉጅለ ባህሊ እዚኣ ከመይ ትሪዮ? ንስኻ ኸ ነዞም ብድሕሪኻ ዝመፁ መንእስያት ኣብ ምሕጋዝ ወይ ንስኻ ዘበርከትካዮ ስነ ጥበባዊ ዕዮ ኣብ ግጥሚ ድዩ ኣብ ዜማ ኣብ ምሃብ ከመይ ትዋሳእ?
1: ካብቶም ዝሓለፉ ንሕና ስለዝፀናሕና እንዳተወራርስካ ስለ ዝኾነ እዚኦም መፅኦም ዘለዉ ከዓ ንኣሽዮም ብዕድመ ብሞያ ግን ንፍዓት እዮም ኩሉ ነገር እኹላት እዮም ኣነ ኸ በታ ዘላትና ዓቕሚ ማለት እዩ ንገለ ሰባት ግጥሚ ገብረሎም እየ ዜማ ገብረሎም እየ እንተሓጋገዞም ኢና ንሰርሐሎም ኢና ማለት እዩ።
0: ኣረይ ዋሲላ ሞ መዛዚ ምስካ ትግብረልና ኣብዛ ጉጅለ ባህል እዚኣ ዘለካ ጦብላሕታ ከመይ ዝመስል ምስዋዕት ተኣሳሲርካ ከ እቲ ናይ የውሃላ መልእኽትታት ካ ትሕልፈልና።
1: ኣብዛ ጉጅለ ባህሊ ናይ 16 ዓመት እዩ ኣብ ውሽጢ ሃገርን ኣብ ደገን ከማን እዚ ብጣዕሚ ክስታይ ከምዚ ስድራ በ ስድራኻ ዓይነት እዩ በ ናይ ዛ ጉጅለ ባህሊ ህይወት ናይ የውሃና መልእኽቲ ከዓ ፈለማ ከምዚ ገርኩም ንዓና ዕድል ዝሃብኩምና ሚኒስትር ዜና ሰዓድ ሰሚር ንኩሎም ካሜራትማን ዘለዉ ቴንኪዩ የቐኒልና ርሑስ በዓል ይብለኩም። ነቲ ኣብ ደገን ኣብ ውሽጥን ዘሎ ህዝቢ ኤርትራ ነቲ ምዑት ዘይፀዓድ ሓይልታት ምክልኻል ኤርትራ ንእስነቱን ዕድሚኡን ዝግብር ዘሎ ርሑስ በዓል ክብሎ ይፈቱ ብምሉእ ምዕሩኽተይ ንስድራይ ንበዓልቲ ቤተይ ኣዛሚት ሽመንዲ ንደቀይ ኤሊሄም መክሰብ ሜሎዲ ካፒታል ርሑስ በዓል ይብልት።

0: ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ ዝምብራ ዘቕርብዎ ዘለዉ ስነ ጥበባዊ ዕዮ ኢና ኣብ ምክታል ንርከብ ዘለና። ካብዚ ቐፂልና እውን ሓፂር ዕላል ክህልወና እዩ። ኣብዚ ሕጂ ዓዲምናዮ ዘለና ሓደ ካብቶም ዓበይቲ ስነ ጥበበኛታት ሃገርና ኣብ ግጥማዊ ትሕዝቶ ንደረፍቲ ንብርክት ዝበሉ ብግጥሚ ዘበርከተን ከምኡ ድማ ተነባቢ ግጥሚ ኣብ ዝተፈላለዩ ኣጋጣሚ ናብ ህዝቢ ዘቐልቀለን ስነ ጥበበኛ ገብሪ ሂወት ፀሃየ ምስኡ እነካይዶ ዕላል እዩ ክህልወና። ኣብዛ ሓፃር ዕላ ነካይዳ ድማ ንምክታል ደጊምና ብክብሪ ንዕድም። ሃራይ ስነ ጥበበኛ ገብሪ ሂወት ፀሃየ ከመይ ኣሎ በዓል ርሑስ በዓል?
1: ንመላእ ህዝቢ ኤርትራ ኣብ ውሽጢ ናብ ደገን ባሕፈሻ ነቲ ክምህ ዘይብል ዘይፀዓት ጅግና ሓይልታት ምክልኻል ናትና ከዓ ርሑስ በዓል ቅዱስ ዮሃንስን በዓል መስቀልን ክብሎ ይፈቱ ተሃዋህቡ ከዓ ሰላም ይዘሎ።
0: ሃራይ ገሬ ምስ ጉጅለ ባህሊ ንስሪ መዓሲኻ ተፀንቢርካ ቅድሚኡ ዝነበረ ጉዕዞኻ ናብዚኣ ምስ ተፀንበርከላን ክንደይ ዓመታት ክኮይኑ ኣሎ?
1: ሕጂ ኣብ ጉጅለ ባህሊ ንስሪ ከባቢ 8-9 ዓመት ገይረ ኣለኹ። ግን እሱ ኣብ ዓቕሚ ሰቦም ካብ ዛኣትየ እምበር ኣብቲ ዓሰብ 20 ዓመት ምስኣየ ኣብ ክፍለ ሰራዊት 32 ኮይነ ንዕኦም ኣብ ቅድመይ ንዕኦም እንዳረኣኹ ዝዓበኹ እሶም ሞዴል ኮይኖም ካብ ቅድመይ እንዳኸዱ ዝመፀኹ ሰብ ሕጂ 20 ዓመት ሙሉእ ሲ ይፈልጣ የ ክብል ይኽእል እየ ብጣዕሚ ሰብ ካብ ዘቕቲ ግን 8 ዓመት እዩ።
2: ፅቡቅ ገረ ስነ ጥበባዊ ስራሓትካ እኳ ኣብ ኩሉ ንፈልጦ ኢና። ብፍላይ ግን ኣብዛ ጉጅለ ባህሊ እዚኣ እንታይ ይመስል እንታይ ካ ተቕርበሎም ከምኡ ውን ከምዚ ክትብሎ ፀንሕካ ናይ ምትኽኻእ እውን ኣሎ ናይ ምውርራስ ኣሎ ፀኒሕካ ኢኻ እቶም ዘፅንሖ ኣውሪሶም ኸ እዮም ሕጂ ድማ ነቶም ንኣሽቶ ተውርሶም ኸ ደለካ ስሃ እሞ እንታይ ተበርክት ኣብዛ ጉጅለ ባህሊ እዚኣ?
1: እዚ ጉጅለ ባህሊ ሕፈሻውታ ኣነ ዝነጥፈሉ ትዛዕበየ ብዕድመ እውን ዓብና ስለ ዘለና ኢና ንዛረብ ዘለና እምበር ካባና ዝበልሑ ኣብቲ ግንባር ዘለዎ ኣብቲ በረኻ ዘለዉ ይበዝሕዎ
2: ሓኒ
1: ካ እቲ ኣነ ዝገብሮ ግን ኣብቲ ዓውዲ ስነ ፅሑፍ ሓፈሻዊ ኣብቲ ግጥሚ ኣብ ተነባብን ኣብቲ ሕደማ ናይ ደርፊ ግጥምን ድራማ ኣብ ምስራሕ ምኽርን መዓዳን ከዓ ይህብ።

0: ያ ኮይና ኸዓ ዋላ ነቶም ድምፃውያን ነገለገለ ካብ ከምሰሓይሽ ካብ ክስታይ ከም ዝኾን ከም ዝተገበርና ከምዚ ኢልካ ኣብ ኮሎ ኣብዚ ናብትን ክብል ኣይከኒ ከምታ ሞያይ ግን ናብቲ ዓውደ ስነ ፅሑፍ ኮይነ ብድሕሪት ኮይነ ፑሽ ይገብር ኣጀኹም ይብሎ
1: ሃረይ ገሬ ሓደ ካብቲ መትከል ናይዛ ጉጅለ ባህል እዚኣ ዝገይሽ ስነ ጥበባዊ ዕዮ እምበር ዝገይሽ ሰብ ኣይኮነን እቲ መፍራይ እቲ ዕላማ ስለዚ እቲ ናትካ ዝገይሽ ስነ ጥበባዊ ዕዮ ኸ እንታይ ዝመስል ኣብዚኣ ዛጊት ዘበርከትካዮም ትሕዝቶ ክሳብ ክንደይ በፅሑ
0: ሕጂ በታ ጉጅለ ጥራይ ድ ዋላ ብሓፈሻ ብሓፈሻ ከባቢ 3400 ገፅ ይኸውን ሕደማታት ገይረ ኣለኹ ኣብ ድራማታት እውን ከም ኣቐዲመ ቀደም ከምኡ ኢለ ነረ ኸውኒ ኣብቲ ሰራዊት ዘይተሰነደ ክኸውን ይኽእል እምበር ጎስጓስን ሓበሬታን ጎስጓስን እንተ ኮይና ብዙሕ ድራማታት ሞኖሎጋት ኣብ ተሰሪሑ ነቲ ሰራዊት ሞራል ዝህብ ነቲ ህዝቢ ተስፋ ዝህብ ናፍቆቱ ዘዝሕል መጻኢታቱ ናበይ ገፁ ምዃኑ ዝእንፍት ክደክም ይኽእል ይኹን እምበር ብዛዕቀመይ እገብር ካ ኣለኹ እቲ ንዓይ ደስ ዝብለኒ ግን ንዓይ ዝመስሉ ብዙሓት ብድሕረይ ስለ ዘለዉ ተመስገን ይብሎ ንኣምላኽ ኣነ ዝገበርክዎ ዘይኮንስ ክገብሩ ተካ እቲ ወለዶ ክገብሩ ዝኽእሉ ብዙሓት ኣቐሚጠላ ስለ ዘለኹ ነዚ ዓዲ እቲ ናተይ ሓበን እምበር እቲ ኣነ ዝገበርክዎ ዘመካሕ ዘሕብን ገለ ኣይኮነ ካባይ ዝበልፁ ካባይ ዛዕቢ ብድሕረይ ብዙሓት ኣለዉኻ ቅሰና ዝተማቐረ ስነ ጥበብ ቅሰን ህዝቢ ኤርትራ ክብሎ ዘለ
1: ሓረይ እቲ ትሕትና ምግባር ከዓ ምልክት ብልሒ እሞ እቲ ስነ ጥበባዊ ዕዮታት ከዓ ባዕሉ ከዓ ይዛረብ ስለ ዘሎ እዩ ሓረይ ገብሪ ሂወት ኣብዛ ጉጅለ ባህል እዚኣ ነቲ ናይ ኣብ ዘሎ ኩነታት ኣብታ ጉጅለ ባህል እዚኣ ንኸተበርክት ብመሰረቶም ናይ ቀረባ ሓለፍትኹም ኮነ ላዕለዎት ሓለፍቲ ዘለኩም ኣጠማምታ ኣብ ልዕሊኹም ዘለዎም ኣጠማምታ ናይ ስራሕ ባይታ ንክሰርሑ ከመይ ደጋገፉኹም ኣብቲ ዘለኹም ቦታ ንክሰርሕ እንታይ ይፅልዋ ከለዎ
0: ሕጂ እዚኣ እንታይ መሲልካ ኪንዮ ቃል ኣነ ብዝምህላወይ ንባዕሉ ናቶም ምትብባዕ እዩ እዛ ጉጅለ ብዝምህላዋ ንንባዕሉ ናይ ሓለፍትና ካብቶም ዝናእሱ ስጋብቶም ዝለዓሉ ሰናይ ድሌትን ርኤትን ናቶም እዩ ብመሰረቱ እውን ካብታ ሓይልታት ተዘሚዕካ ዘለካ ብልጫ ዘለካ ተውህቦ ኣለልዮም ሓበሬታን ጎስጓስ ዝበሃል ከም ትካል ክቐውም ዝገበሮ እዚ ጉጅለ ባዕሉ ኮይኮነን እቶም ኣዘስና እዮም ቶም ላዕለዋ ንምንታይ ተደልዩ ሓደ ኣርቲስት እንታይ ክገብር ይኽእል ኣበይ ኮይኑ ከድምዕ ይኽእል ስለምንታይ ከተጠርኒፉ ኣብ ሓደ ኣሎ እንተ ኢልካ ናቶም ብልሒ እዩ ናቶም ናይቱ መሪሕነት ይባይዞ ካብ ላዕሊ ስጋብ ታሕቲ ብሃገር ደረጃ ሕጂ ብንስሪ ጥራእየ ኮን ክብል ዘለኹ እዛ ስዋይ ከዓ ኣብዚ መፂና ንክንዛረብ ነዚ ስነ ጥበባ ዕዮ ንክንገብር ናቶም ሰናይ ፍቓድን ምንየትን ስለ ዝኾነ እሶም ስለ ዘለዉ ኢና ዝኽሉ ተገይሩ ጌርና እንብል ዘለና እቲ ምስጋና ኸማን በዚ ኣጋጣሚ ንዕኦም እዩ ዝግባእ እቲ ብልጫ ናቶም ከዓ እንታይ ይመስለካ ሓይልታት ምክልኻል ኢና ንሕና ኮ ወታደር ኮይን ከዓ ስነ ጥበባዊ ዕዮ ስነ ጥበባውነት ከዓ ናይ ገዛእ ርእሱ ጊንጥነት ኣሎ ውልቃዊ ስምዒታትካ እዩ ናትካ ርኤት እዩ ናትካ ፍልስፍና እዩ ናትካ ኣግለመለ እዩ ክጠርንፎ ከማን ከቢድ እዩ ክንድኡ ዝኣክል ዓቕሚ ሰብ ኣምፂኦም ጠርኒፎም ከማሓድሩና መኽኣሎም ጥራይ ልዕልየና ሶም ጥበባውያን ስለ ዝኾኑ በዚ ኣጋጣሚ ቴንኪዩ ክብሎም ደሊ
2: ካብዛ ዝበልካያ ተበጊሰ ካብትን ካብትን ኣምፂኦም ንኸመሓድርኹም እዚ እውን ንባዕሉ ዓብ ተውህቦ እዩ ሞኒ እቲ ጉጅለ ባህልኸ ሕጂ ካብትን ካብትን መፂኻ ብዙሓት ኮንካ ኣብ ሓደ ጉጅለ ባህሊ ሰሚርካ ንኽትሰርሕ ውህደት የድልየካ እቲ ሰንስርዓት ንብሎ እውን ኣሎ እቲ ዲስፕሊን ኣሎ እሞ እዛ ጉጅለ ባህሊ ከመይ ትሪኢ ኣስኻ
0: እቲ ጉጅለ ባህሊ ምስሪ እቲ ፅቡቕ ሸነኻቱ ኣብ ዝኾነ ጉጅለ ንግደፎሞ ጉጅለ ባህሊ ምስሪ ግን እንታይ ፍሉይ ነገር ኣለዎ እንተልና እቲ ሓደ ከም ጉጅለ ተጠርኒፍካ ንእናትካ ሕልምታት ዘለካ ከምቀዲመ ዝበልክዎ ንእናትካ ስጊን ጥርነት ኣለካ ብሓደ ወታደራዊ ሕጊ ተሰራዕ ኢልካ ጥራይ ስኢሉ ተሰሪዒ ዝኸይድ ሰብ ኣይኮነን ፈርከስ እዚ መንደቕ እዚ ፃዕዳ እዩ እንተለዮ ሰሚር ብጫ እዩ ክብለኒ ይኽእል እዩ ሕጂ ነዚ ክትእክብ ናይቶም ዝያዳ ሓላፊና ወልዳኣት ገሊፅዎ ክኸውን ይኽእል እዩ ንዑ ይኸብዶ ይኸውን ኣነ ንባዕለይ እንታይ የሸግሮ ሓደ ናእሰይ ንዓይ እንታይ ይሸገረኒ ሓደ ዜማ ንኸውፅእ ለይቲ ክትድቅስ ደሊኸ ክራር ገልጠምጠም ክልከሎ ሞ ኣብ ሓንቲ ክላስ ኢኻ ትድቅስ ኣደቅሰና ክትብል ሓደ ክፅሕፍ ደሊኻ ኣነ ልቺ ክውልዐ ኣደቅሰኒ ክብል ኣብዚኢታ ጥራሕ ዕግርግራት ኣሎ እዚ ግን ሳላት ዕግርግር ኢኻ ትፅቡቕ ዝመፅእ ማለት ናይ ስራሕ ዲስፕሊን ንብሎስ ንክሰርሕ እያ ንድርብሾም ንክስርሕ ይክራር ገይሩ ድብፅብፀና ሓደ ጊታር ልዕሉ ገለ ዝገብር ድምፂ ገብር ገልጠምጠም ዝብል ከበሮ ዝሃርም ሕጂ እዚ ኣነ እቲ ብልጫ መን ሓላፊ ይገብሩልካ ከዓ ፈልጡ እዩ መን ፀረካ ንሕና ከዓ ይህን ትበሃሃል ትመዓዓ ዝፀንሕ

0: ንክዕኑ ዘይኮነስ ንፅባቐ ኣብ መንጎይ ናብ መንጎቲ ሕብረተሰብ ንዘሎ እቲ ጥበብ ከይባላሾ ትሰምዐ ከይርበሽ ገለ እዩ ከቀራርብ ዝፍትን ሕጂ ከምኡ ዓይነት ገርጨው ጨዋት ክህሉ ባህርያዊ ነገር እዩ።
1: ከምዚ ድገለፅከዮ እቲ ዘሎ ብድሆታታ ምስ ዘሎ ብልጫታታ እዚ ኩሉ ተዋሂዱ ንሓደ ዕላማ ኣብ ምስጓም ትርከባላ ገሪ ሕጂ እዚ ምስ ሰራዊት ዘለዋ ጥምረት እዛ ጉጅለ ባህል እዚ ኣብ ልዕሊ ሰራዊት ዘሕልፎ ፅልዋ ንስኻ እውን በቲ ትህቦ ግጥሚ ኣብ ሰራዊት ድዩ ኣብ ዝተፈላለየ ኣጋጣሚታት ክቕርብ እንከሎ እንታይ ይስማዓካ? ብሞያኻ ኩርዓት ዶ ስማዓካ?
0: እወ ኩርዓት ጥራይ ከማን ኣይኮነን ሓበን ይስማዓኒ እዩ። ንምንታይ ይመስለካ? ሓደ እቲ ብልጫ ናተይ ወይ ከዓ ናይ ኩልና ዝብሎ ንሕና ኣብ ሕምብርቲ እቲ ሰራዊት ስለ ዘለና ኢና ከምዚ ከም ነጋዳያ ናይ ኮንና ንኸዶ ቃንዙ መዓልታዊ ናቱ ድያርስ ኣለና ፃብፃብ እንታይ ይነብር እንታይ ይበልዕ እንታይ ሰጥ እንታይ ይኸውን ኣሎ ንፈልጥ ንሕና ከምስ ኣለና። ሕጂ መፂኻ እቲ ናቱ ኢኻ ትህቦ ሽዑሶም መፂኦም ሆ ክብሉ ክስዕስዑ ክትሪኦም ከለካ ዋላ እውን ክነብዑ ክትሪኦም ከለካ ዒስራ ሰነ ኮይኑስ በዓል መን በዓል መን ሓቂ የሕሊፎም ፈልጥ እዮም ኮሶ ኣብኡ መፂኣነ ሞኖሎግ እንተገይረ መን ንመን ሓቂ እታ ፀረር ደብላ ንብዓት ዋጋ ኣለዋ ንዓ ሞር ሓበን ንስማዓኒ ኤንዘን ከዓ እንታይ ረኽቡካ እዮም ከዓ የኽብሩካ ሰኣኖም ኣውፂኦም ክቡካትን ምንፀፎም ገዲፎም ንዕበ ዝደቅስ ብልካ ከምዛ ንጉሶም ከምዚኣ ከምዚኣ ክብሉካ ከለዉ ሞር እምበር ኣነ ዕድለኛ እየ።

0: ሕራይ ኣብዛ ንኽብሪ በዓል ቅዱስ ዮሃንስ ዝተዳልያ ፀንሐት ኣውደ ኣመት ዘርእስታ ድራማ ክዋስኡልና ፀንሑ ዓብደረዛቅ ዓብደላ ሜሪ ወልደ ሚካኤል የርዳኖስ ኪዳነ ከምኡውን የናታን ሓጎስ ደራሲ ዓብደረዛቅ ዓብደላ ዳይሬክተር ሃፍቶም ተክለ ማርያም ቻማክ ብምዃን እዮም ንኽብሪ በዓል ቅዱስ ዮሃንስ ዝተዳለወ ባህላዊ ምርኢት ብጉጅለ ባህል ንስሪ ኣብ ዝተዛዘምሉ ቅድሚኡ ግን ነዚ መደብ ምዕሩግ ኮይኑ ናብ እዝንን ሰማዕትን ተዓዘብትን ንምስጋር ዓብ ተራ ዝተፃወቱ ጋዜጠኛታት ካሜራማናት ኤዲተራት ዳይሬክተራት ናይ ቴክኒክ ሰባት ብሓፈሻ ሚኒስትሪ ዜና ከምኡውን መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ሓበሬታን ጎስጓስን እዚ ምብራቕ ከምቲ ኣቐዲምና ዝገለፅናዮ ቤት መግብን መስተን ደንበ ኤልያና ምክራይ ቤሎ ብልቢ ኢና ንመስግን ነዚ መደብ ምዕሩግ ንምግባር ንድምፃውያንና ከሰኒ ኢልና ዘምሰዩ ሙዚቀኛታት ጉጅለ ባህሊ ንስሪ ሽሞም ከላልየኩም እየ ሊድ ጊታር ሒዙ ዘሎ ኣድሓኖም ታደሰ ካብኡ ዘይፍለ ሊድ ጊታር ሒዙ ዘሎ ቢላል ያሲን ቤዝ ጊታር ሒዙ ዘሎ ፊልሞን ኣለም ሰገድ ኪቦርድ ሒዙ ዘሎ ተስፊት ገብሪ ህይወት ኮንጓ ሒዙ ዘሎ ሴም በየነ ወዲ ኹመል ላይፍ ድራም ሒዙ ዘሎ ከበሮ ሳሙኤል እስጢፋኖስ ድሮብካ ሒዙ ዘሎ ሮቤል ኣለም ክራር ሒዙ ዘሎ ኣብ ጎኑ ቶማስ ገብረ መድህን ኪቦርድ ሒዙ ዘሎ ላኪ ኢሳቅ ትራምፐት ሒዙ ዘምሴ ሙሉእ ብርሃን ፍረዝጊ ቴነር ሳክስ ሒዙ ዘሎ ናትናኤል ግርማይ ኣልቶ ሳክስ ሒዙ ዘሎ ዮሃንስ ወልደ ሚካኤል ጉጅለ ባህሊ ንስሪ እዚ ምብራቕ ንምምዕራግ ንስርዓተ ድምፂ ኣብ ምቁፅጻር ዘምሰዩ ናይ ቴክኒክ ሰባት ሓምድ እድሪስ በረኸት ተኽለ ብርሃን ከምኡውን ተሓጋጋዚ ስርዓተ ድምፅን ቤዝ ጊታርን ኮይኑ ዘምሴ ተስፊት ነጋሲ የቐኒልና ርሑስ በዓል ቅዱስ ዮሃንስ ደጋጊምና
1: ዝኽበርኩም ተኸታተልትና እዚ ንልዕሊ ሓደ ሰዓት ክቕፅል ዝፀንሐ ስነ ጥበባዊ ምርኢት እቶም ውህደት ሙዚቃ ዘስመሩ ሙዚቀኛታት ምስቶም ስሑል ዝድምፆም ድምፃውያን ተዋሂዶም ከምኡውን ወኒ ዝቕስቅስ ትልሂት ዘርአዩና ምስታ ኣዝያ መሃሪት ዝቐረበት ድራማ ተዋሂዱ እዚ ኩሉ ተደማሚሩ ስነ ጥበባዊ ምርኢት ከቕርቡልና ፀኒሖም ጉጅለ ባህሊ ንስሪ እዚ ምብራቕ ዝኸበርኩም ተኸታተልትና ንምላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃን ዝነብር ምስቲ ዘይክማህ ጅግና ሓይልታት ምክልኻል ኤርትራ ርሑስ በዓል ክንብል ንፈቱ
2: أستاذ المشاهدين هكذا نكون قد وصلنا وإياكم إلى ختام برنامجنا الخاص الذي أعددناه بمناسبة عيد القديس يوحنا كنا مع فرقة نسري الفنية التابعة لوزارة الدفاع القيادة الشرقية وقدموا لنا مختلف العروض الفنية المتنوعة الجميلة نشكرهم على هذه العروض ونترككم

0: ሰላም ከመይ ተምስዩ ፈኖዌር ቲቪ ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ርሑስ ቅንያት በዓል ቅዱስ ዮሃንስ ክኾነልኩም ንመላ ህዝቢ ኤርትራኩም ድማ ሓይልታት ምክልኻሉ ክኸውን እናተመንኹ ንሎም ዓርቢ 11 መስከረም ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብክብሪ ዝዕ ድምፅኻትኩም ፀንሕ ሚካኤል ሓድጎ ፈለማግም ቀነጡታቱ እፍልም ብምክንያት በዓል ቅዱስ ዮሃንስ ኣብ ምምሕዳር ከባቢ ገረንፊት ህዝባዊ ፅምብል ተኻይዱ ሚኒስትሪ ትምህርቲ ምዕዳል ናውቲ ትምህርቲ ብፅፉፍ ይሰላሰል ከም ዘሎ ገሊጾ ኣብ ንኡዞባታት ሰንዓፈን ዓዲ ቀይሕ ንብሉፃ ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓቢሉ ኣብ ዜናታት ወፃኢ ህንድን ሩስያን ንመጠን ዘካይዶ ሕድሕዳዊ ወፍሪ ናብ 50 ቢልዮን ዶላር ክንምባሉ ሰርሓ ከም ዘለዋ ገሊፀ ኣሜሪካን ፔሩና ብምምዕባል ፀጥታን ምክልኻልን ዘተኮረ ስምዓት ከም ተፈራርመ ሓቢረን ኣብ ኤውሮጳ ኣብ ውሽጢ ዝሓለፈ 80 ዓመታት እቲ ዝለዓለ ምዃኑ ዝተጠቕሰ ዋዒ ተመዝጊቡ ዝርዝር ዜና ብምክንያት በዓል ቅዱስ ዮሃንስ ኣብ ምምሕዳር ከባቢ ገረንፊት ንዞባ ላዕላይ ጋሽ ህዝባዊ ፅምብል ተኻይዱ ኣብቲ ብምትሕባር ምምሕዳር ዞባ ጋሽ ባርካ ሚኒስትሪ ዜናን ኮሚሽን ባህልን ስፖርትን ዝተወደበ ድግስ ኣመሓዳር ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪ ዝርከቦም ሰብ መዚ ትካላት መንግስቲ ኣዘዝቲ ሰራዊት መራሕቲ ሃይማኖትን ወከልቲ ህዝቢ ምምሕዳር ከባቢ ገረንፊትን ተሳቲፎም ነይሮም ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ጋሽ ባርካ ቶ ኢድሪስ ሳልሕ ናይ እንቋዕ ኣብቃዓኩም መልእኽቲ ድሕር ምትሕላፍ ቅዱስ ዮሃንስ ሓደ ካብቶም ክቡር ባህልን ክብርታትን ሕብረተሰብና ዝንፀባርቀሎም ሃይማኖታውያን በዓላት ምዃኑ ብምጥቃስ ኣብ ቅንያ ዝኽሪ ባሕቲ መስከረምን ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሶውራን ምብዓሉ ድማ ዝያዳ ማዕርግ ከም ዝወስኸ ገሊፆም ኣብቲ ኣጋጣሚ ብጉጅለ ኣሰር ዝተፈላለየ ባህላዊ መሰናዶታት ብያታዊ ጉጅለ ባህሊ ምምሕዳር ከባቢ ብራር ድማ ያታዊ ፀወታታትን ምርኢት ቅድም ኣግማልን ቀሪቦም ናብ ካል ዜና ብስንሰግር መስርሕ ምዝርጋሕ ናውቲ ትምህርቲ ኣብ ኩለን ዞባታት ብፅፉፍ ይሰላሰል ከም ዘለዎ ሚኒስትሪ ትምህርቲ ገሊፆም ወኪል ኤሪና ዮናታን ዕብዮ ዘዳሎ ፀብጻብ ኣሎ ያሲን ሳልሕ
1: ሚኒስትሪ ትምህርቲ ንዓመተ ትምህርቲ 2026-2027 ዘገልግል መሰረታዊ ናውቲ ትምህርቲ ናብ ኩለን ዞባታት ብስሉጥን ፅፉፍን መንገዲ ክዝርጋሕ ከም ዝጀመረ ገሊጹ ዋና ዳይሬክተር ክፍሊ ምምሕዳርን ፋይናንስን ኣቶ ገብረሃንስ ሓጎስ ንኤሪና ኣብ ዝሃቦ ሓበሬታ ምዝርጋሕ ናውቲ ትምህርቲ ኣብ ሃገርና ኣብ 2006 ከም ዝጀመረ ብምጥቃስ ብዓይነቶምን ትሕዝቶኦምን ብሉፃትን ተወዳደርትን ብዋግኦም ድማ ካብቲ ኣብ ዕዳጋ ዘሎ ዝሓሰረ ናውቲ ብመንገዲ ንግዳዊ ኩባንያ ቀይሕ ባሕሪ ተዓዲጉ ብርትዓዊ ዋጋ ከም ዝከፋፈል ኣብሪሁም ሚኒስትሪ ትምህርቲ ካብ መጀመርያ ወርሒ ጥሪ ጠለብ ናይ ዝኣቱ መምሃሩ ናውቲ ከም ዘቕርብ ዝሓበረ ኣቶ ገብረሃንስ በዚ መሰረት ሎም ዓመት ኣብ ወርሒ ሓምለ ናብዚ ሃገር ክኣቱ ዝግብኦ ዝነበረ ምስ ዓለማዊ ኩነታት ኣብ መወዳእታ ወርሒ ናሓሰ ከም ዝኣተወ ብምሕባር እቲ ናይ ምዝርጋሕ መስርሕ ድሮ ተጀሚሩ ከም ዘሎ ኣፍሊጡ ሎሚ ዓመት ኣብ ርእሲቲ ኣብ ዝሓለፈ ዓመታት ክኣቱ ዝፀንሐ 18 ዓይነታት መሰረታዊ ናውቲ ትምህርቲ መምህራን ዝግልገልሉ ዝተፈላለየ ሕብሪ ዘለዎ ኩሩሻት ከምኡውን ንፈተናን ኣብያተ ፅሕፈትን ዝኸውን ወረቐትን ዝርከቦ ኣስታት 3.3 ሚልዮን ዶላር ዝዋግኡ ናውቲ ከም ዝኣተወ ብምሕባር ህዝቢ ነቲ ብርትዓዊ ዋጋ ዝሽየጥ ዘሎ ናውቲ ትምህርቲ ብግቡእ ክጥቀመሉ ኣብ ዘይመዓልኡ ክውዕል ንዝተዓዘቦ ድማ ከቃልዕ ኣዘኻኺሩ
0: ኣብ ንኡዞባታት ሰንዓፈን ዓዲ ቀይሕ ንብሉፃት ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓዲሉ ወኪል ኤሪና መሓመድ ኣይፈራሕ ንዘዳሎ ፀብጻብ ዳነት ገብሪዎት ከተቕርብያ
2: ኣብ ሃገራዊ መርመራ 12 ክፍሊ ናይ ዓመተ ትምህርቲ 2025-2026 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘመዝገቡ 44 ተምሃሮ ካልኣይ ደረጃ ንኡዞባታት ዓዲ ቀይሕን ሰንዓፈን ሽልማት ደንደን ተዓዲሉ ብትሽዓተ መስከረም ኣብ ከተማ ሰንዓፋ ኣብ ዝተኻየደ ስነ ስርዓት ሓላፊ ፕሮጀክትታት ሃማማተ ጨንፈር ዞባ ደቡብ መንእሰይ ሕሩይ ተስፋ ዮሃንስ ኣብ ክልቲኡ ንኡ ዞባታት ንሽልማት ካብ ዝበቅዑ እተን 15 ደቂ ኣንስትዮ ምዃነን ብምሕባር ንብሉፃት ተምሃሮ ንምሽላምን ኣፍልጦ መሃብን ሞራላዊ ግዴታ ከም ዝኾነ ገሊጹ። ሓላፊ ኣብያተ ትምህርቲ ንኡ ዞባ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ እቲ ዕላማ ንዕውታት ብምትብባዕ ኣብቶም ካልኦት ቅዱስ ቅንእን ምፍጣር ከም ዝኾነ ብምሕባር ከምዚ ዝበለ መደብ ኣብ ውፅኢት ተምሃሮን ብቕዓት ትምህርትን እውን እወታዊ ፅልዋ ከም ዘለዎ ሓቢሮም። ኣብ ማሕዳር ንኡ ዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ብወገኑ ንብሉፃት ተምሃሮ ምትብባዕ ኣካል ናይቲ ብቕዓት ትምህርትን ተምሃሮን ንምብራኽ ዝውሰድ ዘሎ ተበግሶታት ከም ዝኾነ ብምግላፅ ጎኒ ጎኒቲ ንብሉፃት ናይ ምትብባዕ መደብ ኣብ መስራሕ ምምሃርን ምስትምሃርን ዕንቅፋት ዝፈጥሩ ሕፅረታት ንምቅላል ክስራሕ ተማሕፂኑ። ተሸለምቲ ብወገኖም ብወለድን መምህራንን ዝግበረሎም ደገፍን ምትብባዕን ብምምስጋን ረኺቦሞ ብዘለዉ ሽልማት ተተባቢዖም ዝቕፅል ጉዕዞ ትምህርቶም ብዓወት ንምዝዛም ኣበርቲዖም ክሰርሑ ምዃኖም ኣረጋጊፆም። ኣብ ዞባ ደቡብ ካብ 2014 ዛጊት 1467 ብሉፅ ውፅኢት ዘመዝገቡ ተምሃሮ ሽልማት ደንደን ከም እተዓደለ ይፍለጥ። ኣብቲ ኣጋጣሚ ብሞያ ኤሌክትሪክሲቲን ምውዳድ ናውቲ ፀሓይ ውፃዓትን ንሰለስተ ኣዋርሒ ዝሰልጠኑ 60 መንእስያት ከም እተመረቑ ወኪል ኤሪና ሓቢሩ።
0: ኣብ ስዊዘርላንድ ኣብ 19 ኣብያተ ትምህርቲ ዝነጥፉ መምህራን ኣብ ዋህርቲ ትምህርትን ሓለፍቲ ውዳበታትን ዝርከብዎም ልዕሊ 60 ዜጋታት ዝተሳትፎ ዋዕላ ኣብ ኣገዳስነት ትምህርቲ ቋንቋ ኣደ ተቓኒዑ። እዚ ብ5 መስከረም ኣብ ጀነቫ ዝተቓኒዑ ዋዕላ ኣብ ኣገባብ ኣመሃህራ ንመምሃሪ ዘገልግሉ መፅሓፍትን ዓይነቶምን ኣቃውማ ቤት ትምህርቲ ቋንቋ ኣደ መምህራን ምድላው ካሪክለምን ኣገባብ ኣመሃህራን ትሕዝቶን ከምኡ ውን ኣብ ተራ ኣብያተ ትምህርቲ ቋንቋ ኣደ ኣብ ምኩስኳስ ፍቕሪ ሃገር ዘተኮረ ነይሩ። ኣብቲ ዘተ ተምሃሮ ቆልዑ ብኤርትራዊ ክብርታትን ስነ ምግባርን ክህነፁን ምስ ታሪክን ባህልን ሕብረተሰቦምን ሃገሮምን ክላለዩን ክካየድ ኣብ ዘለዎ ፃዕሪ ኣብ ዘቐረበ ወረቐት ሰፊሕ ዘተ ክካየድ ከሎ መምርሒታት ምሕደራ ናይተን ኣብያተ ትምህርቲ ከምኡ ውን ንትሕሶን ምድላው መፅሓፍትን እትነድፍን እተዋህድን ሓይሊ ዕማም ቆይማ ተሳትፍቲ ኣብ ዝሃቦ ርእቶ ኣብ መምህራን ዘተኮረ ስልጠናታት ክድፋሉን ሕፅረት መምሃር መፅሓፍቲ ክፍታሕን ተማሕፂኖም። እዚ ከምዚ ኢሉ እንከሎ ኣብ ዞባ ግራውንደን ኣብ ህልው ክነታት ሃገርናን ከባቢናን ዘተኮረ ህዝባዊ ሰሚናር ክካየድ እንከሎ ነበርቲ ከተማ ሲዮን ዞባ ቫሎ ድማ ኣብ ፅምብል መዓልቲ ባንዴራ ብምስታፍ ንባህልን ሰንደቕን ሃገሮም ዘላሊ ንጥፈታት ኣካይዶም። ኣብ መደበር ጥዕና ጋሕቴ ላይ ክታበ ትሕቲ 5 ዓመት ህፃናት 98 ሚእታዊት ከም ዝበፅሐ ሓላፊታ መደበር ጥዕና ነርሲ ጅምዕ ማሕሙድ ሓቢሮም። እዚ ውፅኢት ናይቲ ኣብ ሕብረተሰብ ዝካየድ ጎስጓሳት ከም ዝኾነ ብምጥቃስ ናብ ትካል ጥዕና እናተመላለሳ ምክታል ናይ ዝገብራ ነፍሰ ፆራት መጠን እውን ናብ 80 ሚእታዊት ክብ ከም ዝበላ ነፂሩ። ነርስ ጃምዕ ኣስዒቡ እታ መደበር ጥዕና ኣብ ማእከላይ ቦታ ተደኪና ብምህላዋ ካብ ከባቢታት ዓሱስ ዓድ ሹማ ኣልዓሳን ማያጣልን ንዝመፃ ነፍሰ ፆራት እውን ኣገልግሎት ከምት ብምሕባር ዘለዋ ሕፅረት ትሕተ ቅርፂ ንኽማላቕ ተራኮም ክዓዝን ፀዊዑ። እዚ ከምዚ ኢሉ እንከሎ ኣብ ቀፅርታ መደበር ጥዕና ዝርከብ ብህቦ ብላዓንዩ ዝፀንሐ መፀበይ ነፍሰ ፆራት ደቂ ኣንስትዮ ብዝወሰሮኦ ተበግሶ ከም ተፀገነ እቲ ሓበሬታ ወሲኹ የረድእ። መደበር ጥዕና ጋሕቴራይ ኣገልግሎታት ክታበት ህፃናት ሕርሲ ክንክን ቅድምን ድሕርን ሕርሲ ወለንታዊ ምርምራ ከምኡ ውን ኣገልግሎት ተመላለስቲ ሕሙማትን ፋርማስን ትህብ። ዝቐበልኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቅፅሉ ደጊመ ብቐሩ ዕደም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸድኩም ተዓዘብቲ ስለምክታልኩም ኣዘየ መስግን ዜና ወፃ እዩ። ህንድን ሩስያን ክሳብ 2030 ኣብ ዘሎ ግዜ ንመጠን ዘካየዶ

ሕዳዊ ወፍሪ ናብ 50 ቢልዮን ዶላር ክብ ንምባሉ ይስራሓ ከም ዘለዋ ገሊፀን። ነቲ መደብ ንምስማር ፀዓት ዕደና ቴክኖሎጂ ንምስናዕን ኣብ ዝርከብዎም ልዕሊ 4 ፅላታት ሓበራዊ ወፍሪ ከካይዳ ጀሚረን ምህላውን ድማ ሓቢረን። እቲ ወፍሪ ንመጠን ዓመታዊ ንግዳዊ ምልዋጥ ናብ 100 ቢልዮን ዶላር ንምድያቡ መዲቦኖ ንዘለዋ ውጥ ንምስማር ሓጋዚ ምዃኑ ሚኒስትራት ንግዲ ክልቲአን ሃገራት ኣሚቶም። ኣብ 225 መጠን ንግዳዊ ምልዋጥ ሩስያን ህንድን 65 ቢልዮን ዶላር ምንባሩ ዝጠቐሱ ፀብፃባት እታ ኣሃዝ ኣብዚ ዓመት እዚ ናብ ልዕሊ 70 ቢልዮን ዶላር ክበፅሕ ከም ዝኽእል ይእምቱ። ፍርያት ሕርሻ፣ ነዳዲ፣ ባህርያዊ ጋዝን ወተሃደራዊ ንዋትን ካብቶም ዝለዓለ ንግዳዊ ምልዋጥ ዝካየደሎም ዘሎ ምዃኖም ኣብቲ ፀብፃብ ተጠቒሱ ኣሎ። እዚ ከምዚ ኢሉ እንከሎ ፕረዚደንት ቭላድሚር ፑቲንን ቀዳማይ ሚኒስትር ናሬንድራ ሞድን ሎም 11 መስከረም ኣብ ከተማ ኒው ደልሂ ህንዲ ተራኺቦም ኣብ ምምዕባል ክልታዊ ዝምድና ዘትዮም። ፕረዚደንት ፑቲን ፅባሕን ድሕር ፅባሕን ኣብ ዝካየድ ዋዕለ ሃገራት ብሪክስ ንምስታፊው ህንዲ ኣትዩ ዘሎ። ሩስያን ህንድን ኣብ ዝርክብ እዚ ኣብ ምክልኻል ንግድን ቴክኖሎጂን ዘተኮረ ብርክት ዝበለ ስምዓት ክኽትማ ትፅኢት ይግበር። ኣሜሪካን ፔሩን ኣብ ምምዕባል ፀጥታን ምክልኻልን ዘተኮረ ስምዓት ከም ተፈራርማ ሓቢረን። እቲ ስምዓት ዝተኸተመ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ትማሊ 10 መስከረም ምስ ፕረዚደንት ፔሩ ኬኮ ፊጂሞሪ ኣብ ርእሰ ከተማ ሊማ ኣብ ዘካይዶ ዝርብ እዩ። እቲ ስምዓት ምስጋር ዘይሕጋዊ ዕፀፋርስ ብምግታ ዞባዊ ፀጥታ ንምውሓዝ ዝሕግዝ ሓበራዊ ንጥፈታት ከካይዳ ዘጠቓልል እዩ። ብመሰረት እዚ ተበፅሑ ዘሎ ስምዓት ፔሩ ኣብቲ ኣሜሪካ ገበናት ዕፀፋርስ ምግታ ኣብ ባሕሪ ካሪብያንን ምብራቃዊ ሰላማዊ ውቅያኖስን ተካይዶ ዘላ ወታደራዊ ስርሒት ክትፅምበር እያ። ፕረዚደንት ፔሩ ኬይኮ ፊጂሞሪ እቲ ስጉምቲ ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ ብምጥቃስ ሃገራ ብመልኣቶም ተተግብሮ ኣረድያ። ኣሜሪካ ካብ ፈልማ 225 ናብቲ ማያዊ ኣካል ወታደራዊ ስርሒት ተካይድ ከም ዘላ ዝፍለጥ ኮይኑ ሓያሎ ወገናት ንፀጥታ ናይቲ ከባቢ ባኣሉታ ከም ፀሉ ብምሕባር ዕቃበታቶም ክገልፁ ፀኒሖም ኣለዉ። ባሕሪ ካሪብያንን ምብራቃዊ ሰላማዊ ውቅያኖስን ንግዳውን ፀጥታውን ኣገዳስነቶም ልዑል ብምዃኑ ኣሜሪካ ኣብቲ ከባቢ ዝኽሰጥ ፀጥታዊ ስጋት ንምውጋድ ብዕቱ ከም ትሰርሕ ተንተንቲ ይጠቕሱ። ኣብ ምዕራብ ኤሮጳ ተኸሲቱ ዘሎ መጠን ዋዒ ኣብ ዝሓለፈ 80 ዓመታት ኣብቲ ኣህጉር ካብ ተመዝገበቲ ዝለዓለ ምዃኑ ፀብፃባት ሓቢሮም። ኣብዝሓለፈ ወርሒ ናሓሳ ብምዕራብ ኤሮጳ ብማእከላይ ገምጋም 28 ዲግሪ ሴንቲግሬድ ዋዒ ከም ተመዝገበ ዝጠቕሱቶም ፀብፃባት ኣብ ገለ ሃገራት ልዕሊ 40 ዲግሪ ሴንቲግሬድ ከም ዝደየባ ረዲኦም። ምስቲ ሕማቅ ኩነታት ኣየር ብዝተሓዝ ሕማማት ኣብ ኤሮጳ ኣብዝሓለፈ ቀረባ ኣዋርሕ ጥራይ ልዕሊ 35,000 ሰባት ከም ዝሞት እዩ ዝግለጽ ዘሎ። ብዘይካዚ እቲ ዋዒ ብዝፈጥሩ ሓደጋታት ባርዕ መሮር ኣብቲ ኣህጉር ልዕሊ 200 ቢልዮን ዶላር ዝግምት ቁጠባዊ ክሳራ ክወርድ ንከሎ ልዕሊ 650,000 ሄክታር ጫካ ተሃሚኹ። ጀርመን፣ ፈረንሳ፣ ስጳኛን ኢጣልያን በቲ ተሪዮ ሕልፊ ካልኦት ሃገራት ከም ተሃስያ እውን ተገሊፆም። ኣብ ኤሮጳ ጥራይ ዘይኮነ ኣብዚ ዓመ እዚ መጠን ዋዒ ደረጃ ዓለም ከም ዝወሰኸ ፀብፃባት ሜትሮሎጂ ይሕብሩ። ኣልጀርያ ምስ ሕቡራት ኢማራት ዓረብ ዝፀንሐ ዲፕሎማስያዊ ዝምድና ከም ዝበትኸ ትማል 10 መስከረም ብወግዒ ሓቢራ። ኢማራት ተኽታኹን ተፃባእን ተግባራት ከተወግድ ክቕርበላ ንፀንሐ ተረጋጋም ፃውዒት ዕሽሽ ከም ዝበለቶ ብምቃሲ መንግስቲ ኣልጀርያ ነቲ ስጉምቲ ከም ዝወሰደ ገሊፁ ዘሎ። ከም ኣካልቲ ውሳነ ኣምባሳደር ሕቡራት ኢማራት ዓረብ ኣብ ውሽጢ 48 ሰዓታት ካብ ኣልጀርያ ክወፅእ ተኣዚዙ ኣሎ። ብዘይካዚ ኣልጀርያ ካብ ሎም 11 መስከረም ጀሚራ ክልል ኣየራ ንነፍርቲ ሕቡራት ኢማራት ዓረብን ኣብቲ ሃገር ንዝተመዝገባ ነፍርትን ከም ዝኸልከለት ኣፍሊጣ። መንግስቲ ኣልጀርያ ዝርዝር ምክንያት ናይቲ ዝወሰዶ ስጉምቲ እኳ እንተዘይነፀረ ኢማራት ጠንቂ ዞባዊ ዘይምርጋእ ኮይና ከም ዘላ ብተደጋጋሚ ክወቕሳ ፀኒሑ እዩ። ካናዳ ንዩክሬን ልዕሊ 350 ሚልዮን ዶላር ዝዋግኡ ስርዓተ ፀረ ሚሳይል ክትልእ ከላ ምዃኑ ሓቢራ። ቀዳማይ ሚኒስትር ካናዳ ማርክ ካርኒ ትማል 10 መስከረም ምስ ፕረዚደንት ዩክሬን ቮሎድሚር ዘለንስኪ ኣብ ከተማ ካልጋሪ ኣብ ዘካይዶ ርክብ እዩ ሃገሩ ነቲ ደገፍ ከም ትሰድድ ገሊፆም። እቲ ወታደራዊ ሓገዝ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ደብዳብ ንምግታ ሓጋዚ ክኸውን ከም ዝኽእል ዝገለፀ ቀዳማይ ሚኒስትር ካርኒ ኣብዚ ሓፀር ግዜ ከም ዝለኣኻ ረድዩ። እዚ ከምዚ ኢሉ እንከሎ ካናዳ ኣብ ዝመፅእ ክልተ ዓመታት ሚልዮናት ድሮናት ከተፍሪ መደብ ከም ዘለዋ ብምጥቃስ
ሓደ ሲሶ ካብቲ ፍርያት ናብ ዩክሬን ከም ዘቕንዕ ሓቢራ። ካናዳን ዩክሬን ካብ 222 ንድሓር ልዕሊ 25 ቢልዮን ዶላር ዝዋጉ ወተሃደራውን ፋይናንስያውን ደገፍ ከም ዝገብረትላ ጸብጻባት የረዱ። ሃገራት ምዕራብ ንዩክሬን ምድሓን ዝልኽኦ ወተሃደራዊ ደገፍ ክብ ከም ዘብሎ ይጠቕሳ ምህላውን ዝዕብሩ ጸብጻባት፣ ጀርመን ስርዓተ ጸረ ሚሳይል ከም ትሰደላ ኣብ ዝሓለፈ ሳልስቲ ምግላጻ የረዱ። ኣብ ምብራቃዊ ሸነ ህዝባዊት ሪፓብሊክ ቻይና ኣብ ናይ ፅዕነት መርከብ ብዝተኸስተ ሓደጋ ባርዕ ብውዕሉ 25 ሰባት ከም ዝሞቱ ማዕከና ዜና ኣቃሊሐን። እታ ባንዴራ ላይቤርያ ዝሰቐለት መርከብ ኣብ ኣውራጃ ሻንዶንግ ኣብ ዝርከብ ወደብ ኣብ ፅገና ዝነበረትሉ እዋንያ እቲ ዛጊድ ጠንቁ ዘይተነፀረ ባርዕ ኣጋጢምዋ። ጥንቂ ናይቲ ትማል 10 መስከረም ዘጋጠመ ባርዕ ንምፍላጥ ምርመራ ይካየድ ከም ዘሎ ተገሊጹ ኣሎ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም። ብምኽንያት በዓል ቅዱስ ዮሃንስ ኣብ ምምሕዳር ከባቢ ገረንፊት ህዝባዊ ፅምብል ተኻይዱ። ሚኒስትሪ ትምህርቲ ምዕዳል ናውቲ ትምህርቲ ብፅፉፍ ይሰላሰል ከም ዘሎ ገሊፆም። ኣብ ኑ ዞባታት ሰንዓፈን ዓደቐ ይሕኑ ብልፃ ተምሃሮ ካልኣይ ደረጃ ሽልማት ደንደን ተዓዲሉ። ኣብ ዜናታት ወፃኢ ህንድን ሩስያን መጠን ዘካይዶ ሓድሕዳ ወፍሪ ናብ 50 ቢልዮን ዶላር ከም ንምባሉ ይሰርሓ ከም ዘለዋ ገሊፀ። ኣሜሪካን ፔሩን ናብ ምምዕባል ፀጥታን ምክልኻልን ዘተኮረ ስምዓት ከም ተፈራርማ ሓቢረን። ኣብ ኤውሮጳ ኣብ ውሽጢ ዝሓለፈ 80 ዓመታት እቲ ዝለዓለ ምዃኑ ዝተጠቕሰ ዋዒ ተመዝጊቡ። ዘኽበርኩም ተዓዘብቲ ሎም ሸ ዝተዳሎ ዜናዊ ምስናዱ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ደጊመ ንኩሉ ህዝቢ ኤርትራ ከምኡ ድማ ሓይልታት ምክልኻሉ ርሑስ በዓል ቅዱስ ዮሃንስ ክኾነልኩም ተመን የሰናብተኩም። ሰላም።

ብስራት ካብ ቤት ስነ ጽባቐ ኢግል ኣብ ከተማ ኣስመራ ዝርከብ ሓድሽ ትካልና ስነ ጽባቐ ኢግል ካብዚ ዓመታት ሒዙ ብልፁን ጽሑፍን ብዋጋ እውን ርትዓዊ ዝኾነ ኣገልግሎት ቀሪቡ ማዕፅኡ ኣርሒቡ ይጽበየክን ኣለዎም። እንህቦ ኣገልግሎት ሜክ ኣፕ፣ ምልጋብ ጽፍሪ ማለት ጀል፣ ምፅርራይ ኢድን እግርን ማለት ፔዲኬር ሜኒኬር፣ ስቲም ናይ ኣካላትን ናይ ጸጉርን፣ ባህላዊ ጥሽ፣ ዝተፈላለየ ዓይነት ቁኖ ናይ ዓበይትን ቈልዑን ምንቃሽ፣ ከምኡውን ዝተፈላለየ ባህርያዊ ነገራት ንቆርበት ኮነ ንጸጉሪ ነጸበቕ። ደቂ ኣንስትዮና ንዘለክን ጠለባት ንምምላስ ትካልና ኢግል ስነ ጽባቐ ብምሉእ ምትእማን ብሉጻት ክኢላታትን ተዳልዩ ይጽበየክን ኣሎ። ኢግል ስነ ጽባቐ ከም መቐጸልታ ናይቲ ዝህቦ ዘሎ ናይ ስነ ጽባቐ ኣገልግሎት እንሆውን ሎሚ ኣብ ዓውዱ ስነ ጽባቐ ብምትኳር ዝተፈላለዩ ስልጠናታት ብምድላው ንጉዱሳት ተምሃሮ ብርትዓ ዋጋ ንምቕሳም ተዳልዩ ከም ዘሎ ብሓጎስ የበስርን። ኣድራሻና ከተማ ኣስመራ ጎኒ ቤት ጽሕፈት ፖሊስ ትራፊክ ዞባ ማእከል እዩ። ዝያዳ ሓበሬታ ብቁፅሪ ሞባይል 07798622 ብምድዋል ክትሓታን ቆጠራ ክትሕዛን ትኽእላ ይኹን። ብድሓን ምጻ ኢግል ስነ ጽባቐ ናይ ጽባቐ ይኹን መልሲ።

0: ኣድጊ ሸንዲሕኒ
1: ኣድጊ
2: ቤት ኣብ ማኽል ዓዲ ኣሎ መርዓ እንተ በልኪ ሎሚ ክንቆፅር ክፀኒሕ እንተ በልኪ ከዓ ሕፃ ክንገብር ሃየ ሓደ ይፍልጥና ደላይ ከዓ ሽማ ወዲ ከፈላ እዩ
3: ሰይ ሰይ ኣነዚ ነዚ ሓወይ መመርዓና እየ
4: እዚ ድላይካ እዩ ድላየ ክንካል እዩ ሰይተሓውሃ ክትኸውን እሞ
5: ስምዒ ኣብቲ ናዕውያት ምስ ትኸፍቲ ወይ ልኺ ኣይኮነ ንስኸ ብሆፋት ሽዮን ጓል ዝተይቲ ዕጡቕ ሰብዓየ ዝብል ከማል ትርጉም ዓልበ የ ምድርታዊ
4: ዕታ እንታይምቲ ለሪኢኹ
5: ወይታ ዘልኩምና ሓዲግና ዘይተሓስበ ገፀ በረከት ሕጅናልኩም መፂና
4: ናይ ምንታይ ገፀ በረከት
5: ወይታ እዚኣ እኮ ተራጎሮ ዘይኮነትን ዓንኖም እያ
4: ኣቲ ክንደይ ክትፅብቕ ይሓወ እስኺኺ ከማይ ዘቕዖ ሕምባሻ ልበይ ግምዕዕዕዕዕቢልክ ዝሓግኺ ኣብቲ ናበይ ክደሊኺ ኣብ ትሕቲ ሳውን ኣቲ ኸነ ፈልከት ኣለዩ በልሕይ ክምርዓወኪ ስምዕ ንደለኽቲ ሰውን እየ ፅቡቕ ጌር ክትጠምትኒ ኣብ ኢድ ሳውን ኣቲኻ ፍሕት የለ
6: ድሩ
7: ንመ
6: ዘምህረ
7: እዋይ እዋይ እዋይ ሞተን ደቅና ስንእርራ ኢለን በዚ ምስ ወረዳ ንዴላ
4: ሓዉኻ ስበለ ሪቕ በፃ ፅባሕ ጣዕዋ ዘሚተ ክምርዓወ እ ዘሩ ሂታ ዘሩ ዘሩ ዘሩ ኣታ ዘሩ ኣታ ተተውሪዶ ዘሩ ኣታ ዘሩ ዘሩ
1: ዓንዲኹም ኣብዚ ገምገም
7: ዘምረ ብዓይኖ

0: አንታ አይ ሰውናኻ መቕሒዝ ወሰደካ መሲልና ኢና ነማዕር ዘለና ለካ ንበርሀዩ መቕሒ ወሲድዎ ዘሎ
1: በርሀ ድኣ እሞ ንዑስ ይእሰሮ ይእሰሮ ንዑስ ይእሰሮ
2: ንዑስ ወረየ ደሎ ግበሮ ባዕል ፈልጥ
3: ኣነ ንዓይኖም ክህድመ ይህድምዋ ኢልካ ትዛረብ ክቐትለከ ዋላ ንሳው እንታ ነገርካ ይውን ሃሪኡ ክቐትለከ ኢና ሃይ ኸይዳ ክቦ ብጭቑልካ ኸይ ትዛረብ መርዓወይ ኣኽብለኒ ስምዕ ንዓይኖ ሕይ ክንዛማምዕ ኢና ኣነ ዳይርሓወይ ክምርዓወኪ ድሌት ይምበር ሰውን ክምርዓወኪ ድሌት ይብለይ ሕይ ፈትሐ በዚኣ ኸድመክ ትኽልካ ዓዲ ክትኣቱ

0: እንታይ ኮይኑ ኢልካ ከፈትሕኸ
1: ጎይታይ ኣል ይፈትሕ
0: መንዳይ ፈትሕዎ
1: ጎይታይ እቲ ድሃብካን ኣስከር ይፈትሕዎ
0: ኣኸዶ ሓልዋ ኢለካ
1: ቀማቢል ኣዘንቂዕ ንክዳ
0: ኢለትኸርኸ ኣሳክር ፈለየ ብምቕታለይ ኣዝኻ ሕሱር ሰብ ስለ ዝኾንካ እቲ ክፉእ መጋብርካ ከዓ ብኻረኻ ክትፍእ

0: ኣተታወቱ ጓለይ ሰብ ዝበፅሖ በፅሒ ሓት እንዳኸ ወርቁ እንአን ዓሪፈ
1: እሞ መንገዲ ከነኣ ትክእሎ ድያ
2: እንታ ክፈላ ናይ መንገዲ ትብላ ለካ ኣነ ኮ ናይ ሰውን ሰንፈላል ገይሩ
1: ዝኸእ ንባዓል እዩ እሞ ካብ በይና ትኸይ ንቅድስቲ ኣሰኒ እያ ክብላ
2: ግር ካብ በይና ትኹ ክልትኦ ንሕሸ
3: ነገር ዘይቀርዓየ ኣብታ ሰፈሩ ፀኒሑ ጥሑን ንጥርዩን ዘይሓደገ ደኣ ከመይ ኣቢሉ ስልማት መርዓይ ክሓድ ኮልከም ትሓስብ
4: ወይ ኣነ ሓደ ወስ ኢሉ ኢደ ክርትም ዘብሉ ክስኣናትንሳንደ
3: ኣማዕዲ ዓሳ ክርብ ሰድድ ጎራሕ እንዳኣለ
4: እሞኳን ስቂልና ዘና ክንርኢ
3: ወይ ደከሳንደ እንታይ ደኣ ክንዋጠ ሳንደ ውሽጡ ክንከይዶምየ ክንዳሕደ ሕቁንዶ
4: ኣተንሳንደ
3: እየ
4: ካልእ ትረፍሲ ከይቀደመና ክርትም ነብሎ
5: ዋለ ብርሃዳ ኣብዛ ናይ ሒመት መዓድኺ ሎቡ ኸመን እዩ ዝፍትፈት ዘሎ መን ዝጭበጥ ዘሎ መን እዩ ዝሕመ ዘሎ ኣንታ ኣንታ እንታ ኾንኩምኩም ዛዛ ናይ ኣቦ ሓዛ ኾንኩምስ ኣዴኸ በዚ ትሓሚ ኣቦኸ በዚ ሓሚ ንስኽኻ በዚ እንታ ኾንኩምኹም ነዚ ዓዲ ብሒሜታ ዓብለኩኩም ማለት
4: እዩ ነገር ሰናዱ ኮይነ ክነውግዕ ፀኒ
5: ዋ ሰምዓክ ኮየ ፀኒ ሓንቲት ኮይነ ደ ተረኣየኪ መንዒ እዚ ነይ ዓይነይ ድፈንና ሓዳብ
4: ዘረበኹም ኣደ ዝግበርሉ
5: ተዘይገበርኩ ኸ
4: ትድፈሩ
5: ትድፈሩ ንዓይ ንዓይነ ኣቦኺ ነያ ክስክደፍኒ እንተ ቆልዓ ክንደይ ንዓበይ ክበፅሕ ክዘ
4: ትድፈርዎ ሰር ፅጋብ ትመረኸል ኣሎ
5: በሊ ትም ከኣልለ ኢ ትምትምትም ወዲ ኣለኹ ትም ከኣልለ
4: ትም ተዘይበልኩኻ ትትገብሮ ምድሪ እንደይ ፅበኩ
5: ዝገብሮ ዶ
6: በርሀዶ
5: ዝገብሮ ዶ
4: እዎ ኮ ኢለ
3: ዋሳንዲ
7: ኢለ ቤተይ ናፊ ቀደይ ምንእተ
8: ዋይ ኣይ ናብቲ ቤት ክንዴ ደኣ ድሃይ ክፈልጥ ኢለ ኸይደ ዋይ ኣብ ዳሓን ክደ ክኸለን ቀነ ደኣ ኣብሳ ጎልጎል ክትዛወር ይረአ ክቐኒ
7: ኢለ ምውፃእ ፀሊ እዩ ድሓር ከዓ ነብሰይ ሓቢጡ
8: እሄ ኣይ ጣዓ ክንዲ ክዛጓለ
7: ኣይ ጣዓ
8: ዋይ እሞ እንታይ ፈውሲ ዳኣ ክነምፃልኪ ኢና
7: ድሓን በዕሉ ክንገድፈኒ እንዲ ድሓን ኢልኩ ከዓ
8: ድንቂ ሕማም ካብ ፍላጡን ፅቡቕ እዩ ደርኸይለ ይክደና ዳኣ መሪ ይኣይ ደይፈለጥካ መሲሉ ባእዩ

0: ወይታ ኣብርዶ ትዝክርዋ ዶ
1: እታ ቅድሚ ሕይ ኣብ መልኩኹም ዝነበረት ጎርዞ ኳ እያ
2: ኣዲ ክንደይ ትደፍሪ ንኻልኣይ ግዜ ናብ ስፍራት መፂ
3: ቀብሪ ኮይኑ ንምበር ናብኻ ገፀ እዮም መፀኹን ነይረ እቲ ዝመፀኹ ከይመስለካ
2: ስኸ መንዳእ ትበሃል እዩ
4: ኣነ ዶ ቅዱስ ትበሃል
2: ውላድ ኣለዉ ክዶ
3: መሊኦም
2: ድማ መሊኦም እዮም መነ መንዳእ ባሃሉ
4: ሓንቲ ክንዲ 10 ሰብኡት ዓይኖም ትበሃል
2: ዓይኖም ዓይኖም
4: ዓይኖም ወ
2: ወይለይ እሙሓማተ እኺ በሊ ወይ በዛ ሓራገረ ክብትብተክ እየ

0: ወይ ከዓ በዛ ዝመፅእ ኸያ ተመለስ እዩ።
1: መማፀተይ ገዲፈ ኣይከይድን እየ።
0: ኣቲ ሰበይቲ መልሓስ ክልታ ከይቆርፃ ዝብለክ ዘለኹ ግበሪ
1: ኣንታ መሬት ዝወለደ ትብለድ እምበር መማፅእተይ ገዲፈ ኣይከይድን እየ።
0: ሃረይ!
2: ኣቤት ጎይታ።
0: ሰርዋ ሰርዋ ኣብዱ ደፋር ደፋር ወደፋር ናይ መንደረቀኛ ኣበጃ ሃዚያ በለምልኩሳውን ከመይ ምዃኑ ኣፀቢቕ ክትፈልጥ እዮ።
3: እሰር እሰር ይ
0: ስድዋ
1: ቀሳ ብለኒ
4: ያስምደግ
0: ደረቀኛ ደረቀኛ ወደረቀኛ

0: እዛ ትማል ሓመድ ዝገበርኩም ለካ እግሮም ከይነ ጠበ
1: ሰጢማ እ እዚኣ እዚኣ ደበና ኣዲ ክርን ታቦት ካንዶ ዘንጊዐ
0: ኣቱማ ቦ ክኸይዶ ድሃይን ክገብር
1: ባበ ንበረኻ እዚ ኸታርኸ
0: ከይፈርህ ዲኹም ጠበንጀኹም እንዳሃቡኒ
1: ኣብ ነብረሃ ዶ ኣንቲ ቆላ ገለ ኸይራ ኣኺሮ ሸጣን ጠፊዒክ እዩ
0: ድላየ ምዝራበይ እንታይ ይነብሩ ኣለዎ
1: ምሕር ኣብ ዓይነት ሰብ ሞቶ ኣይጥብቕኒ
0: ኣቦ ነደይ ድሃይን ክገብር ምባል እንታይ ይነብሩ ኣለዎ ተጋጌተ ኮይነ ኣይተሓዙለይ ቁኑዕ እንተሃልየ ግን ኣንበሳ እዛ ጓለይ ምባልኩም እዩ ዝሓይሽ ነይሩ
1: እዚ ቀረኣልካ ሰማይ ሰማይ ምዝራብ ካብ ቤትና ክሓልፍ የብሉ የላ ድንቢ ክፅሪ ስራሕ ስራሕ
0: እሞ ንምንታይ ዳ ተካልፉኒ
1: ሓሳብ ክዘይ ቀደዎ ኮይኑ
0: ኣቦ ካብ ሓቂ ባይተህዳሞ
1: በድመስ ፈጢ ክምፅኹማ ዓይነ ኣንቁርኒ ኣንቁርኒ
0: ኣቱማ ቦይ ሓድሓደ እዋን ፅባ ዘረባይ ስምዑኒ
1: ተረ ፍርቃነ ኤኸ ይብለኪ ሸወት ዕድ ምክሪ ክኸይስን እዮ
0: ኤኸ
1: ይብለኪ
0: ኣቦ
2: መዓልኩም ናብራ
1: መዓልካ ወደቕሺ ከመይ ትርዑል ድሓን ዲኻ
2: ንታወትን ቅድስደ ሳውና ትሪፍዎ
1: ወይ ተከል ስማ ኣታንተኸትም ዘለኻ እዋይ ዓይኑ ጎሪ ናብኺ ንአ ተመለስ በኣኸን ከመኸን ኣይኮነ ተመለስ ሓዘለይ ኣ ከመኸን ኣይኮነ ሓንተ ሓዘለይ ሓዘለይ ዝኻ
3: እንታይ ደሪ ሓቀርኪ እዚ ጥንስ እዚ ካባያ ጠኒሳ እንትዎ እንትምልኩስ ከመይ ይስርኪ
4: ወኣኒ
3: ይተኸ ዋዓንቲ ጥንሲ ኣለ ዶ ዝቆል ዓምሳ ኣለ ዶ
4: ዘለዋ ኣፅዑይ ነይሩ እያ
3: ምንታይ ነ
4: ግዳስ ዓድና ፍረ ጣፋ ማዕንዮም ዘለልዩ ኮይኑ
3: ስለ ሓቂ ሓቂ ከንሱ እንድዩ ዘሰክሐክ ዘሎ ንበይንኺ ክነግረቲ ኣብዚ ቤት ተኸርሚኹ ወይ ኣብ ኣብ ማእሲ ኣብ ንእዲ ደቂሽክ ተኸርሚኽሲ እንታይ ክስክ ክትምል እንታይ ትምል ዋንቲ ግደፊ ከመይ ደንሽ ፈልጥና ዞም ዓዲ
4: ኣነ ድኣ ምስ ዕድለይ እንዳማረርኩ ነበር ኣያ ንስኻ ጥዓ ዝበኖ ይኩን ኣለ
3: በሊ ክነግረቲ ኣነ
4: በራነ ዝኩኑ ነገር ተኣፊ
3: ኣነ ክኸይድ ክሕማቕ ኣላኹ
4: ኣይደልዩ
3: ኣይደልዩ ይ እንተኾን ሓልፈይ ኣዋልን ዓዲ ሃገር እዩ ዝብል
4: እዚ ከዓ ዘይሽም ክረክብ ኢሉ እንዳሉ ሳውን ሳውን
3: ሳውን ሳውን ክ ብል ኣይተሓብለኒ ሳውን ላዕለ ዝፈልጦ ደ ሓ ኣነ ከይደ ድሃይቲ ካብ ምግባር ሓምቕኒ እንተ እዚ ትገብሩ እዮ ዘለኽ ግን ደቂ እስኪ ተኸርሚኺ ዋላ ሓንቲ ትምልእ እየ ይብልክን ጭቡቕካ ኣይኮነ

0: ታጆከ
1: ሰበት ያምን ቆማለ
2: ተበሎ ደዝሁን ካካታ
1: አረንታ አብሳ ማዓት እንዳ ንሳኹን አላ ማዓት እንዳ አሳ
2: ሞና አኸታ ደን መጽኻ
1: ራ ወ ራ እዚ ሙሃኑ ስራ ሀገረ ፈልጥ ባይ ራ ሀዋ ቆላ ሰውይ ተወለ ብቻ እንደ ፍዘ ትገጥ
2: ራ ሁለከሉ
1: ቀሰለኒ
2: ዘርዋ
1: ስም ቀሰለኒ ቀሰለኒ
2: ዘርዋ
1: ቀሰለኒ ቀሰለኒ ቀሰለኒ
2: ዘርዋ
1: ስም ረብ ቀሰለኒ
0: አንታ
1: ዘየርኩሚ
2: አስተስ
1: ራ አስያ ዘረኒ ሶላታ ለምን ዘረኒ ታ ሂዳ ለምን ሐንፈታ ከብ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ
2: ስቅበል
1: ግበራንዶ እረስቲ ተናዓሽ ቀሰለኒ
2: ቀትለ ከማንዛ ኣይኮንካን ግና ቀትለ ክክፈአልከ ከመ ከዝኣመስሉ ወደፋር ኣብ ቤተይ ዘእግርግርአን ሰሚዕና ኣይፍልጥኒ
1: ስምርኸብ ቀሰለኒ ሓደ ሕልፈትታ ክርታወቱ
2: መዓልትካ ተወዲእሒ ትለዋ ለዋ ተለካ ትለዎ ዓስከር ሀየ ሓውርሲንኩም ኩሉ ኣካል ተክሽኩም ኣሳቂኹም ቁተልዎ ነዚ ሲ ብኢዳ ይቀትሎን ማንዛ ኣይኮነ
1: ሞት ራዓይ ዕረፍቲ እዩ
3: የማንካ ፀገምካ እንዳረእኻ ዝርጉም ኣብዛ ኸ ሃለዎ ትርፍኒ
4: ኣሃው
3: ዓጊትዎን ከይኮን ከዓ ስማዓስከ እተኸፈላሱ ኢነድኪ መታ
4: እንታይ ማለት ካ
3: እቶም ወስነ ዓይነ ሰበይትን ምኾነለይ
4: እንታይ ዘረብኦ ኢኻ ዛርብ ዘለኻ እንታይ ሕልፍኻ ዝብፃሓኒ ሂወት ኣሎ
3: ተሰምዓ ንደግን ፅቡቕ ነይሩ
4: ኣይ ሰምዓ ከነ ሃይ ጥራሕ ንኣናይ ንኽ
5: ዋይ ቀሪብና ኢና እዛ ጓለይ ንዕዳ ቀሪብና ኢና
4: ቅድስቲ
5: ውይ ኣንቲ ሕይኸ እንታይ መፂኒ
6: ባዕላ ያ ክፍላ
5: ኣንታ ቤ እንዳ ፀኒሕኩም ዋይ
4: ናይ ኣባእሰርኩም ከህሉ ኢልና ኒና በዚ ክብሉ ኢልና ፀኒሕና
5: ወይ ተመስገን ወይ ተመስገን ተመስገን ተመስገን ተመስገን እዋይ እንታ እንታይ ክትረኽቡ እንታይ ክትረኽቡ ልብና መልሕ ሕንዲያ ኢላ እዋይ ነናልኩ ንወዲ ዘጎሞ ኣብኡ ትሪፍዎ ንዓና ድማ ኩሉ እቲ ዝዝረፍ ፆርና ትሪፉ ሰዲድና
4: ዋወቱ ኣይትንበዕ
3: ኣይትንብዕ ዘጎለ
4: ሰብኣ ይእሰርፍታ
3: ኣይትንብዕ ዘጎለ
5: ዋይ ናበይ ክተብሉ
3: ና ክንፀቀብ ናኡ
5: ዋይ እሞ ምሳኻትኩም ክንከይድ ክንምለስ
3: ከይዳ
5: ኣይ ሓሽከት እንድዮም ሓሽከት እዮም ክንዲዛ ፀጉሪ ርእሲ ዋ
3: ክፈላ በን መዓልቲ ቆፂርና ንመለስ እንታይ ፈለጥካ ወዲ ዘጎረብ ሪቡ እንተገደፉ
5: ወልዑና ይዳ
4: ናይ ሞ ዓዲ መኺርና ካብ ሓደ ንምለስ
5: ዓዲ ስምክ
7: እንታይ እዩ ዝኸግፉኡስ ከም ቤት ከፈተኑ ክኾንኩም ከምኡ ከምዝወድኦ ምድሪ ቤት ቤትኩም ጥራይ ድሰር ሳንደይ ፅሑፍትና
8: ኮይኑ ኦይ እዚኣ ስመልሳላ ድኣ ሳንደይ ፅባሕ ፅባሕ ሉ ኸኢኸ
7: ሳንደይ
8: ታቦት ስነብሶ ጥራይ
7: ይምሓራ ድኣ በላ እምበር ሳንደይ ዝሰይጣነ ዝሰዓሉ ኣየብሽ ከይንሕስያ ኣለ

0: ሕማቅ ኣሎ ፅቡቅ ኣሎ ዘይተመለስ ዓልቲ መርዓኹም ዘይትሕፅሩ
1: ኣነ ውዳ ኣንቢልካ ንበርቀዲ
0: ኣየ
1: ናትክንስ መርዓኹም ተናውሒድ ዝሰማዕኹ
0: ኣይተን ሓማተይ ዝኾናነ እንደ ተመኒኸይስወነ ድሒዘ

0: ርማዓድና ኣነኳ ካብ ዝግበሃል ፅንሐ ፍልይ ዝበለ ወጊዒ ደለኒ ንብጋስና ዘይተርፍ ካብ ኮነ ፈለማነ ዚ ዓዲ ብወደ ሕቢጦማ ፀንሑ በረንተኻን ኣብ ዓዲ ፅንሑ ኣብ ኢድና ተደይ ፀኒሖም ዕያይ ሕሳብና ከይጠፍ ኣድቂቕና ንሕሰብ
1: ፅቡቕ ዘረባ ፅቡቕ ዘረባ ሽማ ወዲ ፅቡቕ ዘረባ እዩ በሉ ወዲ ቐሽን ሕድሩ ሽማይን ንበርሀ ቤቱ ከይድኩም ደሃይ ገይርኩም ኣብተ ከዓ በፅሕኩም ሒ ጠበቕ በሉ ካልእ ኩልና ዝተረፍና በቤትና ከይድና ትሕዝቶና ሒዝና ንበረኻና ንፈር ንኽድ ወ

0: ሓራይ እምበኣር እዞም ደቀይ ኣው ደኣ መሲ ከመይ ከመይ ኢኹም ክትሕልፍዎ ተሓስቡ ዘለኹም? ማለት ኣብ ግዜ ውደኣ መሲ እንታይ ደስ ይብለኩም? ሓንሳብ ሞ እዞም ደቀይ ኩሉ ግዜ ዘረባ ብዓብን እዩ ዝጅምር። ሓራይ ዝከበል ፀጋይ ወደይ ከመዩ ሓሳብካ?
1: ኣነ ኳ ሓቂ ዘረባ ከምትርእይዎ ማለት ሲ ኣብ ዳኣመት ክመፅእ ከሎ ተሓጎሰይ ሽዑ እዩ ማለት ሲ ሽዑ ስርሐይ ከም ዝጅምር ከዓ ትፈልጥዎ ይኹም ኩልኹም። ሽዑ እንሃልኩም ነዘን ጠለ በጊዕ ገዛ ገዛ ኣትየ ንኩለን ጠቢሐ ጠባቢሐ ጠቢሐ ጠባቢሐ ናይ ጥቡሖተይ በሊዐ ገንዘበይ ሒዘ ርእሲ ናይ ጠለ በጊዕ ሒዘ ከይ ከልኹ ስምዓኒ ስምዒት ርእኹም ኣይትፈልጥን ኢኹም። ብከምዚአ ከዓ ኩሉ ግዜ ኣብ ዳኣመት ክመፅእ ከሎ ዝሕጎስ
2: ፓው እዋይ ናትካ ርእስስ በቃ ጭቃ ካብ ርእሲ በጊዕን ሰልድና ይትወፅን ኢኻ ንዓይንታይ ደስ ዝብለኒ መሲሉ ከም ትፈልጥዎ ኣነ ኣፅፈፎም ኣፅፈፈ እንደ ድበሃል ኣበው ዳኣመት ካብቲ ቀይሕ ካብቲ ፃዕዳ ካብ ኩሉ ሓዋዊስካዶ ትበልዕ ሽዑ ልክዕ ከም ብዕላይ ሙ ኢልካ ፅጋብ ስምዓካ ተጓነፅ መፀካ ሽዑ ነኒ ዝረኸብካየ ና ጎነፅካ እናፀፈፍካ ኺድ መፀኒ ኣብ ዳኣመት ከም ዝተኾነ እምበር ኢልካ ኮፍ ኢልካ ካትውዕል ያ ከፍደ ይብሉ
3: ኣታስኸደ ብዕራይ እንዲኸ እዚ ክትብሎ

0: ካብ ሓደ ብዕራይ ንፅብየ እዩ ኣነ ኣብ ኣውደ ዓመት ደስ ዝብለኒ ድቃስ እዩ ምክንያቱ ካብ ስራሕ ዕረፍቲ ስለ ንኸውን ደቂሰ ክውዕለ እየ ዝደሊ ኣብ ኣውደ ዓመት ሰብ ክድቅስ ኣለዎ ኣታ በጃ ኸምባ ንደቅስ ዘይኒ ድቅስ ግን ኣታ በጃ ኸም ንደቅስ
1: ያ ታንኩማ እታ ፋሚልያ እታ ቅሩብ ደይ ትሕጉዝናታ እታ ወላዓን ትሪኢኹም ደ ኣለኹም ኣብ ዓለም ያ ሰብ ሰብ ውዳ ዓመት ኣ ክዳኑ ፂጢጢ ኢሉ ጨንኡ ገይሩ ገለመለ ክለባት ባህራት ተምሰአ እምበር ሲቃ ርእሲ ሓሪደ ደቂሰ ያ ታንኩማታ ባ
2: ሓንሳብ ሓንሳብ እሞ ሽጉርቲ ሓወይ ኩሉ ሰብ ኣብ ኣውዲ ዓመት ከምናተ እዩ ክገብር ዘለዎ ኣነ ብኣውዲ ዓመት ክስዕስዕ ክበልዕ ክፃወት ሓድሽ ክዳን ክገብር እዩ ደስ ዝብለኒ ሽዑ ሓድሽ ክዳን ተኸዲንካ ከዓ ዳቦይ መስዖት ዳድያ ወጣሽ እንዳኸድካ ኣብታ ኣብ ደገ ኾንካ ቦኖ ፌስታ ትብሎም ዋይ
3: ወዲ ሓወይ ከዓ ንመጀመርታ ግዜ ኸ ኢኻ ኣውዲ ዓመት ምሳና ትሕልፎ ዘለኻ ኣብ ዓዲ ኣውዲ ዓመት ከመይ ትሕልፎ ነርካ እንታይ ከደስ ብለካ እስከ ንገረኒ
4: እዋ ሓወቦይ ኣነ እኳ እዚ ኣውዲ ዓመት ገለ መለ ገለ ብዙሕ ደስ ኣይብለኒኒ ንዓይ ድብርሃኒ ንግደት እዩ ንግደት ርኢኻ ኣለኻ ገዛ ገዛ እንዳኣተኻ ነዚ ዓፍዓፍ ድብል ስዋ ርኢኻ ኣለኻ ግፍጥ ውዒለ ምሸት ኣብቲ ቅርዓት ዓድና ጓይላ ምስ ተተኽለ ኣብቲ ማእኸል ጓይላ ኣትየ ርኢኻ ኣለኻ ክዳነይ ኣውፅኤ ኣነ ሰብ ኣየ ንዓይ ትቐርበኒሎ እንዳበልኩ ክፍክር ከለኹ ከም ተኽለ መጠን ከዓ ንዓይ ክዳፈረኒ ድፈተነ ሓፍ ኣቢለ ብርእሱ ክተኽሎ ከለኹ ከመይ ባ ህብለኒ መስለካ ርኢኻ ኣለኻ ርኢኻ ኣለኻ ሓወበይ ዓዋልድ ዓድና ከዓ ከምኡ ባ ድብለን ጎበዝ ምዃነይ ከዓ ፈልጣኒ እንድየን
5: እውይ ዝሓወቦይ ስጉድ ረኺቡ ሰባት ክተክል እዩ ተኽለኢሉ ይዕቢካ በስመ ኣብ በወል መንፈስ ቅዱስ ኣነ በውዲ ኣመት ደስ ድብለኒ ንኮ ተስኤ ገዛይ ኣፀራርየ ሰተይ ነሳኒሰ ቡነይ ቀራሪበ ብምሉእና ገዛና ክዳና ፃዕዲና ተኣኪምና ቡና ክንሰቲ ከለና ኣውዲ ኣመት ብከምዚ ክንሕልፎ እዩ ደስ ድብለኒ ሓቀይ እንደይ ባቢ
3: ሓቂ ክልኽ እዛ ጓለ ናይ ኩሉኹም ሓሳብ ክሰምዖ እንደ ፀኒሐ ኣብ ግዜ ውዲ ዓመት ደስ ዘብልኹም ነገራት ክትገልፅሎ ዩ ፀኒሕኹም እታ ዝሓሸት ሓሳብ እኳ ናይ ሚካል ጓለ እያ እቲ ቐንዲ ትርጉማ ውዲ ዓመት ግን ኣይፈለጥኩምዎን ኣለኹም ማለት ሲ ኣብ ግዜ ውዲ ዓመት እቲ ቐንዲ ክንገብሮ ዝግብኣና ነገር ሲ ኣይፈለጥኩምዎን ኣለኹም
1: ሓንሳብ
3: ሞዞም ደቂ ሓንሳብ እቲ ቐንዲ ትርጉም ኣውዲ ዓመት ክርዳኣኩም ክኽእል ኣለዎ ኣውዲ ዓመት ከከም እምነቱ ነናቱ ትርጉም ኣለዎ ኣብ ግዜ ውዲ ዓመት ክንገብሮ ዝግብኣና ሓደ ነገር እዩ እቲ ክንገብሮ ዝግብኣና ነገር ምስ ንገብር ከዓ ኣምላኽ ረቢ ይሕጎስ
4: ወይለ ኣንጣ ሃወቦ ከመይ ክንገብር ማለት እዩ እስከ ረዳእና
3: ከምዛ ዘለናያ ክዳውንትና ቀያይርና ክንምሳሕ ምስ ተቐረብና ነታ ክንበልዓ ተዳሊና ዘለና መግቢ ዝሰኣኑ ከይህልው መጥማት ከምዚ ንሕና ኣውዲ ዓመት ንሕልፎ ዘለና ንሳቶም ከኣውዲ ዓመት ክሕልፉ ስለ ዘለዉ ካብታ ንበልዓ ካብታ ንሰትያ ካብታ ንክደና ከነካፍሎም እዩ ዘለና እዞም ደቀይ ኣብ መሃብ እዩ ዘሎ ሓጎስ ከምዚ ምስ ንገብር ከዓ ሰብ ሕጎስ ዝገየር ፈቱ ሓንሳብ ኣይንገብሮን ኮይና እምበር መዓስ ዘጥራይ ኣብ ግዜ ውዲ ዓመት ካብ ኣብ ገዛና እቲ ኣብ ገዛና ነዳልዎ ሽሻይ ብምሓስ ኣብ ናይ እምሮ ተኣለይቲ ሕሙማን ኣብ እንዳ ኦርፋን ኣብ ሕደርቲ ቤት ትምህርታት ኣብ ሆስፒታል ክንሕልፎ እዩ ዝግባእ ሕሳብዎ እሞ ክንዲ ኣለዉ ካብ ርሑቕ ቦታ ዝመፁ እሞ ንእለቱ ንገዝኦም ከይዶም ኣውዲ ዓመት ክሕልፎ ዘይክእሉ ኣይለይቲ ሕሙማትን ኣብዚ ዝጠቐስክዎን ካልእን እንተንውዕል ክንደይ ምፀበቐ ክንደይ ከዓ ደስ ምበለና
6: ንዓዚ ቡረት ገርመኩም ኣብ ሓሳብ ደ ፅንሐ
7: ወላዲ ሽኮር እዮ ግርም ሓወቦ ግርም
1: ያ ፋሚሊ ንዓና ትንዕቑና ኹንኩም እምበር እዛ ኣይድያ ንዓይ ኣብ ርእሰይ ነራ ናይ ብልቤ ድብለኩም ዘለኹ ሕጂ ዓና ኣክል ሞ ኣነ ካብዘን ፋዘር ጠቐሰና ሓንቲ ቦታ ላ ድግጥማ ሒዘኩም ክኸይዶ ኮይስ በቃ ዳይ ሞያ ኣክል ኣክል ሕጂ
7: ወላዲ ግን ለባም ኢኻ እዋይ ልቦና ሞ ከምቲ ዝበልካዮ እቲ መግቢ ፀብሒ ሕምባሻ ጣይታ ገለ ሒዝናዮ ተሰኪምናዮ ዶ ክንከይድ ወላ እንታይ ኣነ ከብኡ ከሉ ክፍቲ ሕክምና ገለ ፅጋባ ድፀፈፍ ሰብ ተረኸብኩ

0: ለኒሞ ንኽዳእ
1: ኣታ እንታ ኢኹም ሃለውሎ ትብሉ ዘለኹም
0: ነኒ ሃላው
1: ኣታ ስኽላ ታስኻ ብዕራይ በጃኹም ኣታ ናይ ድቃስ ግዜና ተጥፍዎ ኣለኹም በጃኹም ንመሳሕ ንመሳሕ ሞ ክንድቅስ ባ እንታይ ዓይነት ሰባት እዮም በጃኻ ኢለካ እዚኦም ቁሩ ናይ ድቃስ ሙድ የብልኩም
2: ኣታ ድቁስ እንታይ ዝባባ ክብሎ ከጥንሐ ሳይተርዳእ ከማና ድችኢልካ ድቀስ ድቀስ ዝብል ድቁስ ቶትደቕሶ
0: በሎ
3: ያ ኣንታ ፀጋይ ኣታ በቲ ፋሽካ ትጠባሓሉ ጌርካ ንሕቁ ርምስስ ሳብሎ ከምደይ ደቂ ዝግበረታ ብጃካ ድቃስ ካልእ ድ ይብሉ
0: ስሕባቢልካ ንኹፍሉ
2: ኣቶም
3: ሓወቦ ኣውጣመትኩም ምስ መቐርሲ ዳግዛንዑ
4: ሓንሳብ ዞም ደቀ እዚ ክብለኩም ፀናሕኩ ገለ ብኸፊሉ ኣብ ግዜ ውደ ዓመት ክትገብሮ ዝግባኣኩምን ክሐጉሰኩም ዘለዎ ነገር እዩ ተረዲኡኩም ዶ ተረዲኡኩም ግርም በሉ ዞም ደቀይ እንተ ደኣ ተረዲኡኩም ኣሎ ሲ ብግብሪ ከዓ ስርሕሉ ሓራይ በሉ ርሑስ ውደ ዓመት ዞም ደቀይ ሚካኤል ጓለይ ቀርብሎም ከይበልዕና ከለዎ ቀርብሎም
0: ንስዕስዕ ንስዕስዕ

0: መፅና ሓደ
1: ኣድያስ ቅምጥ ኢልክስ ፅቡቅ ብጣዕሚ እሞ ማኪና ስለ ዘላ ሲ ንዕናይ ስራሕ ክብፅሓኪ
0: ድሓን ድሓር ካብ ስራሕ ምስ ወፃ ኹን ገዛ ተብፅሓኒ እምበር ሕጂ 50 ሜትሮ እያ ትሪፋት ንዘላ ንስራሕና
1: መሓንጊረ ደ ብፅሓኪ ብዝኾነ ድሓን ተተራዳዲ ኢና ሓንቲ ላ ፅፍስቲእውነ ሳ ንግዜኡ ዋላ ትጥቀምላ
0: ናይ ብሓቂ ካሪኻ
1: ናይ ብሓቂ በርከ ንስ ክትመስሊ ብእግሪ ክትከድስ ሃየንታ እዩ ንዓና ነዞም ደቂ ተባዕትዮ ከዓ ፅርፊ
0: እዩ ተስፋኻ ከማን ደስ ዝብለካ
1: ክፈልጥ እየ ዘለካ ኣብ ቃለይ ፁኑ እየ ተንዲኖ ሪኢ ከየለኩ ከምዝ ኮንኩሪ ልካ
0: በቃ በል ዳሓር ራኸበና ቀልጢፋ ክመፀካ
1: ብዝያዳ ናጎይ
2: መኪና ክገዝኣልካ ንዝበለካ ኣሚንካ ደድሕሪኡ ንድሕሪ ዳኣ ከይድካ ዕድል ተገይርካ መኪና ጥራይ ሒዝካ ክተርፍ ትኽእል ኢኻ ነቲ ህያብ ተሓሲምካ ስራሕካ እንተሰሪሕካ ግን ናይ መኪና ፋብሪካ ክትገዝእ ትኽእል ኢኻ
0: ከመይ ሓዲርካ
2: ዘይሓደርኩ ኣይሓደርኩን
0: ሓንቲ
2: ጓል ወርቂ ወይ ገንዘብ ከም ዘጥፋእኹ ምልእቲ ለይቲ ነዛ ስምራ ክኮላን ክረግፃን ይሓ
0: ስለዘይ ደቀስካ ሓደርካ ንዋለ ድ
2: ካሓተክ ዶ ጫሚ ውፅኡ ዓራ ዘይተጋደመ ሰብ ከመይ ቢሉ ሓዲረ ክብል ይኽእል
0: እሞ ሕጂ ገዛ ከድካ ዓርፍ እምበር
2: እዛ ክትሕንበብ ንሰከንድ እኳ ዘይትዕርፍ መሬት ንባዕላ ከይዕረፈት ከመይ ቢላ ንዓና ክትዕርፈና

0: ደቂ ሰባት ነኒ ዘድልዮም እዮም ዝሰምዑን ዝቐልቡን
1: ኣይኮነን። ብዛዕባ ዙረት ዓለም ከም ዝተዛረብካ ኮ ፈሊጦ ኣለኹ። እዛ ዝበልኩካ ግን ብማዕሩ ካብካርሕቀ ስለ ዝሰማዕኮ ይ ከረጋግፅ ደለ ብጃሃባ ድገመለ ተስኩምካ
0: ኣዛሚ ኣነ ዘረባን ክላስን ዝደግሙ ተምሃሮ ብጣዕሚ እዮም ዘፅልኡ
1: ሰምዓዊ ፅቡቅ ገይረ ስለ ዘይሰማዕኩካ እንዳኣለይ
0: እታ መኪና ትብል ቃል ድኣ ከመይ ጌይር ክሰሚዕኽ እያ ደስ መመሪፅኪ ክሰምዒ መቸም ደቂ ኣንስትዮ መኪና ክተፀለ ክንጉዳም እያ ኣየላ ሜራ ኣየላ ሜራ
1: ከምኡኹም ጌርካ ባይ ትዝሃለኒ
0: ስምዒ ክንግረኒ ከስራሓክ ነኒ ዝበለኪ ስራሕኪ ገዲፍኪ ብቴሌፎንን ቆፀራን ክትራኸብ ካብትውዕሊ ስራሕኪ ገ ጣቢል ክመሓዝ ሕሸኪ ድሓር ከዓ ናይ ሰንቃ ከተውርድ ናይ ትሽትሻፈኒያቶ ከይምሰለልክ ኣዛሚት ከይደ ዳ መዓ ሰላማ
2: ካብ ጉይ መዓል ክሳድ መሓዝ ከም ዝበሃል ሕጂ እንታይ ኮን ከዓ ከተዓፍር ዘለካ እንታይ ግበር ኢካ ንዓይ ትብለኒ ዘለካ
3: ከሲረ ለውጡ ስኢነሉ ፃዕርን ድኻምን ብዘይመክሰብ ኮይነ ካብ በልካ ክልተ መራፅ ኣለዋ
2: እንታይ እንታይን
3: ሓደ ነታ ትካል ናብ ካልእ ሰብ ረቢሕካ ምክራይ
2: ተኻሪ ኣስከካሪ እንታ ስኻ መዓዝ ማም ክትእትወኒ ደኻ ደዲኻ ተኸተባረኒ
3: እታን ሰራእተ ትረኽቦ ዝነበረት ናይ ክራይ ናይ ገዛ ትርከብ እምበሪ ካብ ተሳርያም ትርከቦ ካብ ተክለማርያም ትርከቦ እንታይ ገደታ
2: ኣታ ከምኡ ይኮነት ንሳ ደገ ምስገደት ኣነቐሲ ኢነ እምበር ናይ ክራይ ኢላ ክትወስድ ምስ መፀት ነቶም ዓማዊል ብዙሓት ምስ ረኣየቶም ዓይናት ደም ይመልኣ እሞ ኣነን ዝመፅእ ወርሒ በዕለይ ክሕዛ ስለ ዝኮንኩ ካብዛ ትካል ውፃለይ ኳያ ትብለኒ እዮ
3: ኣንታ እሞ ክንደይ እዋ እንዲ ሓሊፉ ዘሎ ንኣፋ እምበር ዋላ ሓንቲ ትብለካ የብለካ
2: ኣታ ንኣንፋ ይኮነት ዋላ ንኣፋ እዚኣ ናይ ብሓቃ የብለካ ኣለኹ ሕጂ ብለካ ኣለኹ ዓይናት ደም ምስ መልኣኩ ያ ከምኡ ኢላ ትዛረብ ዘላ ኣነ ከዓ እንታይ ምክብላይ ርእሰየድኒነ ሕጂ ግና በጃኺ ኢለ ምስሊ ሞንክዋ ንሳ በልዳሓን ሕራይ ፅቡቅ ትሰርሕ ስለ ዘለካ ክራይ ወስኺ ኢላትኒ ናላካ
3: እዋይ ጉድ ተረኪቡ ዘሎ እንታ እዚ ሞናታት ገዛ ዓይነ ሕፍረት ዘይብሎም ኮይኑ ሓደ ተኻራይ ብፃዕሩ ዓማዊል እንተኣኪቡ ሲ ከይሓበሩ ዝትካለይ ብደፈለይ በዕለይ ክሰርሐ የብሉ እሞ እንታይ ትውስኻ ትውስኻ ማለት ድስኻ ኸ
2: እንታይ ካ ክገብር እንዳወሰኩ እንዴ ዝናበር ዘሎ
3: ሕጂ ተሓቂ መፅያ ንዓ ኣብ ዘዝመፀቶ ትውስኻ ነርካ ትናተይ ናይ ደላላይከ
2: ወይይይይይ ንስኻ ድኣ ክራይካ ኣካሪኻ ደሊልካ ወዲእካ ተኸባ ናተኣሊኻ እንዲኻ ንዓኻ ናይ እንዳመን ናይ ኣቡነ መን ኢለ ዳ ንዓኻ
3: ወስኸላይ ጭርቃ
2: ንባፍለስበል ጭርቃን ኣይኮነ ንስኻ ጭራ ዋይ ጭርቃን ኣምሲድካ ንስኻ ሓቂ ኢኻ ትገብሮ ዘለካ ተኻልይት መራፅ እንታይ
3: እታ ካልኣይቲ ሓደ ትካል ምስራሕ እንድሕሪ ኣበይካ ኣክንስቂልካ ምስ ሕጊ ክትብል ትነብር ናብ ካልእ ትካል ትቕይሮ ሕጂ ረአ እተን ጥቃኻ ዘለዋ ክልተ እንዳ ስፔር ፓርክ ከመይ ይሰርሓ ኣለዋ ትክነገርን
2: እታ እዚኣ ስሓቅኻ ማዓስከ ኣነ ብኣፋፌት ርኢኻ ተረይዐ ናብቶም እንዳ ስፔር ፓርት ዝኣት ዝወፁ ዓማዊል ዝገፁ ሽሙት ኮ እየ እንዚኣ ኢለ ክቆፅር ዝውዕል
3: እሞ ከምኡ ስለ ዝኮነ ድታ ትካል እዚኣ ቀይራ ዝብለካ ዘለኹ እንታ ለዊ እንዳ ስፔር ፓርቲ እያ ትብላዕ ዘላ
2: እንታ ጥዕና ኣለካ ዘይናተይ ትካል ስከካሪ ፅባሕ ንኮ ኣብ መዓት ዝማም ኣቲ ክባረር ዲካ ደልኒ ዘለ
3: ተባረርካ ስማዕ ዶ ንዓይ ንምኩር ደላላይ ከምኡ እዩ ትብለኒኢኻ ንርእሳ ገደዳ እንተባሪዳትካ ድማ ኣነ ካብትናታ ዝበለፀን ዝሰፍሐን ንስፔር ፓርቲ ዝኸውን ኣብ ጉሽጢ ሰሙን ምፃልካ
2: ማሳይ ትኸውን እያ ሰብ ከታይ ክብለኒ ኣነ ከመይ ዝኣመሰለ ዝትካል ናተይ ኢለ በጠየጥ ይብል ነረስ ሕጂ ጉሒፋ ክተውፃ ንኸላ ዝረኣየኒ ሰብሲ እንታይ ይብለኒ
3: እዋይ ዛ ብመልሓስካ ምሕያር ክትከፍ በልድሓን ኣነ ንዝማም ዝገበርኩ ገይረ ሓንጎላ ጤበ ክእምና ክፍትን
2: እንታይ ትገብረልካ ኒያ እዚኣ ከመይ ዝኣመሰለ እንታይ ይበሃል እዚኣ ኮን ተጠፍድ እያ
3: ንዓይታ እምነኒኣ ምስ ወድ ረብኺ ኢደ ክእምና ክፍትኒ
2: ወይ ምስኣ ኮንካ ንወዲ ረብኽ እንድትእምኖስ ኮርተ ገልበጥ ወዲ ረቢ ሒዝካ ስንዓ ክትእምኑ
3: ኣዳ ንሳ ነብሪ ንሱ በጊዕ እኳ እዮም ስለምንታይ ደሞ ወዲ ረቢ ዝብልዎ
2: እሞኖ ምስካብ ወዲ ረቢ ናብ ወዲ ዝማም ተቐይር በለኒ
3: ንታይ ትሓቅ ኣይትሓቅ ወይ ዳ እቲ ሰብ ናቱ ዘይበፅሖ ኮይኑ እምበሪ ንዓኻ ንሓመይካ ከለላስ ወደስ መራት እንዲና
2: ዓሻኪ ኣይንዕሸይንዓምቆ ወዲ ፅርሃ

0: ብንዳኖ ብፃሕኒ
1: ኦፋይ ግደፍና ከኣንስኺ እዚ ለውጢ ዘይብሉ ስራሕ ዒቕ ኢሉ ንሕረ
2: እማ ዒቕ እንተይልክ እኮ ክትገድፍ እየ ጥራሕ እዩ ዘለኪ ብቤት ፍርድ ዲኺ ግድን ክትሰርሕ ተባሂሉ ተወሲኑኪ
1: እዋ ናይ ናብራ መጋባእያ ፈሪድ ንጓሌ
3: የኣዛሚት ሰብኣይ ደሊ ክንጭሕ መፀሊእክ ናይ ትግበር እዮ ወዲ ሰብ ክነብር ድሕር ኮይኑ ክሰርሕ ጥራሕ እዩ ዘለዎ
1: ኣንታ ስቕ ዘይትብሉ ኣነ ሕማቕ ኮይነ እምበር እዚ መልክዕ እዚ ሒዝካ ዶ ኣሳሳየት ናይ ሓንቲ ጠንባስ ቤት ቁርሲ ክወን
3: እሞ ክስታይ ደ ትገብሪ ኣብ ሓንቲ ዕምር ትባር ባሪስታ ደ
0: ባሪስታ ማለት እኮ ስራሕ እዩ ካብ ትርጉም ባይት ኣቦ
3: ከምዚ ናይ ባር ኣውቲስታ ማለት ድ ከምዚ ኦርጋኒስታ ችክሊስታ ፖምፒስታ ከምዚ ከማይ ከዓ ወይተሪስታ ኣይዋ ኣሰብ ባሪስታ ማለት ብቆንቋ ጥልያን ንዓማዊል መስተ ዘስተኣናግድ ማለት እዩ
1: ኣንቱም ትኮይነ ኢልኩም ኢኹም ዓጀውጀው ትብሉ ዘለኹም መን ባሪስታ ክኸውን ኢልኩም ድሓን ቁሩብ ግዜ ተፀበዩ ሞ ኣዛሚት ዓይኒ ኩሎም ኣበይ ከም ትበፅሕ ክትርእዎ እዮም
0: ድሕን ድሕራ ከም ኩሉ ሰብ ሎሚ ወይዘሪት ኣዛሚት ፅባሕ ወይዘሮ ኣዛሚት ድሕሪ ፅባሕ ድማ ኣደይ ኣዛሚት ትበሃለ
1: እንታይ ኢልኪ እዚ ናይ ኣዙ ዘይኮነ ናይ ኣደ የለን ዕጫይ ሓራይ እዚ መልክዕ እዚ ከዓ ዋጋ ክውፅ እዩ እዚ ኩሉ ዓመታት ኣብ ዘኽርታት ዝበል ከኾነ ጣዕሰኒ ኣሎ
0: ሰሚዕናልክ ብሓፂን ዝተሰርሐት ወይዘሪት ኣዙ
1: እንታይ ኢልኪ ብፍርናሽን ርችን ዝተሰርሐት የለ ኣዛሚት ዳ ብ24 ካራተ ወርቂ ተሰርሐትካ እምበር
3: ኣነ በዓል ቀይሕ በልቲ ዶ
1: በዓል ቀይሕ በልቲ በዓል ቀይሕ ድብዛ ክትብል ዲኻ
3: ኣቶም ሰባት ኣነስ ካራተን ጅዶን ገይረ ዶ ኣብ 24 ቦታ ጠዋዕዋዕዋዕ ከብላ እስኪ ጨርቅስ ወርቂ
1: ኣበይ ሞይልካ እዮም ኩላቶም ኣጭረቕት እኮ ሓደ ይኮኑ ኣብ ውሽጦም ክቡር ወርቂ ዘለዎም ካ ኣለዉ ሕራይ
3: ይ ስምዑ ዶ ንዓ ክድዮም ኣዝ ወርቂ ዓይነት ከይቲ ወርቂ ዓይነት ደርሁ
1: ድሓን ሰሓቁ ማሻላ እውን እኮ እንዳሓረረ ይስሕቅ ዲ ተባሂሉ ብውሽጡኹም እኮ ፅባሕ ንግሆ ዝኾኑ እንዳተረኣየኩም ሕር ኩንትር እዩ ስናዓሻቅሪ ወድኦ
3: ወርቂቱ ስንወድማ መግበርና
4: በልፍልጠት ይመፅእ ኣሎ ልክዕ ሕጂ ከምዛ ናይ ቢራ ጠምጠምጠምጠም ክንብሎ ኢና
5: እንታይ ክሽር ዝነባና ዲ ተወጅዑ
6: ሰላም ንዓኻትኩም ኹን ማናቱ ሰብኡት
7: ማናቱ ንዓይኒ ሓደ ሸረፍ እዚ ምስ 30 ሸረፍ ክትፅብፅበኒ
5: ናይ ዓይኒ ሸረፍ ማለትካ ዲኻ
6: ኣነ ብዕድመ ይበልኩ ናይ ኣተሓሳስባ ማናቱ እየ ዝበልኩ
7: ምስ ኣድጊ ዝወዓለት ምራኽ ህላ ክትለምድ ግድን እዩ
5: ኣነ ዝማቶ ዝምር ሓ ስማ ኣንዶ ካብ ምንታይ ተበጊስካ ኢካ ዝደረባ ምፅኢኸ
6: ንስኻትኩም ሲ በንስትኹም ተተፀዋዕኹም እሞ እንታይ ኣቦኹም ከፊኡኩም ኢኹም ትሕጭጩ ዝነበርኩም
5: እሞ በንስትና ክንፅዋዕ ባሂልካ
6: በታ ብሃገርቲ ምሰል ዘበይቲ ተተፀዋዕኹም እሞ እንታይ ኸፊኡኩም
7: እዚኣ ሓቅኻ እዚኣ ፅብቕቲ ኣነ ስሕበላ ኣሎ
5: እታ ስቑል ከይስሕበልካ ኣነኮ ጅግና እየ
6: ድሕርቲ ጅግና ሰብኣይ በላሕ ሰበይት ላ ኣኽባህላይ ሰማዕኻ እንዲኻ እያ ሸራፍ ዋሒድ
7: ክጠመ ወይ
5: ሓቅኻ ወ ሓቅኻ ተጋጊና ፀኒሕና ተጋጊና
6: ድሓን ፀገም የብሉን ጌጋ እንተተመሃርካሉ ዝፅላእ ኣይኮነ ምክንያቱ ሰብ ጌጋ ሰርሕ ጌጋ ከዓ ንወዲ ሰብ ሰርሕ ብወረ ዝተሃንፀ ህንፃ ከምዘ የለ ፈሊጥኩም ተንቀሳቅሱ ተንቀሳቅሱ
7: ህዝቦም ኣይትጉየ ኣይትንቀሳቐስ ዕድል በዓላ ትገስግስ ተባሂሉ ከመይ ሰማዕኻ እንዲኻ
5: እወ ኣንጊኻ ናይ ዝተሳእኻን ኣምሲኻ ናይ ዝደቀስካን ዘይኮነ ትህብትን ኣምላኽ ጡፍ ክብለልካ ኣለዎ
6: መን ኢልኩም መን ኢልኩም ኣምላኽ ክፈልጥ ኢሉ ዝንደቀሰ ሰብ ኣምላኽ ድማ ከይተሰኦ ኢሉ ነቶም እናተንቀሳቀሱ ዝሰርሑ ፍፍ እናበለ እዩ ዝባርኾም
7: ንዝደቀሰ ኸ እንታይ ይብሎ
6: ንዝደቀሰ ረኣ እንታይ ክብሎ ኣኽጡፍ ይብሎ ከመይ ኢላ ኣኽጡፍ ከም ዝብሎ ዶ ክሪኦኩም
7: ንኸይድ እዩ

0: ሕዚ ድሓንቲ ይኽእል
1: እንታይ ማለት እዩ ድሓንቲ ይኽ
2: ያ ዛሚት ደውን ይኸ ንድሕር መፂ ኽ ደኣ ዋ ከምኡ ክትብለካ በር እንታይ ኣ ከምዚ ብራፎ ዋው ገረክብል ክደል ይኮነ እንታይ
3: ድሓን ግረፎ ዶ ሚካል ስለዘየላ ዲኺ እዝትካል ኮ

0: ኣቲ ዝቋጥዑ እያት ኮይኑ ንዓ ክምርኣይ ኮ ልዕል ዝጠለብ
1: ይሲ ንኣዳዶ ብዘይ ሓቂ ትላገፀለ ኢ ዳሓደ ኣለኻ
0: ናና ኣነ ናተይ ከምኡ ባህረይ ስለ ዝኾነ ንፃዕዳ ፃዕዳ ንፀሊማ እንታ ፀለሎ ምባል ወላ ሓንቲ ስኽፋ የብለኒ እዚ ከማን ብፅቡቕ ስለ ዝኾነ እየ እምበር ሓንቲ ንእሸይ ነገር ሕማቕ እንተዝርኤልክ ነረ ብፀርፊ ገይረ ጭፍጭፍ መበልኩ
1: ኣብ ደገ ዲኻ ተወሊድካ ዋላስ ኣብዚ ምፅዓድ ዲኻ ዲኻ
0: ኖ እዚ ካብ ባባ ዝወረስኮ ባህሪ ብዝኾነ ኣበይነይ ጥራይ ዘይኮነ ዋላ ተዓርከ ኣሰልጣን ናይዘን ሞዴሊን ምስ ረኣየኪ ዝሕዞን ዝጭብጦን ይጠፍእዩ
1: ከመይ ማለትካ ኢኻ
0: ኣንታ እዛ ሰብ እዚኣ ሰ ኣብዛ ዓዲ ኮነትን ትቕመጥ ብለኒ ኣብዛ ዓዲ እያ ትቕመጥ ወረ ኣሳሳይት እያ ትሰርሕ ምስ በልኮ ዋት ኢሉ ፌን ተወድቀኒ ብክንደይ ማሓላን ዘረባኒ ከማን ቁሩብ ክኣምነኒ ንኽእል
1: እሱ
0: እንታይ ኢሉ ንመሲልኪ ረኪቡ ከዘራርበኪ እዩ እቲ ውሽጣዊ ፅባቀያ ከ ከምዚ ግዳማዊ ፅባቀያ እንተ ደኣ ኮይኑ እመንኒ ካብቶም ቀዳሞ ተሰለፍቲ ክገብራ ኢሉ ቃልኣት ኢለ
1: ኣብነካ
0: እመንኒ ለክለኹ እመንኒ ድሕሪ ቁሩብ ንስራሕ ሓሳሰይን ነቶም መሳርሕትኽን
1: ጃውክትብዮሚረየለኩታስሮመ ንስራሕና ከም ሎ መዓልቲ ገይረ ፀሊ እያን ፈንፊናያን ኣይፈልጥ እ ነሳክ ዝኾነ ስራሕ ኢኸ ከምዚ ገይረ ዝሕብዮ ነይረ
0: ሕጂ ከ ዓቢ ኮይኑ ስማዓ ክሎ
2: ክሓተኩም ዶ ኣብ ምንታይ ኢኹም ትነብሩ ዘለኹም
3: ኣብዛ ጨካን ዓለም
2: ኣይኮንኩምን ኣብ ሓደ ከባቢ ገለ ናብ ፅቡቕ ሙድ ገለ ናብ ሽግር ገለ ናብ ስራሕ ገለን ድማ ኣብ ሕስድና ገለ ናብ ሃብቲ ገለ ናብ ድኽነት ክነብሩ ትርዩ ኣለኹም ዶ
3: ልክ
2: ስለዚ ብዓለም ዘይኮነ ኣብ ኣእምሮና ኢና ንነብር እሞ ኣብ ኣእምሮ ሰባት ወፂኹም ኣእምሮኹም ኣንፂህኩም ኣብ ኣእምሮኹም ንበሩ ወድሓንኩም ማዓ ሰላማ
4: ርኢኻዶ ካብ ክንሓምቕ ሕጂ ንኽ እታ ሰባህልና ኣንፈፅማ ኣነ ብቐጥታ ንወዲ ረቢ ሰብኣይ ዝማም ረኺበ ክእሙነ እየ
5: እንታይ ንምንታይ ንምግባር
4: ኣነ ዶ እንታይ ትርእስኻ ናብ ከውሕዲ ተቐይሩ
5: እንድ ለሚ ፃላ ሞ ግን እንታይ እንታይ ከመይ እንታይ ትብላለካ ይትርዳእ
4: እንታይ ድኻ ድማ ፀኒሕካ ሕጂ ንወዲ ረቢ የሚንካ እታ ትካል ናብ ስፔር ፓርት ናይ መካይን ቀይርካ ልክዕ ከምቶም ሃብቲሞም ዘለዉ ኣብታ ጎኖም ከምኦም ልካዕ ማዕርኩካ ማለት እዮም ዚኣልካ
5: በቃ ወዲኻ ከይድ ሞ ሕሳብ ክኸፍሎ
4: እወ በለ ኣብኣ ከለካ ከዓ ንሮ ወድረ ብመእመኒ ሓደ ሓሙሽተ ሽዕበኒ ኢኻ
5: እንታይ እቲ ገንዘብ ብወርኦ ትኸልኮ ዲኻ ክትኮልሶ ደለ
4: እንታይ እስክድገማ
5: በቃ ርድእቲ ርድእቲ ትበልካ ይኹ
1: እሲ እዛብዚ ኣፍ ደገ ዘላ ፅቡቕ መኪና ዳእናትካ ደ
0: ያ ዎ ናተ ያ
1: ንጎ ግን ካልእ መኪና ሒዝካ ነርካ መስለኒ
0: እወ ንሳ ነቲ መካኒከይ ዘይትወዲ ዘይተቀያይረላ ገለለ እዚኣ ፒክ የርያ መፅ
1: እውይ ክትፅቡቕ
0: ፅቡቕት ዶ
1: ማራ
0: ናይ ባባ ናይቲ ምዕባይ ሓወይ ናይቲ ምንኣስ ሓወይ ተትርእየን ከላ ሕጂ ኣነ እንታይ ይገብር መስሊ በቃ ኣብ ገዛ ዝፅናሕትን ማኪና ዝኾነ ሒዘ እያ ዝኸይ ድሓር ሽዑ ይነይቲ ማኪና ሒዘ ኸይደ ኣበይ ኣቐሚጠ ኣበይ ፓርኪንግ ርያ ሙሉ መዓልቲ ክድውለሎም እዩ
1: ኤሲተይ እታ ናተይ መኪና ኸ ማለት ሲ ተኸበኪእ ዝበልካ
0: ንሳ ንሲስተር ኢል የገዝየላ ብዙሕ ኣይተጠቀመትላ 120 ኪሎ ሜትር ከማ ናይ ተረግፀትን ወርዒ ክልተ ወርሒ ገለ ምስ ተጠቀመትላ ንደገ ኸይዳ ኣነ ከዓ ማለት ኣብቲ ገዛ ዓፊሽ ከይትኸውን ገለገለ ኢለ ካብ ልዒለ ኣብ ሓደ ናይ ሓደ ዓርከ መካኒክ ኣብኡ ቴንዳ ሸፊነ ኣቕሚጥ ኣሎ
1: እሞ ማዓሰይ ካደ ከተምፃ
0: ሳንጣ ወይ ቦርሳ ገለ መሲልክስ ከምዚ ገይ ሓፍ ኣቢለ ሒዘልክ ክመፅእ ናይቲ ኮፍ ዝበለቶ ቁርብ ከይተሸግረክሲ ኩሉ ሙሉ ትቸግበረላ እቲ ዘይቲ ዝቃየርተሎ ቀያይረላ ገለለ ኣሎ ነቲ መካኒክ ውድእ መሰበላ ክምፃልክ
1: እሞ ክንደይ ግዜ ዳ ወስደ ኣለኸው
0: ብዙሕ ኣይኮነን ካብ ሰሙን ገለ ኳ ይሓልፍኒ ብዝኾነ ፓቴንት ከልክ ዶ
1: ወይ ኣቶ ኤስሓወይ መኪና ክሒዝኩ ሓሊመዩ ዘይፈልጥ ሕጂ ግን ካብ ፅባሕ ኣብ ትምህርቲ ምዝዋር መኪና ክምዝገብ ሓሲበ የ ኣለኹ ንስኻ ከዓ ኣብቲ ዝጣዓመካ ዋላ ቤት ገግሽ ክወሰድካ ተላምደኒ
0: ፀገም የለን ነቲ ስራሕይ ስራሕተኛ ክደልየሉ
1: እሲተይ እቲ ኣሰልጣን ናይሰን ሞዴላት ዳማዕሲ ክረክበኒ ሞ
0: ንስኽ ደ ዋላስ

0: እሱ ክረክበኪ
1: ኩሉ ሓደ ቤት ምርካብ ይድላዩ
0: ንስ እውን ምሳኪ ንምርካብ ልዕለ ክኢተ ሃንጢ ዘሎ
1: ሞትኾን ከረ ምሳኪ ሒዝካዮ ዘይመፅኻ
0: እወ ከምኡ ንዲ ሓሲበ ነይረ ግን በቲ ስእሊ ምስ ረኣዮ ተተባቢዑ ይመስለኒ ኣብ ኢንተርነት ከይደስ ፅቡቅ ክዳውንቲ ገለ ምምራፅ ሕሸኒ ኢሉ ገዲፍ ንኽል
1: ኤስሓዊ ከምዚ ባህላዊ ክዳውንቲ ማራእዩ ዝፀብቐለይ ብጃ ክባኸም በሎ
0: ድሓንድሓን ኣብ ልዕሊ ዋጣ ዝዋጥሲ ኣይክዋጥን ከውጠጥ መታን ከየብለና ንዑኑ ክደፍሉ
1: ዶ
0: ሞንኸይድ ኣብ ኬፍ ዝሃበኪ ቤት መግቢ ኸድና ጣዕሙና ክንበላ
1: ሓራይ ሲተ ንኸይዱ
0: ሪ እንጆይ ንገብር
1: ሓራይ ሲ
0: ሌስኮ ኦ

0: ሄሎ
1: ሃሎ ሃሎ ወዲ ረቢ ከመይ ቀኒኻ ይዕሪፍካ ዶ
0: ኣዕሪፈ ሕጂ ከማ ሰርችኒ ሲ ኣብታ ኣፍ ደገ ገዛና ኸለል እየ ዝብ ዘለኹ መን ክብ
1: ናይ ብሓቂ ካዲኻ
0: ሓቂ የፍለጥኩኻ
1: ቸቸቸት ሞስኻ ኣሪካ ዲኻ ኣሪካ ዲኻ
0: ናይ ሰምም ደገ ዘለዉ ደቂ ደቀይ ሞባይል ክጠዋቁ ጉዳም እንድዮም ኩሉ ቲ ኮንታክትስ ደሊት ኢሎሞ
1: ኣይ ኣታዚ ናይ ቀደም ምክንያት እያዚኣ ሓዱሽ መዞ ተሊካ ምክንያት ዳቅርብ
0: ንታይ መፅእኒ ምክሕሱ ናይ ብሓቀ ስጋ ደቀ
1: ችድ ዋ በለበለለል መስፍን እየ መስፍን
0: ቻው መስፍን ደላላይ እንታይ ደኣ ክልተ ግዜ ዲኻ ሰለስተ ግዜ ቅልቅል ኢልካ ጠፊኻ
1: ኣጋይ ስለ ዝበዝሖኹም ነፃ ኮንኩም ክትዕልሉ ኢለ ንዴ
0: ዋይ ኣፀሚኻና እምበር እሞ ምፃ ኣባ
1: ወረ ሕጂ ክንራኸብ ኢለ ንድ ድብለልካ ዘለኹ እሞ ድሕሪ ሓደ ሰዓት ኣብታ ፊት ገዛኹም ዘላ እንዳባር ኣባ ኮይኖም ይስኮል ገብረልከ የ ኣባ ንራኸብ
0: በርያሞ ኣደ ድማ ስቢቶ መፀካ
1: ሕራይ ሕራይ ሕራይ ቻው ቻው
0: ግራሰ መስፍን
2: የ ጀማዓ ትርክብ ትማልኣ ዘሚት ሕማቕ ነይራ ንኩላትና ተኽባት እንያ ውሕጂ ካይ መፀትን ዘረድሓ ንድያ
3: ናይ ሓደ መዓልቲ ምኳር ዳርሓን እንድዩ ምናት መፅረት ብላ ኢኸ
4: ይዳኹም ኢልኪ ዝፈለጥክ የለክ ድ
3: ዋ ለለ ኣይንዓኸ ንያ ግዲ ጉጂ መባህልቲ ክንመተሓሚት ኸን ንስ ክዘ ይፈለጥ ክስኣነ
4: ናይ መተሓሚት እሞ ይፅንሓልኪ ሰራቂት መባእሲ በዓላት እላፋለፍ ኣይትግበርዩ ከም ሰብ ክግዳ ገሎ ኮይኑ ኣብ ኪራ ዘይትብሉ
5: ሓቃላ ትርሓስ ኣዝኹም ቅድማ የና
6: እወ ሃንደበዶ ናብ ጓልማማ ተቀይራ ሓቂ እዚ ስራሕ ከቸውቸው ክብለካ ክፅንዐካ ዝባላስ ገላ ሓሲባላ
4: ኣፋ በጃኻትኩም ኢለኩም እዚ ምትንታን ፅቡቅ ኣይኮነን እንተ ትንተና ድማ ንፅቡቅ ይኹን
6: ሓቃላ ተፀሊእዎ ኣይ ዝኸውን ድጋት ፀቂጥዋስቡእ ገይራ ቐፂላቶ ካልእን ከለናስ ጥሪልናስ ገዲፋቶ ክንብል ነውሪ
3: ሱሳ ሳላታ
6: ዋይ ናይ ምንታይ ሱሳ እዚኣ ቾንቶ ቪንት ቮልቴጅ ኣለላታ
4: ስኻትኩም ጥዕና ዘለኩም ኣይኮንኩም
3: ጥዕና ዝዕደል ከማን ኣለና ክንዳኣድጊ ንኸውን ማዓረ
4: ሱስፍ ጠረልኪ ግና ከም ኣድጊ ትሕሰብ
5: እትለኻ ከምና ኣባሞ ኩሉ ዞ ዝረጎዶ ከም ኣድጊ እዩ ዝሓስ
6: ባዕሉ ክኳትንለኺ ሙሉ ዛዘራ ናብ ድዎ ቾንቶ ቪንት ቮልት ከይሰገረት ከላ ትእከላ ሕክያ ንኽእል
7: ሚኩ ኣዝሚውዒከ ንሓንዲ ክዳ
8: ስራሕ ክገድፈለለዩ ምበር ወላ ሓንቲ ኮን
7: እንታይ እሂ ርኣ ስራሕ ክነድፈዮ
8: ድሄ ስለ ዘይተሰማማዕን ክገድፈ ይክእል እንዲ ኮይኑ
7: እንታይ እዩት ዘይተሰማማዓኪ
8: ኩሉ እንታይ ክፅቡቅ ኣለዎ ዝትካል ንዘይጠቕማ ደሞዝ ለይቲ ምድርኣት ኢካ ምሉ መዓልቲ ትውዕል ኣእዳውና ብሊል ንበረኪና ንቆርቢዕ ሰላም ክትብለሉ እኳ ዘሕፍረካ ኮይኑ
7: ኣይተጋንሙ ልዕሊ ሓሙሽ ዓመት ሰሪሕ ኩሉ ስብዘ ተፈሊጥክ ማለት ድዩ
8: ሕጂ ዘይኮነ ተፈሊጥ ንስ ሕጂ እምበር ፅቡቅ ገይሩ ዘበራብረ ንሰብርኺባ
7: ከመይ ማለት
8: እዚ ቦታይ ከም ዘይኮነ ብሃገር ደረጃ ስመይ ክፀዋዓኒ ዝኽእል ሞያን ስራሕን ማዓቐነይ ከም ዘሎ ፅቡቅ ገይሩ ረዲኒ
7: እዚ ኣረዲኒ ትብልዮ ዘለካ ፅባሕ መርድእ ኮይኑ ከይመፀክ ፅቡቅ ጌርካ ሓሲብ ክሉ ዲኸ
8: ሓሲበሉ ንፈረኣኒ ጋሃመ እሙረይ እኳ ይቐንጢጥለ
7: እዚ ትብልዮ ዘለካ ሰብ ናብ ስራሕ እቲክ ማለት ድዩ
8: ስባ እስራሕ እዚ እኮ ከም ስራሕ ሓሳሳይ ትኽእልካ ብቐሊሉ ዝርከብ ኣይኮነ ወይሎከ
7: ኣዛሚት በጃኺ ለቂት መዘኒ ነዚ ክቡርን ወረጃ ንዓመታት ዝጠቐመኪ ስራሕ ኣይተናእስ እዮም ድሓር ከዓ ካብ ዘይጨበጥከ ሚልዮን ናቕፋ ኣብ ቦርሳኺ ዘላሚት ናቕፋ እያ ጠቕመኪ
8: ው በጃኺ ግደፍና እዚ ንዓመታት ዝዕሸውኒ ዘረባ እዩ ሎም እውን ጎሪሒ
7: ሓራይ ድሓ ፅባሕ ናይ ዘን ስራሕ ከየን መዓልታት ደሞ ሰሪሕ

0: ኣድረብ
1: ሃን ሓብቲ ሓብቲ
0: መስፍን ደው ኢለለይ እንዲ ፀኒሑ ብዛዕባ ወዲኻ መፅኻ በላ ገለ ዝብላ ሓበቆስከ ኣቦ እንታይ ኩዶ ፈዘዝፈዘዝ ኣይትብሉ
1: ዳናብ ፀንሐ
0: መስፍን ንዓይ ደው ኢሉ ነጊርኒ
1: ሕረ
0: ኣነ ከዓ ነዞም ሰራሕተኛታት ነጊሮዮም እየ እዛ ትካልቲኣ ከምታ ተባሃልናያ ናብታ ተባሃልናያ ክንቅይራ ካብ ፅባሕ ምልቕላቕ ክንጅምር ኢና
1: መን እዩካ እንተ ደሊኻ ንስኻ ተመንቅርካ ዘይትወፅእ
0: ምሽ መስፍን ወዲ ረቢ ሕራ ኢልኒ ኢልኒ
1: ይሄ መስፍንሲ ረቢ ይፅላሉ ኣነ ከቢለዩ
2: ወዲ ረቢ እንጀራ ዝግብላዕ ናይ ብሓቂ ወዲ ረቢ
0: ንስኻሲ ንመስፍንሲ እቲ ትደልይዎ ግበርዎ ኩሉ በዕለ ጥርሾ ዝማም ኣይትውስንን እያ በዕለ ኣለኹዎ ይበልካ
1: ዝማም ከንታይ ኮይና ዘይትውስን በዓልቲ ቤተ ይኮ ድሓር ከዓ እዛ ዘረባ እዚኣ ዝማም ትሰምዓ ሞ በንቁ ኢራ ክተውፅዋካ እየ
0: ወይ ውርደት ወይ ውርደት ወይ ውርደት ምንታይ ዳለየ ዝገብሮ
1: ስማዕ ፀገምካ ኣሩዲ እዩ
0: ወይ
1: ግን ብኸምዚ ይኮነ ዝፍታሕ
0: ብኸመይዳ
1: ስራሕ እንተ ደኣ ዝሕሉካ ንቸንሳ ዘይኮንካ ትቕይር ኣሰራርሓ ክትቕይር
0: ብኸመይ
1: ገዛ ከዓ ተለቕልቕ ደኮረሽን ተብዝሕ ናይ ዋጋ ዲስካውንቱ ትገብር እምበር ጎረባብተይ ቢስፌር ይረብሑ ለው ኢልካ ስ ንዕዋን ክትሕስድ ተናሃኹምኩም ክጠፍታ
3: ሽክረን እያ ወዲ ረቢ እዚ ኣ ተጥዒቲ ተሓስባ እምበር ንሓደ ትካል ክትቀየሮ ድሕር ፈቲንካ ኣይተነጅሕን ኢኻ እቶም ናይ ቀደም ዓማዊልካ ምስ መፁ እቲ ትካል እንዳ ስፔር ኮይኑ ምስፀንሖም ይስምብጡ ወእቶም ደለዊቲ ስፔር ከዓኒ ናብ ዓማዊሎም እዮም ዝኸዱ ወንስኻ ከዓኒ ባሕገንካ ትርፍ
1: ወረ እዛ ትካል እዚኣ እንታይ ኣሉ ኣብዚ ከባቢ ዘየለ ተባሂሉ ብመፅናዕት እያ በቲ ቁርስ ኮይኑ እዚ ርፍያኖ መስፍን ድማ ኣነ ዘይበልክዎ ክብል በልክ ትፈልጥ እዚኣ ትማሊ ቤት ቁርሲ ሎሚ ቤት ቁርሲ ፅባሕ ቤት ቁርሲ ኣይትቕየርን እዩ ፀገም እንተሎ ኣብ ጎንካ ኣለኹ ክሳብ ናብ ንብሪ ትምለስ ድማ ክራይ ክንጎደልካ ኢና
0: ፅቡቕቲ ፅቡቕቲ እዋይ ፍታሕ እዋይ ፍታሕ እዋይ ፍታሕ በልኩ ትፈልጡ እዛ ቤት ቁርሲ እዚኣ ከዓ ትማሊ ናተይ ሎሚ ናተይ ፅባሕ ከዓ ናተይ ኣነ ሓንጣል ኣነ ዋና ቤት ቁርሲ ዝማሚ ንስኻትኩም ከዓ ሳላወት ረቢ ከምዝጓብ ድሕንኩም ኣለዉ

0: ሎም ዓንቲ ፍጡም ብምክንያት በዓል ቅዱስ ዮሃንስ ልብጃይ ቡና ባያ ክንደይ ግዜ ቡን ከተስቲ ነንስኺ
1: ጥቦምበር ክንጥዕማኢና
0: ሕጂ ክንጥዕማኢና ቡን ከያንቲ ዝኾነት ቡን ከስቴኪ ከያንቲ ድዮም ድብሉ ቦታትና ፋቶም ክንጅምር መደብና በሊ ሰዓትና ስለ ዝኣኸለ

0: ኣኸለ ክቡራትን ክቡራንን ተኸታተልትና ከመይ ፀኒሕኩም? ሎሙን ከምቲ ወትሩ ኣብ ዝተፈላለየ በዓላትና ንምኽባር እንዳልዎ ፍሉይ መደብ ሙዚቃ ሒዝና ተረኺብና ኣለና። ንሎሚ ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኢና ናባኹም ከነቕርብ። ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ድማ እንቋዕ ናብዚ ክቡር ዕለት እዚ ብሰላም ኣብፅሓና ሩሕስ
1: ኣሰናይ ዲብ እሊ ዒድ ኣብፅሐና ዒድ በኪት ወስዒድ ግልግባእ ግልና ዲብ ንተምነ ከማ ሉታብዖ ለትፈናታ ኣዕያድና ለእንወድዩ ዮማ ለትፈናታ ሓልየት ምስልኩም ግልኣምሴቱ ኣስክተንጎባህየ ምስልና ግልትታብዑና ሰኤትና ዓባይታ ኣብ ድግማ ንየ ገልኮሎ ገቢልና ዒድ በኪት ወስዒድ ዲብ እምብል በርናምጅና ንኣስተብደሌና ማኮ መደብና ንጅምር ኣለና እሞ ቀዳመይቲ ደርፊ ወይ ብእንታይ ትሕዝቶ እዩ መደብና ከም መኽፈቲ ተቐሪበ ዘላ ሎሚ እታ መደብ ከቡን ጀሚር ክስታ መደብ በዓል ማኩናባኸያ እሞ
0: እንደ መሲሊ ክፋጡም በዓል ቅዱስ ዮሃንስ ከምዚ ንሪኦ ዘለና ኣብ ፅቡቅ ሃዋህ እዩ ዝኽበር ዘሎ። ኣብ ዝሓለፉ እዋናት እውን ነቲ በዓላትና ንምኽባር ዳርጋ ብኣኺ እዩ ዝካየድ ነይሩ። ወግዕቡ እውን ነቲ ፅባቐ እዚያ ኣብ ሕብረተሰብና እንተዳርእናዮ ወግዕቡን ንዝተፈላለዩ በዓላትና ፅባቐ እትህብ እያ። ንእግር መንገድና እውን ኣነ ኢሎም ዓንቲ ንፋጥማ ፍሉይ ዝኾነ ኣቀራርባ ገይረ ክጋብዛ የለ እሞ መጀመርታ ከመይ ረኺብክዮ?
1: ብጣዕሚ ፅቡቅ ክብረት ሃበለ
0: ኣረ ፋጡሜ ካሊ
1: ዝግባእ
0: ጥዕማ ኢና። ክቡራት ተኸታተልቲ እውን ኣብ ዝተፈላለዩ ቦታታት ኮይኖም ብወግዕቡንን ካልእን እዩ ንዚ በዓል እዚ ንምንፅብራቅ ኩሉ ህዝቢ ኤርትራ ኣብ ዘለዎ ቦታ ተዳልዩ ዘሎ። በዚ መንፅር እውን ሙዚቃ ወይ ድማ ደርፊ ሓደ ካብቲ ንዝተፈላለዩ በዓላትና ድምቀት ዝህቡ ስለ ዝኾኑ ከም መኽፈቲ ክቡራትን ክቡራንን ተኸታተልትና ቀሪብና ዘለና ትሕዝቶ ፍጡም ምናልባት ኣብ ዝበዓል እዚ ነዚ በዓል ቅዱስ ዮሃንስ ንምብዓል ዝካየድ ንጥፈት እንተደኣ ርኢና ነዚ ሃዋሁ ወይ ድማ ነቲ ድምቀት ዝህቡ ደርፍታት ካብ መጀመርታ ነዚ በዓል እዚ ማለት ካብ በቕሜን ጀሚርና ዝካየዱ ንጥፈታት ኣለዉ። እዚ ድማ ብዝተፈላለዩ ስነ ጥበባውያን ሃገርና ተሰሪሑ እዩ። ጉጅለ ባህሊ ኣሰር እውን ነቲ በዓል ማለት እዩ ካብ በቕሜን ጀሚርካ ኣብ ድሮ በዓል ቅዱስ ዮሃንስ ደቂ ኣንስትዮ ዝገብርኦ ደቂ ተባዕትዮ ዝገብርዎ ንጥፈታት ሰሪሖም እዮም። ቁንጭል ቁንጭል ኣቢልና ከም መኽፈቲ ንዓ ኣዳሊና ኣለና ሞ ናብኣ ክንሰግር ብድሕሪኡ ድማ ቀፂሉ ዝቐርብ ደርፍታትና ከነላልዩና ከመይ መስለኪናዊ ክንሰግር ዶ?
1: ብጣዕሚ ፅቡቅ ማኩ ሓይሳን ዋሓይሳት መተቕብለትና ከማ ማክዳ ትብላላ ፀንሓት ገለገለ ምንሓልየት ባህለቱ ኣወል ድሉ ይልህላ ዲብ እፍንቱ ህየ ዲብ ለትፈናት ዓያድ ወፍንቱ ህየ ዲብ በዓል ቅዱስ ዮሃንስ ብዙሕ ሓልየት ዲብ ዓዳት ለተንከባቱ ለለትቀደም ባህለቱ ሳምን ብግዲዳ ምነን ገለገለቱ ግል ንቐድም ግልኩም ገለገለ ቪድዮታት ግል ይባሃለቱ እግለን እንደርእየና ሄብ ድግማ ግናቕብልቶ ዒድ በኪቶ ስዒድ ግልግባ ግልና ዲብ ንተምነየ ብስትድዮ ተግንትዓዲ
2: ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ከዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጎልቢባ ተሓልፍ። ነሓሴ ቁሩብ ክኸፍት ይጅምር። ስለዚ ከዓ ማይ ነሓሴ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆነቆ የለን ለይቲ ዝበሃሉሉ ድማ ካብቲ ብ13 ወይ 14 ኣቆፃፅራ ግእዝ ማለት ክፍላ ነሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ነሓሴ ይቕላዕ። ንሱ እቲ ኩሕሊ ነሓሴ ካብ ኣሕምልትን ኣቝፅርትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርናዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቑት፣ ሽበኒ፣ ርጅላ ወዘተ ካብ ኣቝፅልቲ ሙግያ፣ ሓፋፍለ፣ ኣፍዕለ፣ ጨቑምጠ፣ ጨቑምጠ ሓርማዝ፣ ሃምታ፣ ኣበልክኻ፣ ኣፍጓሓ፣ ሰንኮርፍያ፣ ኣሸንጦ፣ መሶቓ፣ ኣጋሕሽሮ ወዘተ ካብ እግራብ ኣውሌ፣ ጫዓ፣ ታምቡኽ፣ መቕጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቀዕን ስገመ ስርናይ ዘሰገነን ዘኾልኰለን ዓፋፉን ዘእጎመ መሻሉ ዘዕንበበ ደናንሽ ዘጉዐ

0: ጫፋት ወዘተ እና ማዕደኻ ተስፋ ጽባሕቲ ሰንቀላ ድራር ዓይንያ ኩሕሊ ንሓሰ ብኣቆፃፅራ ግእዝ ካብ ፅባሕ መወዳእታ ዕለት ወርሒ ንሓሰ ጀሚሩ ኸዓ ኣዲ ኣብርሃለይ ብምባል ኣዋልድ ንሩባ ይወርዳ
1: ሰናዲ ራይ ንሰብ ያንስ ዋይ ዛባል ክድግፍ ይ ዳዋል ተጣቢ ደሲ ክድግፍ ይ ኣልዕልየ ተቅፍተማ ንሰናዲ ጓለይ ክድግፍ ይ ኸይድ

ኩለንተን ካብ ወጋሕታ ቀዳመይቲ መዓልቲ ጓቑሜ ንግሆ ንግሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ናብ ዝዕመሮ ሸኻሩባ ዝፅምብልኦ ወግዒ መዛኑ ወግዒ ምዝንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ጸወታታት ክሳብ ብድኻም ተሰኒፈን ዝድቅሳ ይ

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጠአን ይዕጠቓ።

መስቀል በሪኡ ሸወት እፉን ተጠቢሱ ስገ መስርናይ ተሃንኩቱ ሽልቆ መሻሉ ተሓሲቡ ባልዶንጓ ተጨጭፉ እኽሊ ካብ ቅሚጦታት ኣብ ዓውዲ ወዲቑ ዓውዲ መኸዳ ተኸይዱ ሽዑ ዑፋ ዳኖይ ክርኢ ዑፈይ በሪሩ ኣቶ ዑፈይ ዑፈይ ብረሪ ዑፍ መስቀለይ ምሰሊ ዑፍ መስቀለይ ደሪሳ ዑፈይ ኩምብራዛ ተባሂሉ ድማ ነተን ካብ እምኒ ዋንጭፍን ኩርማጅ ትኩሲ እራራን ረሒቐን እጃመን ዘማዕድዋ ኣዕዋፍ መስቀል ይድረፈለን። ሆዬ ዘይበሌ ሆዬ ካባና ይፈለ ሆዬ ዓመት ይመሕለለ ሆዬ ሆዬ ዝበልና ሆዬ ዓመት ይድገመና ሆዬ ሆዬ ሆዬ ሆዬ ኣጆኹም ቆልዑ ሆዬ ባልዶንጓ ጨልቂዑ ኣጆኹን ኣንስቲ ጻዕዳ ጣፍ ለወስቲ ኣጆኹም ጓሶቴ መሸላ ሰወቴ ሆዬ ሆዬ ሆዬ ሆዬ ዘይበለ ካባና ይፈለ ዓመት ይማህለለ ሆዬ ዝበልና ዓመት

ናሓሸ ብዕምባባታት ገልገለ መስቀለ ምስ ተተክአ እቲ ጸሊም ክራማት ብጽንዓት ዝሰገረ ሓረስታይ ልምሉም ቈጽሊ ጽንዒ ምስ ቀጢን ጕንዲ ኣኽቢቡ ኣብ ርእሱ ይገብር። ጽንዒ ከዓ ይበሃል። ጽንዒ ትእምርቲ ምስ ስጋር ካብ ጸሊም ክራማት ናብ ዝያዳ ጽንዓት ዝሓትት ስራሓት ቀውዒ እዩ።

0: መስቀል ብጎርጎሬሳዊ ኣቆፃፅራ ኣብ መወዳእታ ሰሙን ናይ ወርሒ መስከረም ብግእዝ ድማ ኣብ ክፍላ መስከረም እዩ ዝበዓል። መስቀል ከይበረቐ ወይ ድሮ በዓል መስቀል ዝትኮስ ሓወሆየ ከይተሳገርካ ሓድሽ እኽሊ ምጥዓም ድማ ነውር እዩ። እቲ ወግዒ ምስጋር ሓዊ ኣኾኻይ ይበሃል።
1: ልግለን ትርኡ ፀናሕኩም ሓጫይር ቪድዮታት እግል በዓል ቅዱስ ዮሃንስ ለሸርሓ ሓልየተን እግለን እንታብዕ ፀናሕና ወከማ ግለን ብሄ እቕቡላ ምልና ኣዜማ እንደደገምናሀ የግል ከሎ ገቢልና ጥቀበት ዓድ ካርጅ ልትረከቦ ከም ሰልሁማ ትለትፈናት ሕዱድ እንደገበኡ ላሉ ወምዕል እግል እለወጠን ላዓቕበል ህለው ፍራስ ቅዋት ድፋዕ ኤርትርያ ኣሰናይ ዲብ እሊ ዒድ ኣብፅሐየና ግል በልፈርተ ዒድ በኪቶስ ዒድ እብድግማን ግልግባእ ግናቱ ሄ ትምኒየትና መለንዳትልየና ዘ በርዶ ክልኤተን ላሓልት ለድውልያት ለ ግለን ግነቐድም ላወለይት ሕላየ ተወፈናን ሜሮን ስቴፋኖስ ሆየ ፈጅር ዒድ እንደለት ባህልቱ እለትልሄ ኣለለተለሆው ብሸባብ ባህለቱ እግላ እንደተለት ማ ሕላየት ሳሆ ግተልግናቱ ሕላየት ሕበር ላሕላየት በርዱ ሳባ ምስል ፈናን ዑስማን እስማዒል ብሕበርቶም ላሓለዋ ላሓልየት ግንርአየንቱ ብድግማን ሄ ግነቕብልቱ ዒድ በኪቶ ስዒድ ግልግባ ግና ዲምነተምኒ ኣዜማ ምስልኩም ትልህልየና ወእንቱማ ምስልና ኣሎ ማኮ እተን ቪድዮታት ንከታተለን ፀኒሕና ካብኣን ተመሊስና ኣለና
2: እተን ንጥፈታት ኣብቲ ከምቲ ዝበልናዮ ቀዲምና ንኩሉ ዘጣምራየን እዘን ዘላለክና ደርፊ እውን ናይ ሳባ ልምለም ምስ ዑስማን ከምኡውን ናይ ድምፃዊ ሜሮን እስቴፋኖስ ኣብ ድሮ በዓል ቅዱስ ዮሃንስ እንተዳ ርኢናዮ ሆየ ካብቲ ሓደ ልሙድ ዝኾነ ፀወታታት ስለ ዝኾነ ሆየ ኣብ ሰለስተ እዋናት እዩ ዝግበር ፋጡም ማለት እቲ ንጥፈት እቲ ዝግበር ዕዮታት እንተዳ ርኢናዮ ኣብ መጀመርታ በዓል ኣብርሃም ኣብ ዝሓለፈ እዋን ማለት እዩ ሆዮ ተባሂሉ እዚ ሎሚ ነኽብሮ ዘለና ድሮ በዓል ቅዱስ ዮሃንስ ድማ ሆዮ ይበሃል። በዓል መስቀል እውን ቅኒ ኢልና ክንኽብር ኢና ሽዑ እውን ሆዮ ትብል ኢኻ ሰለስተ ግዜ ኢኻ ሆዮ ትብል እዛ ደርፊ ናይ ድምፃዊ ሜሮን እስቴፋኖስ እውን ነዚ ሙርኩስ ብምግባር ኢና መሪፅናያ ዘለና እተን ደርፍታት ተኸታቲለን ክቐርባየን ክቡራትን ክቡራንን ተኸታተልትና ደጊምና ንምላ ህዝቢ ኤርትራ ርሑስ በዓል ንበል

0: ደጊምና ተመሊስና ኣለና ክቡራትን ክቡራን እንተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝዳሎ ዘሎ ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ትሕዝቶታትና ገና ቀጻሊ እዩ ዘሎ። ፋጡም ካብዚ ብምቕጻል ደርፍታት ሃገርና ባህላውያን ደርፍታት ሃገርና እንተዳፈትሽናዮም ብዓይነቶም ብዙሖም ኣዝዮም ዝተፈላለዩ እዮም። ንሕጂ እውን ነዚ በዓል እዚ ዘንፀባርቕ ደርፍታት ካብቲ ዝተደርፈ ባህላዊ ደርፍታት ናብ ህዝቢ ነቕርብ ስለ ዘለና ናብ ተኸታተሉ መደብና ካብዚ ብምቕጻል ናይ ድምፃዊ ኣማንኤል ጎይቶኦም ደርፊ ክንሰግር ኢና። ኣማንኤል ብዙሕ ባህላዊ ደርፍታት እዩ ዘለዎ። ካብተን ደርፍታት ውስጥ ከፋጥሜ ዓይነት ደርፊ ምክንያቱስ ኩሉ ባህላዊ ስራሕ እዩ ዘለዎ ንበዓላት ዘንፀባርቕ ደርፍታት እዩ ሰሪሑ ዓይነቲ ናብ ህዝቢ ከነቕርባ እሞ ቡናውን ፈሊሓ ስለ ዘላ ክንቀድሓ
1: ፅቡቅ ማኮ ከምቲ ዝበልክዮ ኣማንኤል ብዙሕ ስራሓት እዩ ሰሪሑ። ብፍላይ ባህሊ ተመርኪሱ ብዙሕ ስራሕ እዩ ሰሪሑ እዩ። ሕጂ ምስ ቅነው ዳኣመት ተኸይድ ኮይና ትስምዓኒ እዛ ፋኑሰይ ትብል
0: እዋ ብጣዕሚ ፅቡቅ
1: ተንጋብዞም ሰ ፅቡቅ ንበልኩ ኣነ
0: ብድሕሪኣ እሞ ንሕና ቡና ክንቀድሓ ነታ ደርፊ ግን ነተዓዘብቲ ክንጋብዞም
1: ተማም ሓይሳ ዋ ሓይሳት መተቕብለትና ከም ትርእዉን ህለየኩም መቕቡላምኩም ለና መናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናሚድ ምስሎትን ህለየኩም ሕና ጀበነትና ፋልሓት ሌት ኣዋል ግንስቴቱ ወእንቱም ሄ ምስሊ ለንደተሌቶ ተትቀደም ሕላየት ፈናን ኣማንኤል ገይትኦም ከም ማግላም ብለፀናሕና ዲብዓዳት እንደተንከባ ምላ ላሸጎ ፈናኒን ሸባባትናቱ ፋኑ ሰይላ ትብል ሕላይቱ ግላቱ ግንታብዕ ዋ ኣብ ድግማን ግነቕብልቱ ዒድ በኪት ወስ ዒድ ኣዜማ ክልኩልና ዲ ንተምኒ ዲብሕላይት ግንጌስትዎ

0: እንታይ ደ ዳኣ ረሲዐ ዕፉን
1: ሓን ፀገም የለን
0: ዕፉን ሸዊት ዕፉን ኣብዚ እዋን እዚ ካብቶም ዝያዳ ኣብ ዝተፈላለየ ገዛ ኣብዚ እዋን እዚ እንተ ዳ ርኢኻ ቶክቶክ ዝብል ድምፂ ናይ ዕፉን እዩ ዝስማዕ ኣብ ኩሉ ገዛታት ብፍላይ ኣብዚ ካብዚ ከባቢ ዞባ ማእከል ውፅእ ኢልካ እንተ ዳ ተንቀሳቂስካ ዕፉን ካብቲ ዝውትር ዝኾነ ብፍላይ ድማ ኣብዚ እዋን እዚ ዝበቁል ስለ ዝኾነ ተፈታዊ እውን ዕፉን ንጥዕና ንኻልእን ማለት እዩ ንእግሪ መንገዲ ናይ ለተማሊእ እዩ ነይረ እንተኾነ ግን ድሕሪ ኣወል ኮይኑ ዳኣ ትምቕሎዎ እምበር ኩሉ ሕደ እዩ ከርክበልክ የቐሊ
1: ገም የለን ቡን ካ ብጣዕሚ ጥዕምቲ
0: ብጣዕሚ ሃብ ክፋጡመይ
1: ቡን ክምራድ ይበሃል ቡን ማለት ከም ድሌት ከም ደስታ ማለት እዩ ብትግራሲ ቡን ክምራድ እያ ትበሃል ምክንያቱ ከም ድሌት ኮይናት ወ ከምታ ደስ ትብለናዋት እዩ ቡን ኩሉ ግዜ ማኮ ወግዕ ናይ ቡን ብፍላይ ብውዱ ኣመት ካብተን ኣገደስቲ እየን ዝኾነ ስድራ ቤት ብፍላይ ኣዴታት ምሉእ መዓልቲ ብስራሕ ገለ ውዒለን ክመስ ከሎ ወይ ከዓኒ ኣብቲ እዋን ዕረፍቲ ከዓ ኮፍ ኢሎም ስድራ ቤት ተኣኪቦም ኮፍ ኢሎም ቡን ገይሮም ምስ ደቆም ብጣዕሚ ካብተን ኣበውዲ ኣመሲ ዝያዳ ድምቀት ዝህብኦ ኮይናት
0: ወላቲ ቡን ደይሰቲ ከማንፋጡም ነቲ ቁርሱ ቡን ነቲ ዝግበር ወግዒ ተኣኻኺብካ ከዓ ስለተዕልለላ ይመስለኒሲ ቡን ዳርጋ ብዝበዝሕ ሚታዊት እንተዳርእናዮ ብዝተፈላለዩ ሰባት ተቐባልነት ካብ ዘለዋ እያ ስለዚ ድማ ኢና ብቡና ሰኒና ናይ ሎሚ በዓልና ከነንፀባርቕ ደስ ኢሉና ዘሎ
1: ርክ ኣለኹማ ኮ ቡን ከዓ ከበቀላልዋ ትጅምር ማ ቀላልዋ ቄሕ ኢላ ብጣዕሚ ፅብቕቲ ኣብ ምውቃጠ እውን ክተትክማ ይብልካን ከምኡ እየን ዝብላ ኣዴታትና ወይ ከምኡ ቲ ስለዚ ሓሊፍ ክላ ክፅብቕቲ ብጣዕሚ ትቡን ብጣዕሚ ይቐኒየለ
0: በቃ ሓራይ ፈጡመ እዩ እሞ ናብ ተቕፅል ደርፍና ክንሰግር ክቡራት ተኸታተልቲ ደጊምና ክንመለሰኩም

0: ሓለይቲ ቡን ፈሊሓላ ፈጡመይ እንታይ ክሓስብ ፀኒሐ መሲልኪ ኣብ መረባት ኤሪ ቲቪ እንተ ደኣ ርኢና ኣብ ምዝንጋዕ መደብ ማለት እዩ ዝዳሎ መደብ ሙዚቃ እንተ ደኣ ኢልና ደባይዋ ዳራትቃና ከምኡውን ህርመት ካብተን ኣብ ሃገርና ዝፈረዩ ደርፍታት ናብ ህዝቢ ዘቕርባ ትሕዝቶታተይን ኣብ ፍሉይ በዓል ክመፅእ ከሎ ሃይማኖታዊ ይኹን ሃገራዊ በዓላት ድማ ሰለስተና ብምዃን ሰለስተና ዳለውቲ መደብ ሙዚቃ ማለት እዩ ነቲ በዓሊና ድምቀት ንህቦ ፈጦም ክቡራት ተኸታተልቲ ግን ኣብ ዝተፈላለዩ ቦታ ኮይኖም እንታይ ዳ ኣዳለውቲ ዳራት ቃናን ህርበትን ጥራሕ ንሎምስ ቅዱስ በዓል ቅዱስ ዮሃንስ የኽብር ኣለዋ ከይብሉ በዚ ኣጋጣሚ ክቡራትን ክቡራንን ተኸታተልትና ንሓፍትና ሰዓድ እንቋ ኣብ ፀዓና ዮሃና ንክብል ኢለ ፋጡመይ ሰዓድ የላን ምሳና ሕጂ
1: እዎ ከምቲ ዝበልክዮ ብመገሻ ጌሻ ኣላ ሞ እንሻ ላ ብሰላም ትመለሰና ፅቡቅ ኣለኺ ብመንፈስ ግን
0: ምሳና ኣላ ነ ሓቂ
1: እንሻ ላ ብዝመፅእ ዘሎ መደባትና ከዓ
0: ብሓቢርናስተና
1: ከዓ ክንሰርሕ እንሻ ላ ሓይሳን ወሓይሳት መተቕብለትና ዜማ ብድግማ ንቕቡላምኩም ኣሌና ምን እንዳትልና በርዶ ዲብ ስቱድዮ ግነት ዓዴት ሓቲ ሕላየት ገል ንታብዕ ኣሰናይ ዲብ ዒድ በዓል ቅዱስ ዮሓንስ ኣብፅሐና ዲብ ኣንብል ኣዜማ ንሕላየ ዲባት ግንጊስ ብድግማ ንሄ ግናቕብልቱ ዒድ በኪቶ ስዒድ ክልኩልና ንተምኒዕ

0: ባህልን ዘመናውነትን ከምቲ ቅዲምና ከንዕልሎ ዝፀናሕና ምስ ፋጡም ኣብ ዝተፈላለየ ደርፍታትና ሎሚ ንሰምዖ ኣለና። ፅባቐ እዩ ድማ ሕልፊ ካልእ እዋን ይህልዎ ማለት እዩ። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀርብናያ ዘለና ደርፊ ብድምፃዊ ኣበራ በየነ ዝተደርፈት ክትከውን እያ። ፋጡም ምናልባት ኣበራ በየነ ተዳርእናዮ በታ ባህላዊት ዝኾነት መሳርሒት ሙዚቃ ዋጣ ኣሰኒዩ ዝተፈላለየ ባህላዊ ስራሕ ናብ ህዝቢ የቕርብ እዩ። ነውዲ ዓመታት እውን ድምቀት ዝህብ ሓደ ካብ ድምፃውያን ገዳይም ድምፃውያን ሃገርና እዩ። እዛ ንሕጂ መሪፅናያ ዘለና ደርፊ ፀባ ሓንቲ ላም እያ ትብል። ፀባ ሓንቲ ላም ተዳርእናያ ንሕና ኤርትራውያን ኣብ ዘለና ንሃሉ ቶም 9 ክንዲ ሓደ ኢና ኣብ ሓደ ጠሚርና ድማ ንበዓላትና ዝያዳ ድምቀት ኢና ንህቦ። ኣብ ደርፊ እውን ተዳርእናዮ ነቲ ኣብ ባህሊ ትግርኛ ዝግበር ንጥፈት ኣብዛ ደርፊ ኣጣሚሩ ሰሪሕዎ ኣሎ።
1: ጥቡቕማ ኮ ንዓ ክንከታተለ ኢና ሓይሳን ወሓይሳት መተቕብለትና ዜማ ብድግማ ንቕቡላምኩም ኣለና። ፈናን ኣበራ በየነ እምበመንገበ ወሮ መንላዲ ብዓዳት እንደተንከበው ብዙሕ ሓልየት ናቐድሞ ፍንቱ እየ።

0: ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ነዛኒኩም ክንህሉ መቸም ተስፋና ሙሉእ እዩ። ብምክንያት በዓል ቅዱስ ዮሃንስ ዝተዳልዎ ፍሉይ መደ ሙዚቃ ፋጡም ምናልባት እንተ ደኣ ርኢና ዕፍነ እውን በሲለ እያ ዘላ ቀሪበ እያ ፋጡም ሓፍተይ ካሊእ ተክስክስተልክአ ኣብ በዓላት እንተ ደኣ ርእና ደቂ ኣንስትዮ እዚያ ዳ ነዚ በዓል ቅዱስ ዮሃንስ ድምቀት ዝህብኦ ጓል ሃንሰ መስቀለ ርኢኻስ ተዘይተጋጌ ማለት እዩ ኣይትተሓፀገለ ይበሃል እዩ። ምክንያቱ ወላታ ክፍት ዝተባሃለት ጓል ኣንስተይቲ ኣብዚ እዋን እዚ ፀቢቓ ማዕሪጋ ብኩሉ ወገናታ ማለት እዩ ናብ ህዝቢ ትቐርብ ኣብቲ ፀወታታት ዝግበር ንጥፈታት ማለት እዩ። ፋጡም ቁኖ ብዛዕባ ክየ ክዛርብ ደለ ኣብ ዝተፈላለዩ እዋናት ኣብ ደቂ ኣንስትዮ ፅባቐ ዝበና ደቂ ተባዕትዮ ከዓ ዝበዝሕ ዘረብኦም እንታይ እዮም ዝብሉና? ደይትቁነና ፅባቐ ክንሰ ኣብ ቁኖ ይብሉ። እስከ ፋጡም ምስኪ እውን ንሎሚ ነዚ ድምቀት ንምሃብ ተቆኒንኪ ማዕሪክ ኢኽ ዘለኽ እስከ ብዛዕባ ቁኖ እስከ ገለበልና እውን ኣብ ደርፊ እውን ተዳርኢና ብዙሕ ደርፍታት ተደሪፉ እዩ ብዛዕባ ቁኖ። ብዛዕባ ቁኖ ዕዲልና ናብ ደርፍና ክንሰግር።
1: ፅቡቅ ከምቲ ዝበልክዮ መልክዕ ናይ ጓል ኣንስተይቲ ቁኖ እዩ። እቲ ዝያደ ከዓ ዘፀብቐልካ ኮይኑ ዝስምዓኒ ማለት እዩ። ኣብቲ ካልእ ግዜ ኖርማል ኮንካ ኣብ ስራሕ ድዩ ኣብ ናይ ገዛ ድዩ ኣብ ናይ ደገ ስራሕ ኖርማል ኮንካ ክትኸይድ ኣብ በዓል ክኸውን ከሎ ወይ ኣብ ዝተፈላለዩ ኣጋጣሚታት ክኸውን ከሎ ተቆኒንካ ፅቡቅ ክዳን ተኸዲንካ ማለት እዩ። ሽፎን ክኸውን ይኽእል እቲ ባህላዊ ክዳና ማለት እዩ። እሱ ዩ ዝያዳ እቲ ስለ ትቕየር ስ ኮይኑ ስምዓኒ። ቁኖ ከዓኒ ዝተፈላለዩ ዓይነት ቁኖ ኣሎ። ብቅንዲ እኳ ነተን ቅንዲ ሰብ ሞያ ንገት ምክንያቱ ብዛዕኒ እቱ ኢለ ቁኖ
0: ክንደይ ሰብ ሕጂ ብጣዕሚ ማዓሪክ ይልክዶ ንዓኸ ብፍላይ ማለት ሲ ብዝበዝሕ ብሓፂር ፀጉሪ ገለ ኢና ንፈልጠክ ፋጡም እ ሕጂ ካባይ ጀሚርካ ኣነስ ናተይ ድሓን ክገድፎ ማለት እዩ። እንታይ ለክሲ ርዱይ እዩ ናይ መሳርሕቲ ከይመስል ብጣዕሚ ግን ፅቡቅ ቁኖ ዝበዝሕ ድማ ኣቦታትና ኣዴታትና ዝብልዎ ነገር እንተ ደኣ ሃልዩ ፈጡም ተቆነና ኣብ በዓል ቅዱስ ዮሃንስ ይኹን ኣብ ዝተፈላለየ በዓላትና ድምቀት ዝህብሲ ቁኖ እዩ የፀብቐልክ ንብል በዛ ኣጋጣሚ እውን ንሕና ንዚ ኩላን ደቂ ኣንስትዮ ዓድና ንቆነን ብፍላይ ኣብ በዓላትና ክንብል ንፈቱ።
1: ግን ማኳ ኣብዚኣ እንታይ ዘኪረ ኣብ ቅዱስ ዮሃንስ ብፍሉይ ኣብቲ ካሊእ ኣሎ ንድዩቲ ይቁነና የ ማለት እዩ። ብፍላይ ግን ኣብ ቅዱስ ዮሃንስ ዋለተን ቆልዑ ንኣሽቱ ቆልዑ ክትርእየን ተቆኒነን ፅቡቅ ሽኮሪናታት ኮይነን እየን ትርእየን ማለት እዩ። ሕጂ እንታይ እቲ ፍሉይነት ቅዱስ ዮሃንስ ካብቲ ካልእ ካብቲ ካልእ ኣውዳኣመስ እንታይ ይፍለ? ምክንያቱ ዋ ቅዱስ ዮሃንስ እንዲ ግድን ክትቁነና ኣለ ከገለ ይበሃል እሞ እንታይ ስለ ዝኾነ ወይ እንታይ ፍሉይነት ስለ ዘለዎ?
0: ኣብ በዓል ቅዱስ ዮሃንስ ኮ ዝበዝሕ እዋን ኣብ ስራሕ ሃለኽለኺኢኻ ትቕኒ። ምክንያቱ ክራማት እኽሊ ኣብ ምእካብ እቶት ኣብ ምእታው ኩለን ደቂ ኣንስትዮ ብሓፈሻ ዳርጋ ኩሉ ካብ ሓረስታይ ጀሚርካ ኣብ በረኻ እዩ ምቕናይካ። ምክንያቱ በቲ ክትዓፅድ በቲ ክትእክብ በቲ ኩሉ ነገራት ማለት እዩ። ሕጂ ቁራዕ ሓምሊ ውፃእ ጋዓት ተስምእቶው ከማን ይበሃል። ምክንያቱ ኣብ ሓምሊ ዘቐነየ ፃሕሊ ናብ ጠስሚ እዩ ዝቕየር ኣብቲ እዋንቲ ምክንያቱ ብዙሕ ኣታዊታት ስለ ትእቱ። እዘን ደቂ ኣንስትዮና ድማ ናብ ማጮሎት ይኹን ናብ ማይ ፍሰታ ከይደን ተሓፂበን ማለት ጨጉረኻ ሲ ኣለይ መለይ ክትብሎስ ኣይትቕኒን ኢኻ። ኣብቲ እዋንቲ ግን ኩለን ደቂ ኣንስትዮ ዕረፍቱ ኮይኑ ተወዲኡ ናብቲ ፅቡቅ ዝኾነ ናብቲ ሓምላይ ዝኾነ እዋን ክንኣቱ ከለና ድማ ዝያዳ ጓል ኣንስተይቲ ፀቢቓ እዚ ጌርናዮ ዘለና ገልገለ መስቀለ ፍዮሩ እውን መሸክዑ ኸውን ይብል ኣነ ፋቶ
1: ደሓኒኹማኮ ብዙሕ ገለ ፅቡቅ ኣፍልጦ ኣለክ
0: እዚኣ ናተይ ምፍታን እያ ንሳ ድያ ተሓቂ ዋላ ሳይኮነትን ግን ንዓና ሞያውያ ንገድፎ መዕለል ኮነና
1: ራይ ፅቡቅ ንተዓዘብቲ ንገድፎ ሓይሳሞ ሓይሳት መተቕብለት ቴሌቭዥን ኤርትርያ እመና ሰባት በዓል ቅዱስ ዮሃንስ ምንቱይ በርናምጅ ንሰውትልለኩም በርናምጅ ናህየ ታብዑ ግታሉ ሓልየት ናህየ ትርኡ ግታሉ ሳየትና ዓባይታ እንደ ደገምና ዜማ እግል ኩሉ ገቢልና ዒድ በኪቶስ ዒድ ግል ግልና ዲብ ንተምኔ ድውሊት ንሌት ሕላየት ዲባ ግል ንጊስቱ ሕላየት ትግርኛ ክትሃለግናቱ በርዱሎ ሕላየት ላምሄ እመና ሰበት በዓል ቅዱስ ዮሃንስ ለተሓልየት ሕላየት ተፈናን ዜናዊ ካሕሳይ ግልቲ ግባኣቱ ማኮ ከብዚ ቀፂልና እቲ ደርፍታትና ኩሉ ሎሚ ዳርጋ ነቕርቦ ዘለናስ ኣብ በዓል ዝተመርኮሰ እሞ እዚኣ እውን ንበዓል ቅዱስ ዮሃንስ ተደርፈት ደርፊ ናይ
0: ዜናዊ ካሕሳይ
1: ንዓተ ከታቲልና ክንምለስ
0: ብጣዕሚ ፅቡቅ ናብ ንስገር ፈጡም ደጊምና ርሑስ በዓል ክንብል ንፈቱ እታ ደርፊ እውን ነዚ ሃዋሁ እተንፀባርቃ ከምቲ ዝበልክዮ ንምሉእ ትሕዝቶኣ ክንከታተላ ሞ ኮብራት ተኸታተልቲ ደጊምና ክንምለስ ኢና ምሳና ሕበሩ

0: ብሓሰባት በዓል ቅዱስ ዮሃንስ ፈንቱ ብርናሚጅ ምስለወት ልህለየኩም ኣዜማ ሕና ምስልኩም ትልህልና ሓይሳ ወሓይሳት መተቕብለትና እግል ኩሉ ሸዓብ ኤርትርያ ጥቀበት ዓድወኻ ድለለ ትረከብ ሄየ ኣሰናይ ዲብእሊ ዒድ ኣብፅሐና ዒድ በኪት ወስዒድ እንሻ ላ ዲብ ንተምኒ በርዶ ኣዜማ ምስልኩም ትልህልና መለንዳት ሌና ሕላየት ናራ ግተሃለግናቱ እላ ኣዘለ ንቀድማ ሕላየት ናራ ሕላየት ፈናን ዑስማን ዑመር ኣው ሄየ ለቐብናዩ ጆማይካ ቡላለት ኣመር ምን ሓልቱ ሓቲ ሕላይቱ ግል መቐድምቱ ፈናን ዑስማን ዕመር ብመንገቢ ሄየ ዲ መስራሕ ውሮካ ኩል ነፈር ፈናን ነባህለቱ ናዩ ቅድረት ብዲቡ ናይ ዑስማን መሄ ብዙሕ ፍንቱይ ቅድረት ዲብ ስስዒት ብዲቡ ወለ ለሉቀትሊ ይሰማዕ ከማን ግል ዑስማን ግል ርአዩ ግላ ህቱላ ሰስዑ ህየ ግል ታብዑ ፈትሕ ዱልያ መህልና ሕላይቱ ብሕበር ግን ርአያቱ ብድግማን ሂየ ግን ነቕብልቱ ኣዜማ ዒድ በኪት ወስዒድ ዲብ እምብል ምስልኩም ትልህልና ማኩም ሕጂ ናይ ድምፃዊ ዑስማን ዑመር
1: ጆማይካ
0: ጆማይካ ክብል ፀኒሐ ዑስማን ናቱ ቅድን ናቱ ስታይል ኣለዎ ኣብ ስቴጅ ከምቲ ንሪኦ ማለት እዩ ብፍላይ እሱ ኣብ ሳዕስዒት እንተመፂና ናቱ ፍሉይ ቅዲ ኣለዎ ወላ ነቲ ቋንቋ ዘይሰምዕ እውን ሰሓብነት ኣለዎ ካብቶም ስቴጅ ዝቆፃፀሩ ድምፃውያና ሓደ እዩ
1: ኣብ ናይ ቀደም እንተ ተመሊስና ፋጡም ኩሉ ግዜ ናይ ቀደም ወላ ናይ ሜዳ ደርፍታትና እንተ ርእናዮ ኣብ ስቴጅ ተሳኢሉ እንተኾነ ግን ፅባቐ ኣለዎ ክሳብ ሕጂ እዋን እውን ዝመንዎ ሰብ ዳርጋ የለን ወላ እውን እቶም ናይ ሎሚ መንእሰያት ወለዶ እንተ ርእናዮ ነቲ ናይ ቀደም ደርፊ ኣብ ሞባይላቶም ክሰምዕዎ ከስተማቕርዎ ኢክትዕዘቢ ስለዚ ድማ ናብ ዘመናውነት እንተ መፂና ባህላዊ ክንብል ፀኒሕና ዘመናውነት እንተ ኢልና እውን ኣብ ደርፍታት ዝስራሕ ሓደ ካብቲ ባህ ዝብለኒ ባህሊ በይኑ ይስራሕ እዩ ዘመናዊ ድማ በይኑ ይስራሕ እዩ ባህልን ዘመናውን ተወሃሂዱ ክስራሕ ከሎ ንኣብነት ከምዛ ክትብለያ ፀናሕከ ናይ ድምፃዊ ዑስማን ደርፊ ባህልን ዘመናውነትን ሓዊሲ እዩ ዝሰርሑ ንስርሑ ዋላ እኳ ነቲ ቋንቋ ኣይትፍለጦ በቲ ዝገብሮ ቅዲ ሳዕስዒት ግን ሰሓብነት እዩ ይህልዎ ስለዚ ድማ ንኩሎም ቋንቋታትና ብከምዚ መዳይ ተለሊእና ኣላሊና የላልዩና ሞቶም ድምፃውያን ንሕና ድማ ናይ ምንታይ ብሄር ሳዕሲዒት እዩ እንታይ እዩ እንዳበለ ድማ ኩሉ መንእሰይ ነቲ ደርፍታት ክስዕቦ ንዕዘቦ ኢና ከምቲ ዝበልክዮ እውን ዑስማን ዘቕርቦም ደርፍታት ኣነ ይስሕበኒ እዩ ኣነ ከም ማክዳ ማለት እዩ ኣብ ዝተፈላለየ እዋናት እውን ንሰምዖ እሱ እዩ ሎሚ ድምቀት ክህበና እዩ ነዛ በዓልና ናብታ ደርፊ ክንሰግር ኢና ክቡራትን ክቡራንን እተኸታተልትና ንምሉእ ትሕዝቶኣ ክንከታተላሞ ደጊምና ክንመለሰኩም ኢና ንመላ ህዝቢ ኤርትራ ምስ ክቡር ሓይልታት ምክልኻሉ እንኳዕ ናብ ክቡር በዓል ቅዱስ ዮሃንስ ብሰላም ኣብጣሓና ርሑስ በዓል ንበል

0: ሕጂ ፋጡም መደባትና ውና ብምዝዛም ገጹ ስለ ዝኾነ ቡን ሳልሴይቲ ክንሰኽትታሞ መዛዘም ክንገብር ምስ ደርፊ ምስ ገደፍናዮም ንተኸታተልትና ድማ ንሕና ሳልሴይትና ክንሰተ ኢና ከም ይመስለ ክትፍተታትና ወዲእና ኢና
1: ቁርስኻኸ
0: ሽግር የብሎ ናበይ ከይከደኒ ፋጡመይ ክቡራትን ክቡራንን ተኸታተልትና ትሕዝቶታት ፍሉይ መደብ ሙዚቃ ሰዓታትና ናብ ምእካል ገፂኡ ነዚ በዓል እዚ ንምድማቕ ድማ መደባት ገሪ ቲቪ ብዓይነቱ ብዙሑ ብዙሕ መደብ እዩ ተሰሪሑ ዘሎ ናባኹም ክቐርብ እዩ። ናይ ሎሚ ፍሉይ መደብ ሙዚቃ ግን ኣብዚ ክንዛዝብ ኢና። ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃን ዝርከብ እንቋዓ ብፀሓና ርሑስ በዓል ንበል።
1: ሓይሳሞ ሓይሳት መተቕብለትና መናሰበት በዓል ቅዱስ ዮሃንስ ፍንቱ በርናምጅ ምስልቱ ለፀናሕኩም እግል እልዒድ ለሸርሕ ለትፈናታ በርናምጃቱ ለትቀደም ለላ ሕነ ላኪን ዲብ እላ ግል ንኸልስቱ እንደ ደገምና ሂየ ግል ኩሉ ሸዓብና ዒድ በኪት ወስዒድ ወኣሰናይ ዲብ እምብል ፍንቱ ሂየ ግለ ከማ ዲብ ኣወላ እምብየሉት ለትፈናታ ሕዱድ ላልዎም ዕል ምበርሕላለ ብርድ ወፀሓይ እንደካህልዎ ግል ለወጠን ለዓቕብለሎ ፍራስ ክዋ ድፋዕና ኣሰናይ

0: እውን ጎኒ ሊንክ ኢንተርነት እያ እታ ናቱ ድኳን ማለት እዩ እታ እንዳ ክዳውንቲ ማለት እየ ወይት እንዳ ሽፎን ስሰርሓሉ ንዕኡን ንስድራ ቤቶ ንኩሎም ኣብኡ ዘለዉ ድማ ብጣዕሚ ኢና ንመስግኖም ተጓዮም ተገዲሶም ምዝ በዓል እዚ ክዳን እዚ ብምግላው ብጣዕሚ ኢና ንመስግኖም ከምቲ ዝበልክዮም ካብኡ ብዘይፍለ እውን ምስጋና ዝግብኦም ሰኣልቲ ኣለውና ከምኡ ውን ኣወሃሃት ኣለውና ሜክኣቢስት ኣለዋ ማለት እዩ ምሳና ዘሎ ሰኣላይ ሰለሞን ኣብርሃ ከምኡ ውን መሓመድ ማሕሙድ እውን ምሳና ይማምስዮም ጀማል መሓመድ ሓጎስ ብምልኦም ሰኣልትና ብጣዕሚ ኢና ንመስግኖም ምክንያቱ ንሕና ኮፍ ኢልና መደብ ኣብ ምቕራብ ኢና ኩሉ ግዜ ኮፍ ኢልና ዕሪፍና እንዳዕለና ንሳቶም ግን ጠጠው ኢሎም መደብ ጀሚርና ክሳብ ንውዲ ዳርጋ ብጠጠዎም እዮም ምሳነ ዝውዕሉን ዘምሲኑ ሞ ምስጋና ይግብኦም ንብምልኦም ሰኣልቲ ሚኒስትሪ ዜና ንዕኦም ንስድራ ቤቶም ከዓ ርሑስ በዓል ይብል
1: ዲዛይነር ከደር ውሃብ ረቢ መሰ ፀበቐና ብክዳና ንገጽና ንመልክዕና እውን ዝያዳ ፅበቐ ዝሃባ ኣብ ስራሕና ዘለዋ ኣባላትና ኣለዋ ኣሚራ መሓመድ ከምኡውን ኤደን መሓመድ ብምዃን እውን ኣብ ምፅብባቕ ሓደ ካብቲ ንሎም መዓንቲ ድምቀት ዝሃባና የን ፋጡም ፀጉሩና ኣብ ምቑናን እውን እንዳ ጴጥሮስ ስነ ፅበቐ ፀጉሪ እውን ክንጠቅስ ንኽእል ኢና እንዳ ዛይድ ማለት እዩ ንኹለን ኣብ እንዳ ዛይድ ሰርሓ እውን ኣብ ጴጥሮስ ስነ ፅበቐ ፀጉሪ ርሑስ በዓል ክንብለን ንፈቱ በዚ ኣጋጣሚ
0: ፅቡቅ ኣወሃሃዲ ናይዛ መደብ ከዓኒ ንዓሊ ዑስማን ከዓ ንመስግኖ ንብምልኦም ኣባላት ሚኒስትሪ ዜና
1: ዝተፈላለየ ደርፍታት ከነቕርብ ደስ ምበለና እንትኾነ ግን ሰዓታትና ስለዝኣኸለ ፍጡም ክንዛዝም ኢና ክቡራትን ክቡራን እንተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኣብ ዝተዛዝሙሎ ሰላም
0: ኣመናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናምጅ ዱልያ ሙላዓልና ዲብ እለታ መምህላ እግል ኩሉ ሸዓብ ነሀ ኣሰናይ ዲብ እለ ዒድ ኣብፅሐና ዒድ በኪት ወስዒድ ዲብ ንተምኒ በርናምጅና ዲብ እለታ መምህላ

0: الكرام عبر الفضائية الإريترية، أهلا ومرحبا بكم في هذا اليوم الجميل، ونحن نحتفل بعيد القديس يوحنا وهذا البث المباشر. فكونوا معنا على مدار اليوم وإلى الساعة 12:00، وإن شاء الله برنامجنا عندنا برنامج متنوعة بمناسبة عيد القديس يوحنا. وأكرر مرة أخرى إلى كل شعب الإريتري في الداخل والمهجر وإلى قوات دفاعنا الباسلة، كل عام وأنتم بخير. وبرنامجنا حنبدأ بكلمة للأنباء، ثم برنامج للأطفال، وقتا ممتعا نتمناه لكم. وأكرر مرة أخرى كل عام وأنتم بألف خير.
1: ራይዚ ኸበርኩም ተኸታተልትና ንመላ ህዝቢ ኤርትራ ምስተጀግነ ሓይልታት ምክልኻሉ እንኳዕ ናብዚ ክቡር በዓል ኣብቃዓና ንብል ደጊምና ደጋጊምና ርሑስ በዓል ቅዱስ ዮሃንስ ይግበረልና እንዳበልና ኢና ናይ ሎም መዓልቲ መደብና ንፍልሞ ዘለና። ጋዜጠኛታትና ናብ ዝተፈላለየ ቦታታት ተዛዊሮም ዝተፈላለየ ትሕዝቶታት ፈትሾም ውን ነዚ በዓል እዚ ይበቂዕ እዩ ዝበልዎ ዝተፈላለየ ትሕዝቶታት ቀሪቦም ኣለዉ። ሓደ ብሓደ ኩሉ ትሕዝቶና ናባኸም ከነብሎ ኣነ ንፋጥማ ናብዚ ተረኺብና ኣለና። ፋጡ ርሑስ ኣውደ ዓመት ይግበረልና መጀመርታ ከመይ ኣሎ ሃዋህው ዳመት ፅቡቅ። ስለዚ ከምዚ ኣቀዲሙ ክገልፆ ፅናሕኩ ዝተፈላለየ ትሕዝቶ ዘለዎ መደባት ኢና ቀሪብና ዘለና። ብዙሕ ትሕዝቶ ሓደ ድሕሪ ሓደ ሙሉእ መዓልቲ ምስ ተዓዘብትና ክንውዕል ኢና።
0: ፅቡቅ ስቲፍቲ መደባት እኳ ብዙሕ መደባት እዩ ተዳልዩ ዘሎ። ብቀዳምነት ቃል ቡራክ ክህልወና እዩ፣ ድሒርና እውን መደብ ህፃናት ኢና ክነስዕብ። ኣብ መንጎ እውን ኣጋይሽ ክመፁና እዮም ማለት እዩ። ዕዱማት ክልተ ዓበይቲ ኣጋይሽ ኣለዉና። እዞም ኣጋይሽ እዚኦም ከዓ ሓቢርና ምስ ተዓዘብቲ ምስ መፁና ክነላልዮም ይሓሽ ኮይኑ ሰማዓኒ።
1: ስለዚ ብቐታ ናብቲ ተዳልዮ ለበደ ክንሰግር ማለት
2: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራንን ክቡራትን ኣብ ውሽጢን ኣብ ወፃን ሃገር እትነብሩ ህዝበ ክርስቲያን፣ ብሓፈሻ ኩልኹም ህዝቢ ኤርትራ እንቋዕ ካብ ዘመነ ማርቆስ ወንጀላዊ 218 ዓመተ ምህረት ናብ ዘመነ ልቋስ ዜናዊ 219 ዓመተ ምህረት ብድሓን ብሰላም ኣብፅሓናን ኣብፅሓኩምን። ሎሚ ዓመት 219 ማርቆስ ተሳዕረ ልቋስ ነገሰ ዝበሃለሉ ዓመተ ምህረት እዩ እሞ ኣምላከ ምህረት ዘመነ ሰላም ዘመነ ረህባ ዘመነ ፍቕሪ ገብረልና ቦራሸናን ሰናይ ትምኒትናን ንገልፀልኩም። ዘመን ሓሊፉ ዘመን ክትካእ ዝገብር ጎይታ ዘመናት ልዑል እግዚኣብሄር ትውልዲ እናሓለፈን ትውልዲ እናተክእን ነፋሳት የንፍስ መያት የፍስስ ብርሃናት የመላልስ ሓጋይን ክረምትን መዓልትን ለይትን የፈራርቕ ኣምፃይ ዓለማት ፈጣሪ ፈጠረታት እግዚኣብሄር ንሰብ ምስ ፈጠረ ብመንፈስ ቅዱስ ኣኽቢሩ ሸውዓተ ሃብታት ኣሕዲሩ ብርሃን ኣልቢሱ ብርሃን ኣጎናፂፉ ኣብ ገነት ኣቐመጦ። ድሓር ግና ብምኽሪ ዲያብሎስ ተታሊዱ ዕፀ በለስ በሊዑ ብመርገመ ስጋ ወሪደ መቃብር ብመርገመ ነፍስ ወሪደ ገሃንም ተፈሪድዎ ኣብ ገነት ወፀ። ነቲ ዝተዋህቦ ናይ ጸጋ ብርሃን ኣጸልመቶ። ብድሕሪ እዚ ፈጣሪኡ ክዕረኦ ንስሓ ምስ ኣተወ ብፍጥረቱ ዘጭክን ጐይታ ንስሑ ርእዩ ብሓሙሽተ መዓልትን ፍራ መዓልትን ካብ ጓልጓልካ ተወሊደ ኣብ መስቀል ተሰቂለ ደመይ ኣፍሲሰ ስጋይ ቆሪሰ ከድሕነካ እየ ኢሉ ቃል ኪዳን ኣተወሉ። ብሓሙሽተ መዓልትን ፍራ መዓልትን ዝተባህለ 5500 ዓመት ኮይኑ ካብዚ ተበጊሶም ደቂ ኣዳም ገሊኦም ብወርሒ ገሊኦም ብውሃብትን ብፀሓይን እናቆፀሩ ሓደ ክውለድ ሓደ ክቕበር ትንቢት ክንገር ሱባኤ ክቕፀር ክሳዕ ዘመነ ስጋዊ ልደት ጐይታ በጽሐ። ቅዱስ ዳዊት ሰሃሉሰ ለእግዚኣብሔር በጊዜሁ ምሕረት እግዚኣብሔር ኣብ ግዜኡ እዩ ዝበለ ነዚ ዝሃቦ ትንቢት ዝፍጸመሉ ዘመን ምስ ኣኸለ ከዓ ካብቲ ዝኣተወሉ ቓል ኪዳን ከየጉደለን ከይወስኸን ብ5500 ዓመት ግብረ ምድሓን ፈጸመሉ። እምበኣር ሎሚ ዓመት 7519 ዓመት ዓለም እዩ። ካብዚ 5500 ዓመት ዘመነ ኩነኔ ይበሃል። 219 ድማ

ዓመተ ምህረት ይበሃል። ነዚ መሰረት ብምግባር መደምደምታ ብሉይ ኪዳን መጀመርቲ ሓዲስ ኪዳን ዝኾነ መጥምቀ መለኮት ቅዱስ ዮሐንስ ናይ ዘመን ኣሰጋጋሪ ብምዃኑ ቅዱስ ቤተ ክርስቲያን ካብ ጸልማት ናብ ብርሃን፣ ካብ ብሉይ ናብ ሓድሽ፣ ካብ ዘመነ ኩነኔን ኣብ ዘመነ ምሕረት ንዝተሰጋገርነሉ ዓብዪ ውዕለት ብምስትውዓል ካብ ክፉእ ሪሕና ብቕንዕናን ብሓቅን በዓልና ክንዝክርን ከነኽብሮን ሰሪዓትልና ኣላ። ኣብ ቅዱሳት መጽሓፍትና ዘለዎ ንዘይብሉ የማቕል ተባሂሉ ከም ዝተኣዘዘ ምትሕጋዝ ንቡሩን ክቡሩን ባህልናውን ስለ ዝኾነ ንጽጉማት ክንዝክር ኣብዚ ሓድሽ ዓመት ብፍቕርን ምትሕልላይን ንሓድሕና ንምብፅፃሕ ቅይምን ጽልእን ቅርሕንትን ጸለመን ኣወጊድና ብሓባር ተሓንኸባቢርና ሰናይ ግብሪ ክንዓይ ንዘይተሰርሐ ክንሰርሕ ዝተጀመረ ክንፍጽም ብቕንዕና መንፈስ ክንትንስእ ይግባእ። ብረድኤት እግዚኣብሔር ኣምላኽ ቅድስት ቤተ ክርስቲያና ከጽናዓልና ሃገርና እውን ክልልቲ ብግርማ ሕጽርቲ መንፈስ ቅዱስ ገይሩ ከንብረና እዚ ዓመት እዚ ዓመተ ሰላምን ቅሳነትን ክገብረልና ንዝሓመሙ ፈውሰ ምሕረት ንዝተጸገሙ ድማ ራህዋ ሂቡ ሓድነትና ኣጽዒና ብፍቕርን ሕውነትን ክንነብር ደጊምና ሓደራ ንብል። ኣብ መወዳእታ ወተባርክ ኣክሊላ ዓመተ ምሕረትከ ወይ ጸግቡ ጠላተ ገዳም ወይ ረዊዩ ኣድባረ ወድ ኣክሊ ዓመት ምሕረትካ ትባርኽ ናይ ምድሪ በረኻታት ጠሊ ይጸግቡ ኣብ ምድረ በዳ ጎቦታት ይረውዩ ከም ዝብል ናይ ሎም ዓመት ዘመን ክረምቲ እውን ውሕድ ስለ እኳ እንተበለ እንተኾነ ኣልቦ ዘይስኣኖ ለእግዚኣብሔር ንሱ መጋብን ሰርዓን እዩ እሞ ንወርሓ ክረምቲ ባሪኹ ንዝሃበና ልምላሜ ናብ ፍረን ቆፎን ከምኡውን ናብ ብርሃነ መስቀሉ ብሰላም ከብፅሓና ቅዱስ ፈቓዱ ይኹነልና። ቅድስት ቤተ ክርስቲያንና ወእንዝሃሎነ ብዘመነ ልቋስ ወንጀላዊ ኣብፅሓን እስከ ዘመነ ዮሃንስ የናዊ ብሰላም እግዚኣብሔር ማለት ብሓቂ ካብዚ ኣቲናዮ ዘለና ዘመነ ልቋስ ናብ ዝመፅእ ዓመት ዘመነ ዮሃንስ ብሰላም እግዚኣብሔር የብፅሓና ንብል። ብስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ ኩሉ ናህዝቢ ዓለም ሓቂ ነገር እግዚኣብሔር ኣምላኽ ከምዚ ገርዚ ዓመት ዝዘፈፀመና ክብሪ ምስጋና ይኹኖ። ዘመኑ ትርር ኢሉ ስለ ዘሎ ግን ከምቲ ኣቐድም ኢልና ክነንብቦ ፀንሕና ክንደጋገፍ እግዚኣብሔር ኣምላኽ ኣብ ክብርሲ ጥሙያት ስለ ዘሎ ኣብ ዝባን ዕሩቓት ስለ ዘሎ ክንደጋገፊ ዝግባአና ሞኒ እግዚኣብሔር ኣምላኽ ዝፈትዎ ስራሕ ክንሰርሕ እግዚኣብሔር ኣምላኽ ቅዱስ ፍቓን ይግበረልና። ንኹሉ ዓለም ምሕረት ኣውሪዱ ንሰብን ንእንስሳን ምሕረት ኣዚዙ ነዚ ሕጅናየ ዘለና ዘመነ ልቋስ ድማ ናብ ዘመነ ዮሃንስ ከሰጋገረልና ቅዱስ ፍቓዱ ይኹን። በስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ። በስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ። በስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ ኣሜን።

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ምስ ኩሎም ደቅና ከመይ ኣለኹም? ብፍላይ ከዓ ፍትዋት ቆልዑ ከመይ ኣለኹም? ኩሉ

ደቅና ከመይ ትኾኑለኹም ፀጋ ጥዕናኹም እሞ ሕጂ በዚ ኣጋጣሚ ክቡር በዓልና በዓል ቅዱስ ዮሃንስ ኣብዚ ዘለዉ ዕምባባታት ብምልኦም ተቐሪቦም ዘለዉ ማለት እዩ። ኣብዚ ከዓ ሽሻይ ተቐሪቡሎ ዘለናዮ ቦታ ዳዕሮ ጳውሎስ ይበሃል። እሞ እዚ በዓል እዚ ኩሉ ግዜ ዓመት ዓመት ነኽብሮ ስለ ዝኾና እንኳዕ ገፅ ንገፅ ኣብ ድሕሪ ሓደ ዓመት ኣረኣ ኣየና ከመይ ኣሎ ኩሉ ሂወት ሽሻይ ከመይ ኣሎ በዓል ከመይ ይሓልፍ ኣሎ እሞ እዞም ደቀይ ሕጂ ኣብዚ ዕላል ክንኣቱ ኢና። ኩልኻ ስድራ ቤት ርሑስ ኣውደ ዓመት ይግበረልና ንኩላህና ኣብ ውሽጥን ወፃእን ንርከብ ከምኡ እውን ኩሎም ጎደቦታትና ማለት እዩ ብምሉእና ርሑስ ኣውደ

የጸላም ለይቲ ቀትሪ ምስ መሰለ ዓዲ ይኸልዋ ንገዛ ኸፈተ ሓልሃልታ የሳጉሩ ጐበዝ ጐርዞ ዓደ ሽማግለ እወ ኩሉ ዓዲ ወፂኡ ኣብ ኣፍ ደገ ሓምሊ ቁራዕ ውፃእ ገዓት ጠስምዑቶ እናተባሃለ ከምዚ ንዓመታ እናበለ የስምዕ ምራቐ ኩላቶም ቈልዑ ኣሜን የቃልሑ ሰኣን ኣሜን ከይሓልፍ ምርቓ እናደጋገሙ ኣሜን ኣሜን ይብሉ። እቲ ዓብዪ ምስጢር ኣኽላባት ተዓዲ ሆዮ እንክበሃል ውሕውሕ ዝብል የለን ዘጨናንቕ ድምፂ ኩላቶም ዓፂጦም ከየስምዑ ነውፂ ደው ኢሎም ይዕዘቡ ሆየ ሆየ ዝብሉ ሽግ ዘንበልብሉ ከምዛ ዝቆፅርዎም ከምዛ ዝምዝግቡ ዘደንቕ ፀጥታ ውሕውሕ ከምዘይፈልጡ ዓፂጦም ይሰምዑ ምንባሕ ከምዘይክእሉ ኣስናኖም ነኺሶም ኣፎም ምስ ለጎሙ መልሓሶም ለኩቶም ጫውጫውታ የህጥሙ ብጀካቶም ቈልዑ ሆየ ሆየ ዝብሉ ፍቖዶ ኣንጎሎ ዝጐዩ ሽዱድድ ናበሉ ናይ መጻኢ ተስፋ ሽጋት ዘንበልብሉ ፍሽኽታ ዓበይቲ ፍሽኽታ ተዓዲ ተስፋ ዘቃልሑ እቲ ጥዑም ቃና እቲ ጥዑም መዝሙር ኣባ ኣብርሃም ጢጡ ኣባ ኣብርሃም ዓጓ ክጐይ ተጎጋ ኣጆኹን ኣንስቲ ፃዕዳ ጣፍ ለወስቲ ኣጆኹን ቈልዑ ባሎም ጓጨልጊዑ ልክዕ ከም ብተያት ይዘሉ ዕንድሩ በቢ ጉጅለታት ቈልቋል ሽግ ዝወልዑ ኣጉባዝ ኣያታት ንቈልዑ እናመርሑ ይነጥሩ ዕንድሩ ሆየ እናበሉ ከምዚ ንዓመታ ከይቈርመመ ከይሸርመመ እንትርፎ ፀፅቡቑ ሕማቕ ከየስምዑ ዓመት ዓመት የዕቈረና ዝዓበዩ ዝነኣሱ ኢሎም ይትምነዩ ዓብዪ ምስ ንእሽተይ ሰማይ እናንቃዕረሩ ሕራይዞም ደቀይ ርሑስ ኣውደ ዓመት ርሑስ ቅዱስ ዮሃንስ ይግበረልኩም ኩልኹም ኣብ ውሽጥን ኣወፃእን ትርከቡ ዕምበባታት ደቅና ኩሉ ጎረባብትናን ጎደበናን ንዓና ዝኸውን ቅዱስ ቅዱስ ዮሃንስ ይግበረልና እናበልና ዞም ደቀይ ከምታ ኩሉ ግዜ ዝብለኩም ምቁር ሕብስትታት ካራሜላ ሌካ ሌካታት ምስ በላዕኩም ከዓ ኣስናንኩም ምሕፃብ ኣይትረስዑ። ርሑስ ኣውደ ዓመት መምህር ክንዓኸ ክመና ኣብ ገዛኹም ደርፈ

0: እሱ ከይትንቀሳቀሱ ለሉ ሰጥ በሉ
1: ساعرك سعك.

0: ዩዝ ወስደኪ ባዓል ዕድል ዩዝ ወስደኪ ቤት እንዳ በርበረ ለካሌ ካስኪ ቤት እንዳ በርበረ ለካሌ ካስኪ ፈሳሳንተበልኪ ዋዛ ኸይመስለኪ ኣነ ገዚኤ ዋዛ ኸይመስለኪ
1: ሳዕርኪ

ምንበኣር ሕጂ እታ ቀሪብና ነበርና ነዛ ማለሲ እታ ትሕዝቶና ነዚ ክቡር በዓልና በዓል ቅዱስ ዮሃንስ እዚ ይመስል ነይሩ። መቸም በቲ ዘቐረብና መልኩም ማለሲ መደባት ተዘናጊዕኩም ገለ ከዓ ቀሲምኩም ክትኮኑ ተስፋ ንገብር። እዚአን ኣብዚ ዘለዋ ደቅና በጃኻ ባባ ተኽለ በጃኻ ኣብ ኣውደ ዓመት ስኒ ሓንቲ መዓልቲ ባዕልና ክንቅረብ ኢለን ዝተቐረባ እየን። እታ ጉጅለ ባህሊ ናሃና ማለሲ እታ ጉጅለና ጉጅለ ባህሊ ናይ ሃለው ቆልዑ ሓንቲ ሰብ ገላይ ኣንበርተላ ኩሉ እዚኦም ሓደስቲ እየን። ከምኡ ከዓ ኣገዳሲ ኢልና ኢና ከምዚ ገርና ምክንያቱ እቶም ካልኦት ካዓ ዕድል ክረኽቡ ግን ናይ ብሓቂ ብዚ ከዓኒ ንፉዓት ቆልዑት ፈትሽና ማለት እዩ የቐኒልና። ብጣዕሚ ፅቡቅ መደብ ቀሪብክን ፅቡቅ ንበዓል ባባ ንበዓል ማማ ዲክን ሓቲትክን በዓልክን ዲክን ምሂዝ ክንኦ ከዓኒ ይዕሊልክናና ስለ ዝኮንክን ካብ ውሽጥና ባዕልና ካብትን ካብትን ኣራሪናዮ ዲክንልክን ናይ ብሓቂ ድሕጉስ እዩ። ኩሉ ኣብ ውሽጥን ኣብ ወፃእን ዝርከብ ህዝቢ ኤርትራ ብምሉኡ ህዝቢ ዓለም ናይ ሰላምን ርግኣትን ኣውደ ዓመት ይግበረልና። ኩሉኩም ኣብ ደገ ደለኹም ኣብ ውሽጢ ደለኹም ደቅና ከዓኒ ብምሉእኩም ኩሉ ጎደቦና ርሑስ ኣውደ ዓመት ይግበረልና። ድሕሪ እዛ ኣውደ ዓመት ከዓ ትምህርቲ ክጅምሩ ኢኹም ትምህርቲ ክጅምሩ ስለ ዝኮንኩም ከዓ እዞም ደቀይ ኩሉ ቦርሳኹም ገለ ኩሉ ከዓ ተቆረቡ። ቻው ቻው ቻው ቻው ርሑስ ኣውደ ዓመት ይግበረልና ቻው።

0: ምክንያት ዝኽብር በዓል ዝተዳለወ ዝተፈላለየ ትሕዝቶታት መደባት ኤሪቲቪ ኢኹም ኣብ ምክትታል ትርከቡ ዘለኹም። ደጊምና ደጋጊምና ርሑስ በዓል ቅዱስ ዮሃንስ ይግበረልና እንዳበልና ቃለ ቡራኬ ከምኡ መደባት ህፃናት እንታይ እዩ ዝመስል ኢና ክንዕዘብ ፀኒሕና። እቶም ክንዕድሞም ኢና ዝበልክዮም ኣጋሽ መፂኦም ኣሎ መስለኒ። ስለዚ ንኣጋሽና እስከ ምስተዓዘብትና ክተላለየ ብንትርክነት
1: ኣራይ ፅቡቅ ስቲቭ ኣጋይሽና እኳ ኣቀዲሞም ተዓዘብቶም ፈሊጦሞም ኣለዎ ምእትነምልላይ ኣይደልዩንዮም መሓሪ ዕቆ ሚካኤል ብጠዊል ማለት እዩ ከምኡውን ካሕሳይ ሃብተ ስላሴ ዛውያ እዞም ክልተ ዓበይቲ ኣጋይሽና ሒዝና መፂና ዘለና።
0: ስለዚ ጠዊልን ዛውያን እዮም እቶም ክልተ ዕድማት ኣጋይሽና። ስለዚ ክልቲኦም ከዓ ኣብ ናይ ባህሊ ዘለዎም ኣፍልጦ ኣዝዩ ዓሚቕ እዩ። ስለዚ ምስ በዓል ቅዱስ ዮሃንስ ተኣሳሲሮም ዝማ ኣብዚ ዘለዎም ኣፍልጦ እንታይ እዩ ዝመስል፣ ኣብዚ እዋን ድግበሩ ወጋዕታት እንታይ እዮም ዝመስሉ ኣስፋሕ ኣቢሎም ክገልፁና ተስፋ ንገብር። እስከ ጠዊል ቋድሓ መፃኹም ከምኡውን ዛውያን ቋድሓ መፃኹም ከመይ ኣሎ ሃዋህው ዳኣመት
2: ፅቡቅ

0: ንዓና ውን ክብረት ይሃበልና ንእሽቶ ኣይሰኣኖም ኢልኩም ነዚ በዓላም ምድማቅ ኣካል ናይቲ መደባት ስለ ዝገበርኩምና ክብረት ይሃበልና ክንመስግን ንደሊ ኣቐዲምና ኩሉ ነገር ካብ ምስጋና እዩ
1: ሃራይ ካዕሳይ
2: ንሕና ውን ንመስግነካ
1: ቋዕብቃዓኩም ንሕና ውን ደጊምና ንክልቲኹም ርሑስ በዓል ንብን ብዝሃብኩም ንዕድል ከዓኒ ክንመስግን ንፈቱ
2: ሃዋሃ ዳኣመት ከመይ ኣሎ ከመይ ትዕዘብ ኣለካ
3: ሃዋ ብጣዕሚ ፅቡቅ ኣለ ብጣዕሚ
1: እስካ ሕጂ ስቲፍ ኣነ ክቐድመካ ይሓይሽዶ ምክንያቱ ኣንከዓ ዓቢ ብዕድመ
2: ራይ
1: ፅቡቅ እዞም ክልተ ዓበይቲ ኣጋይሽና ካብ ሽሞም ንላዕሊሲ ብሳጓይም ክልቲኦም ዛውያን ከምኡ ጠዊል ጠዊል እኳ ድዕ ምስ ንዕኡ ክትሪዮም በታ ሳጓዕቲ ክልቲኹም ዚ ቅድሚ ናብቲ መደብና መታና ማለት እዩ ብተን ናይ ሳጓ ክልቲኹም ከመይ ብኣኒና ክንጀምር ሞ ቅድም ንጠዊል ኢና ክንቦም ጠዊል ብዓረብ ነዊሕ መሓሪ ተረእኻስ ዳሓኒ ማእኸላይ ሓፂራ ይብሎኒ ሕጂ ባስከ ክትዕል
0: ከምቲ ዝበልኩሞ ናይ ኣውደ ኣመት ኩሉ ግዜ ናይ ምጥርናፍ ገሹ ዝነበረ ዝምለሰሉ ባሕሪ ዝነበረ ንኸበሳ ዝድይበሉ መረብ ሰጊሩ ዝጓሰ ዝነበረ ነናብ ዓዱ ዝድይበሉ ዝሓቆኖ ሒዙ ዝሓረዶ ሒዙ ዘዕበዮ ከፍቲ ሒዙ ምራኽ ዝነበረ ኣጎቢዙ ጣዕዋ ዝነበረ ዝራብዕ ገይሩ ዝራብዕ ዝነበረ ተስታይ ገይሩ ከምዚ ነቲ ኣይትመካሕ በዓልሓ ሰነላ ብነውሓ ዝብል ብፈተነ ዝሓልፎ ግዜ ሲ ከብቱ ነቲ ሓያል እዋን ኣሕሊፉ ዝመፀሉ እዩ ዓዲ እውን ኩሉ ግዜ እዛ ኣውደ ኣመት ብፍላይ ቅዱስ ዮሃንስ ክመፅእ ከሎ ብምልኡ ሓድሽ ነገር ናይ ምቕባል ግዜ ስለ ዝኾነ ጠሚርካ ክረአ ከሎ እቲ ትርጉሙ ዕፉን እንተርከበ ፅቡቅ ተደይርከበ ከዓ ኣብ ቁራዕ ኣብ ድስቲ ኣብ ሲልካ ዋላ ብጭልቅዑ ከሎ ዋላ ምስ ጭሕሙ ከሎ ቆልዑ ከ ኣብ ትሽዑ መዓልቲ ዝኾነ ሓድሽ እኽሊ ከይለኸፉ ክውዕሉ ስለዘይግባእ ስለዘይክእለሎም እውን እዚ ነገራት እዚ ምድላዋት ጌርካ ከምቲ ኣብ ኣፋውያታታትና ዘሎ ዕላል እውን ምናልባት እዚ ዝተባሃለ ተዘይ ተረኪቡ ኣዴታት ተጣበብቲ እየን ክኢላታት እየን ዓቑሮ ንኦ ፀንሓ ዋላ ዘይተጫጨፈ ዕፉን ምስስምኡ ምስ ዓልኡ ወይ ምስ ሰበኸቱ ኣብ ቁርዓት እትን ወይ ኣብ ድስትታት እትን ከምቲ ንካልእ እኽሊ ምብሳል ዝግበር ኣገባብ ገይረን ዝቕበላሉ ሓዱሽ መዓልቲ ወይ ሓዱሽ ፍርያት ተስተማቕረሉ መዓልቲ እዩ ዮሃንስ ማለት እዩ ዋላ እቶም ደርፍታት እቶም ወግዕታት ኣብኡ ዘለዎ ክትሪኦም ከለካ እውን ነዚ ናይ ምጥርናፍ ብሓሳብን ብኣካልን ኣብ ዝነበሮን ዝነበረ ሰብ ተጠራኒፉ ብሓደ ዝውዕለሉ ዝርከቡ ይትረፍ ረኺቡ ከይረኸበ እውን ዘለዎ ነገሩ ዘማቐርሓሉ መዓልቲ እዩ ኣብቲ ናይ ሳጓ ዝበልክኒ ኣብ ዝተፈላለየ ኣጋጣሚ ተንኪፈያ ይኸውን እየ ንሕፅር ብዝበለ ግን ተምሃሮ ናይ ሃይ ስኩል ከለና ምስ ብዙሓት መምህርተይ
2: ዝነበሩናይ
0: ካልኣይ ደረጃ ወይ ናይ ሃይ ስኩል ድራማ ሰሪሕና ንመዓልቲ ናፅነት ንምዕፀው ቤት ትምህርቲ ዝኸውን ኣብኡ ሓደ ኮሚክ ወይ ኮሜድያን ባህሪ ዘለዎ ሓደ ጠዊል ዝበሃል ካራክተር እቲ ናብቲ ድራማ ኣነ ከዓ ኣብ ቋንቋ ትግራይት ቁርብ መስተይ ማይ ስለ ዘለዋኒ ከምኡ ዓይነት ገፀ ባህሪ ከዓ ስለ ዝነበረ እቲ ጠዊል ዝበሃል ባዕለይ ሒዘዮ እታ ድራማ ፅቡቅ ከይዳ ኣብቲ ከባቢና ኣብ ንእዞባ ሰረጅቃ ወይ ዓብ ወየ ተማሂረ ፅቡቅ ተፈላጥነት ረኪባ ኣብዞባ ማእከል መፅያ ብድሕሪኡ ብደረጃ ሃገር ፅቡቅ ተፈላጥነት ምስ ረኸበት እታ ስም ከዓ እናተላዕለት መፅያ ብፍላይ ካብቲ ድራማ ወፃኢ ኣብቲ ድራማ ካራክተር ሒዘየ ኣለኹ ካብኡ ወፃኢ ግን ጠዊል ከምዚ ዝበልክዮ እናኾነት ምስ ከደ ብሙሉእ ናቶም ኣባላት ናይታ ድራማ ክተርፍ ከም ዘለዋ ተሰማሚዕና ግን ምሳይ ከለዉ መሓር እናበሉ ይዕሉኒ ድሓር ካባካ ከዶ ከለዉ ግን ብተተሓቢኦም ጠዊል ጠዊል ገለና ከምዚ ኢላ ምዕጋታ ስኢና ደው ምባላ ስኢና ሓንሳእ ምስ ተበገሰ ከምዚ እስታይ ዓሻ ዘውረዮስ ፈረሰኛ ናይ መልሶ ዝበሃል ብዕሽነትና ዝንቀልናዮ ሳጓ ከምዚ ኢሉ ክሳብ ዝሎም መዓልቲ ወረሎምስ ከምዚ ሰብ እውን ማሓሪ ክብለኒ ከሎስ ዳርጋ ከይሰማዕኩ ዝኸደሉ ግዜያት ሲ ውሑድ ኣይኮነ ኣታጣዊ ኢሉ ብሰለሰብ ሽዑ

0: ከምዚ ኢላ ማዕቢላ ክንገድፋ ፈቲና ኣይተዓወትናን ግን ኣይጎደእትንን ከዓ ኣይተቀኒ ኣብ ብዙሕ ኣጋጣሚ ክልተ ኣጋጣሚ ነይሩ። ሓደ ግዜ ብኣኼባ ክሳብ ክደይ ምትሕዋስ ትፈጥረልካ እታ ሳጓ ኣኼባ ተገይሩ ልባማት ክኢላታት ማለት ዶክተራት ዘቕረብዎ ሰሚናር ነይሩ ድሓር ናይ ሕቶን ርእቶን መድረኽ ምስ መፀ ኢድና ሓፍ ኣቢልና እንኻ ምስቶም ኢዶም ሓፍ ዘበሉ ሰባት ሓፍ ኣቢለ እንተክሓትት እንተርእቶ ሰብ ኣይዝክረኩ ሓጂ እንታይ ከም ዝኾነት ኢደይ ሓፍ ኣቢለ እቲ ናይ ብሓቂ ጠዊል ብሜዳ ዝመፀ ተጋዳላይ ኣክተ ሚካኤል ተስፋ ሚካኤል ዝበሃል ቅሬታ ግበርለይ ስም ረሲዕ እያ ኣለኹ እሱ ኢዶ ሓፍ ኣቢሉ ኣነከ ሓፍ ኣቢልና ምስ ካልኦት ሰባት ማለት እዩ ሕራይ ጠዊል ምስ በለ እቲ መራሒ መደብ ክልቴና ጠዊል ሓፊ ኢልና ሽዑ እዚ መዓሲኻ ገጢምካ መዓሲኻ ዘይምካ መዓሲኻ ፀሓፍ ኮንካ እናበለሲ እናበለ ምስ ሰባት ኣብዘይ ዛዕባይ ዘእትዎን ዝነበረ ሰብ እንኳዕ ረኸብክዎ ኢሉ ኣብኡ ምስቲ ልክዕ ጠዊል ተላሊና ወይ ተራኪብና ማለት እዩ። ሓደ እዋን ምን መገሻ ነርና ንደገ ሓደ ሓላፊ ክፍርመለ ኢሉ ወረቐት ምስኣተኹ እቕሬታ ጠዊል ዝበሃል ኣሎባ ንዕኡ እትዉ ኢልኒ ኣነ ከዓ ክታ ምትሕዋስ ከም ዘላ ስለ ዝፈለጥኩ ኣትዩ ኮፍ ኢለ ኣይሰማዕኻኒ እኒኻ ጠዊል ዝበሃል ኣሎ ስንዑ እትዎ ሞ ብድሕሪኡ ክሰማዕካ ኢልኒ ነኖ ኣነ ኮ እየ ምስ በልክዎ ከመይ ኢልካ ንኣስኻ ጠዊል ትኸውን ኣይ ብቑመታይ ብተመኩረስ ከመይ ኢልካ ጠዊል ትኸውን ከምዚ እንዳኣበለት እታ ሳጓ ብዙሕ ግዜ ምድንጋራት ፈጢራት ለያ ግን ክሳብ ዝሎም መዓልቲ ከዓ ተሰኪመ እያ ከይደ ኣለኹ።
1: ስለዚ ምስቲ ኣብ ባህሊ ዘለዎ ኣፍልጦ ኣነፃፂርካ ክትሪያ ከለካ ከዓ ናይ ብሓቂታ ጠዊል ዝተወክለካ እያ ማለት እዩ። ኣፍልጦ ኣብ ባህሊ ዘለካ ተመክሮ ክትሪኦም ከለካ እውን ምስቲ ብዙሕ ምስቲ ነዊሕ ምዃኑ ከዓ ርኢካ ከዓኒ ምስቲ መፅሓፍ ሓቲምካ ዘለካ ንረኣዩና እውን ጠዊል ተበናካውን ፀገም የብሉ መስለኒ። ዛውያ እውን ኣለና መስለኒ ዛውያ ከፈኸመ እያ እስከዛ ሳጓ
2: ዛውያ ኣብ 2001 ማለት እዩ ካሴት ሓቲም እያ ዛውያ ትብል ካሴት ሙሉእ ካሴት ማለት እዩ ብኣይ ኣብፅያት ማለት በተ ዘውያ ብዙሕ ተደርፊ ስማዕ ይረአና ብኸም ኣብፅያት ተካሴት ማለት ዛውያ ትምሳለ እናትካየ ጎማየ ዝባግል ማለት ብዙ ጋጣሚ ተስፋ ለምጫ ርመ የገጢሞ ዋታ ግጥሚ ብኸመይ ኣብፅያት ዛውያ
1: ደስማዓኒካብታብጣዕሚ
2: ፈትያ
1: ማካብታ ደርፊ ዝበላ ስማዓና ካብታ ሳጓ ደምፃትልካ ደርፊ ገለ ክፋላ ስማዓና ናትካ የበልኒ ፅቡቕ ትዓ

0: Zawiya.
1: Zawiya.
0: Iya, Mas.
2: Zawiya.
0: Ngomongnya apa
2: sih? Oh, tembode. ጽቡቕ ትሕዝቶ እዩ ናይ ብሓቂ ብምክንያት በዓል ቅዱስ ዮሃንስ ንክልቲኹም ኣጋይሽና ብዝዓዲምና ብሓንሳእ ከምዚና በዓልና ብሓንሳእ ክነሕልፎ ክሳዕ ክንደይ ሓጎስን ደስታን ዝስማዓና በዚ ጋጣሚ ክንገልፀልኩም ንፈቱ። ስለዚ ዕላልና ገና ቀፀሊ እዩ ዘሎ መስለኒ ናብታ ስዒባ ትቕፅል ትሕዝቶና ክንሰጋገር ኢና።
3: ደበና ጉንበተ ሰነን ማያት ኣዝመራን ተኸቲሉ ክረምቲ ይጅምር። ወርሓት ክረምቲ ብቐንደን ሓምለን ንሓሰን እየን። ብፍላይ ኣብቲ ዓይኒ ማያት ሰማይ ዝረሓወሉ ሓያል ክረምቲ ኸዓ ሓምለ ምስ ጉልባብ ሰበይትን ምስ ታቦትን ክሳብ ዝምሰለላ ደረጃ ብዲመማ ማይ ተጐልቢባ ተሓልፍ። ነሓሴ ቁሩብ ክኸፍት ይጅምር። ስለዚ ኸዓ ማይ ነሓሴ ተኸሳኸሰ ይበሃል። ከምቲ ድሕሪ ደብረ ታቦር የለን ክረምቲ፣ ድሕሪ ደርሆነቆ የለን ለይቲ ዝበሃሉሉ ድማ ካብቲ ብ13 ወይ 14 ቆፃፅራ ግእዝ ማለት ክፍላ ነሓሰ ዝውዕል መንፈሳዊ በዓል ደብረ ታቦር ንድሕሪት ንፋስ ይነፍስ እሞ ኩሕሊ ነሓሰ ይቕላዕ። ንሱ እቲ ኩሕሊ ነሓሰ ካብ ኣሕምልትን ኣቝፅልትን ኣግራብን ዘራእትን ኩልቲ ሩባን ኩርባን ዓድን በረኻን ዝኸደነ ሓምሊ ብርሃዮ፣ ሓምሊ ኣድሪ፣ ሓምሊ ዓለም፣ ሓምሊ ጨጎራ፣ ሓምሊ ኣድጊ፣ ሓምሊ ጊደበሉ፣ ሓምሊ ጫቑት፣ ሽበኒ፣ ርጅላ ወዘተ ካብ ኣቝፅልቲ ሞግያ፣ ሓፋፍለ፣ ኣፍዕለ፣ ጨቑምጠ፣ ጨቑምጠ ሓርማዝ፣ ሃምታ፣ ኣበልከኻ፣ ኣፍጓሓ፣ ሰንኮርፍያ፣ ኣሸንጦ፣ መሶቋ፣ ኣጋሕሽሮ ወዘተ ካብ ግራብ ኣውሌ፣ ጫዓ፣ ታምቡኽ፣ ምቕር፣ ፅሕዲ፣ ጠንቀለባ፣ ገንጂ፣ ጎኖ፣ ጠጠዓለ፣ ጋርሳይ፣ ድርሴን፣ ቋጣ፣ ኦባ፣ ዓጋም፣ ሻለዋ፣ ስሉሕ፣ ሓበነ፣ ኣዘንቋ፣ ኪላዓው ወዘተ ካብ ዘራእቲ እዝኒ ዝፈለየ ዘጨልቀዕን ስገመ ስርናይ ዘሰገነን ዘኾልኰለን ዓፋፉን ዘእጐመ መሻሉ ዘዕንበበ ደናንሽ ዘጐዐ ጣፋት ወዘተ እና ማዕደኻ ተስፋ ጽባሕ ትሰንቀላ ድራር ዓይንያ ኩሕሊ ነሓሰ። ብኣቆፃፅራ ግእዝ ካብ ጽባሕ መወዳእታ ዕለት ወርሒ ነሓሰ ጀሚሩ ኸዓ ኣዲ ኣብርሃለይ ብምባል ኣዋልድ ንሩባ ይወርዳ።

ጓቁሜ ጓቁሜ ወይ ጳጉመን ጳጉመን ኣብ ክንዲ ዝብል ናይ ግሪክ ቃል ዝዝውተር ኣበሃህላ ትግርኛ እዩ። ጳጉመን ኣብ ዓውደ ኣዋርሒ ግእዝ ኣብ መንጎ መጠርሕስታ ነሓሰን መጀመርታ መስከረምን ዝርከባ ኣብ ነብሲ ወከፍ 3ተ ዓመት 5ሽተ መዓልቲ ኣብ 4ይቲ ዓመት ምውዳቕ ዘመነ ድቋስ ድማ 6ሽተ መዓልቲ ማለት ሊፒር ዝውዕላ መዓልታት እየን። ጸየቕቲ ኣዋርሕ ከምኡ ኸዓ መበል 13 ወርሒ

ቅንያት ጓቁሜ ከማይ ማጮሎት ዓበይትን ኣሽቱን ኣባ ህዝበሎም ሰዓታት ንሩባ ወሪዶም ዝሕፀብሉ ቅንያት እኳ እንተኾነ ብፍላይ በተን ካብ ደቂ 10 ክሳብ 16 ዓመት ዝዕድሚአን ኣዋልድ ግን ዳርጋ ከም ሓደ ማሕበራዊ ግዴታ ዝዝውተር ወግዒ መዛኑ እዩ። ኣጉመን ጀማሪ ወግዕቲ በዓላት ኮይኑ ተሓፀብቲ ኣጉመን ዝሕፀባሉ ሩባ ብሑትን ውሕስን ምዃኑ ንምርግጋጽ ኣንትና ኣደይ ኢታየ ሰብዶ ወረዶ ትማየ ይብላ እሞ ኣደይ ኢታይ ከዓ እወ ጓለይ ከምዝ ኸማይ ዝበለ ብምባል ዝኾነ ይኹን ተጓዳኢ ከምዘየለን ቀሲነን ከሕፀባ ከምዝኽእል

ኩለንተን ካብ ወጋሕታ ቀዳመይቲ መዓልቲ ጓዑሜ ንጉሆ ንጉሆ ኣደይ ኣብርሃለይ ብምባል ንሩባ ዝወርዳ ኣዋልድ ዘዛሪ ማያት ሳዕርን ስንደዶን ሰትን ሰተሰምሃንን ኣብ ዝዕመሮ ሸኻሩባ ዝፅምብልኦ ወግዒ መዛኑ ወግዒ ምዝንግዓት እውን እዩ። ብቕንያቱ ከም እንኪጋባ ጠለይ ጠለይ ፍትሊ ሓንዳይ ኣደራራስ ወዘተ ዝኣመሰለ ፀወታታት ክሳብ ብድኻም ተሰኒፈን ዝድቅሳ

ሓታ 3 ዓመት መበል ሓምሸይቲ ኣብራብዓይቲ ዓመት ማለት ሊፔር ድማ ሻድሸይቲ ትውዕል መወዳእታ መዓልቲ ኣጉመን ከዓ ኣዋልድ ብፍላይ እኳ እተን ኣብ ሓደ ርባ ዝሕፀባ ናይ ክልተ ዓድታት ኣዋልድ በብዓደን ተጐጅለን ከም ፍትሊ ዝኣመሰለ ጸወታታት ውድድር ይገጥማ እሞ ንናይ ዓመት ስንብት ክሳብ ብምኩርባብ እምኒ ዝስነ ጸርፍታት ብምጽርራ ይፈላለያ። ሆየ ሆየ ኣብ በዓላት ሃንደሰ መስቀለ 3 ጊዜ ይበሃል። ንሱ ድማ ሓደ ኣበባ ኣብርሃም፣ ክልተ ኣብድሮ በዓል ቅዱስ ዮሃንስ ወይ ሓድሽ ዓመት፣ ሳልሳይ ድማ ኣብድሮ በዓል መስቀል ወይ ዓኾኻይ። ሆየ ሆየ ሆየ ሆየ ዘይበለ ሆየ ካባና ይፈለ ሆየ ዓመት ይመሕለለ ሆየ ሆየ ዝበልና ሆየ ዓመት ይድገመና ሆየ ሆየ ሆየ ሆየ ኣጆኹም ቆልዑ ሆየ ባልዶንጓ ጨልቂዑ ኣጆኹን ኣንስቲ ጻዕዳ ጣፍ ለወስቲ ኣጆኹም ጓሶቴ መሸላ ሰወቴ ሆየ ሆየ ሆየ ሆየ ዘይበለ ካባና ይፈለ ዓመት ይመሕለለ ሆየ ዝበልና

ምስ ምእታው ሓድሽ ዓመት ዕምባባታት ገልገለ መስቀለ ይቕልቀል። ኣዋልድ ጻዕዳ ገፊሕን ላኻ ሸሪበን ከም ሽራራ ኣብ መዓንጠአን ይዕጠቓ።